0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሺሺ ካፍ ሄት በኢያር ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ሜ 15 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 7 ቀን 2018 ዓመተ ምህረት ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ኢላይ ቤንሻባት ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከዛም ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትናንት ምሽት ኢየሩሳሌም በተዋሃደችበት 59ኛ ዓመት ብሔራዊ መታሰቢያ በዓል ላይ የኢራን አሸባሪ መንግስት ከምንጊዜውም በላይ መዳከሙን ገለጹ። መከላከያ ሰራዊቱ በምስራቁ ክፍል ዛሬ እስከ እኩለ ቀን ድረስ ወታደራዊ ልምምድ የሚያካሂድ መሆኑን አስታወቀ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለኢራን ብዙም ትዕግስት እንደማይኖራቸው አስጠነቀቁ። ነገ ቅዳሜ ምሽት በሚካሄደው የአውሮፓ ሀገራት ዓመታዊ የሙዚቃ ውድድር ኤሮቪዥን ቅደም ተከተል መሰረት እስራኤልን የወከለው የኖአም ቢታን ሚሼል የተሰኘው ሙዚቃ ሶስተኛ በሶስት ቁጥር የሚቀርብ መሆኑ ታወቀ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትናንት ምሽት ኢየሩሳሌም በተዋሃደችበት 59ኛ ዓመት ብሔራዊ መታሰቢያ በዓል ላይ የኢራን አሸባሪ መንግስት ከምንጊዜውም በላይ መዳከሙን ገለጹ። ኔታንያሁ በመታሰቢያ ምሽቱ ባሰሙት ንግግር ነገሮችን ለውጠናል፣ የኢራን መንግስት ከምንጊዜውም በላይ ደካማ ነው፣ እስራኤል ደግሞ ከምንጊዜውም በላይ ጠንካራ ናት ብለዋል።
2: העוצמה שהפעלנו בחזיתות המערכה, הברית הקרובה מתמיד עם ממשל הנשיא טראמפ בארצות הברית, הנחישות להכות את מבקשי נפשנו בעומק שטחם, הרחק מגבולותינו, אזורי החיץ שיצרנו סביבנו, בעזה, בלבנון, בסוריה, כל אלה שינו את פני המזרח התיכון.
1: ኔታንያሁ በጦርነት ግንባሮች ላይ ያሳየኑ ጥንካሬ በአሜሪካ ከትራምፕ አስተዳደር ጋር ከመቼውም ጊዜ በላይ መቀራረብን ፈጥሯል። ሊያጠፉን የሚፈልጉትን በሀገራቸው ውስጥ ለመደምሰስ ቁርጠኝነትን አግኝተናል። የመካከለኛው ምስራቅ ገጽታም ቀይሯል ብለዋል። ዛሬ ኢየሩሳሌም የተዋሃደችበት 59ኛ ዓመት መታሰቢያ በዓል ይከበራል። በዓሉ መከበር የጀመረው ትናንት ምሽት ነው። መከላከያ ሰራዊቱ በምስራቁ ክፍል ዛሬ እስከ እኩለ ቀን ድረስ ወታደራዊ ልምምድ የሚያካሂድ መሆኑን አስታወቀ። ሰራዊቱ 80ኛና 96ኛ ክፍለ ጦር በሚንቀሳቀሱበት ምስራቃዊ ድንበር ላይ ያለውን ንቃትና ዝግጁነት ለመፈተሽ እስከ እኩለ ቀን ድረስ ብርሃንና እሳት የተባለ አጠቃላይ ልምምድ እንደሚያደርግ ተገልጿል። በጨው ባህር ሆቴሎችና በምስራቅ አዋሳኝ ድንበር አካባቢ ሁሉ ከፍተኛ የጸጥታ ኃይሎች እንቅስቃሴ እንደሚኖር መከላከያ ሰራዊቱ አሳስቧል። ሐማስ አቅሙን ለማጠናከር ወደ መካ መዲና የሚደረገውን የሐጅ ጉዞ አጋጣሚ ለመጠቀም ማሰቡ ተገለጸ። የፍልስጤም ምንጮች እንደዘገቡት አሸባሪው ሐማስ የሐማስ ድርጅት በሃይማኖት ወይም በሰብአዊነት ሽፋን የገንዘብና የወርቅ እርዳታዎችን አሰባስቦ በተዘዋዋሪና በአቋራጭ መንገዶች ወደ ጋዛ ሰርጥ ለማስገባት ማቀዱን የፍልስጤም ምንጮች ዘግበዋል። በዚህ ወቅት ከፍተኛ ቁጥር ያላቸው የመካ ተጓዦች በድብቅ ለሐማስ ገንዘብ ያሰባስባሉ ተብሎ ይጠበቃል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለኢራን ብዙም ትዕግስት እንዳልቀራቸው አስጠነቀቁ። ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ኢራን ስምምነት ላይ መድረስ አለባት ብለዋል። ትራምፕ በተጨማሪም የኢራን የተብላላው ዩራኒየም ሊቀብሩት እንደሚችሉ ገልጸው ነገር ግን በእጃቸው ቢሰጣቸው እንደሚመርጡ ገልጸዋል። ነገ ቅዳሜ ምሽት በሚካሄደው የአውሮፓ ሀገራት ዓመታዊ የሙዚቃ የፍጻሜ ውድድር ኤሮቪዥን ሙዚቃዎች የሚቀርቡበት ቅደም ተከተል ተመደበ። በቅደም ተከተሉ ምድብ መሰረት እስራኤልን ወክሎ የተወዳደረው የኖአም ቢታን ሚሼል የተሰኘው ሙዚቃ በሶስተኛ ቁጥር የሚቀርብ መሆኑ ታውቋል። በቅዳሜ ውድድሩ በፍጻሜ ውድድሩ 25 ሀገራት የሚሳተፉ ሲሆን ከመካከላቸው አራቱ ታላላቅ የሚባሉት በቀጥታ የሚወጡ ሀገራት ጀርመን፣ ብሪታንያ፣ ፈረንሳይ፣ ጣሊያን እና አስተናጋጇ ኦስትሪያ በቀጥታ የሚጥሉ መሆናቸው ተገልጿል። ውድድሩ ቀዳሚ ምሽት 10 ሰዓት ላይ በ11ኛው ቴሌቪዥን ጣቢያ በካን ቦክስ እና በካን ሬዲዮ ጣቢያዎች በቀጥታ ስርጭት ይተላለፋል። በመጨረሻም የአየር ንብረት ትንበያ። ዛሬ ሙቀቱ ቀንሶ ቀዝቀዝ ያለ አየር ጸባይ ይኖራል። ምዕራባዊ ነፋስ ይጠናከራል ተብሎ ይጠበቃል። ነገ ቅዳሜም ቅዝቃዜው እንደሚጨምር የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሃይፋ 23፣ በቴላቪቭ 24፣ በብኤርሸባ 28፣ በኢላትና አካባቢዋ 38 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት እናልፋለን።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬው ትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። አራቱ ለታዊ ጋዜጦች ደርሰውናል። ማሪቭ ሀሬጽ የዲዩታ ሀሮኖትና እስራኤል ሀዮም አራቱም ጋዜጦች ለአንባቢያን ያቀረባቸው ተመሳሳይ ርዕሰ ጉዳዮች አሉ። የተለያዩም ርዕሰ ጉዳዮች አሉ፣ እንመለከታቸዋለን። እንግዲህ ሁሉንም ማሪቭን ስንመለከት በመጀመሪያ ገጹ ላይ የፖለቲካ ፓርቲ መሪዎችን ፎቶግራፍ በማስደገፍ ያቀረበው ግራፍ ወይም የሰንጠረዥ ምድብ አለ። በዚህ ሰዓት ምርጫ ቢካሄድ እንግዲህ ጋዜጣው ከህዝብ ላይ ባካሄደው ቅድመ ግምገማ ወይም ጥናት በዚህ ሰዓት ምርጫ ቢካሄድ እያንዳንዱ ፓርቲ ምን ያህል በክነሴቱ ምን ያህል መቀመጫ ወይም አባል ያገኛል የሚል ዝርዝር አስቀምጧል። የመጀመሪያው ናፍታሊ ቤኔት ናቸው። ናፍታሊ ቤኔት 26 ይላል። ናፍታሊ ቤኔት 26፣ ጠቅላይ ሚኒስትር ቢንያሚን ናታንያሁ 25፣ ጋዲ አይዘንኩት 16፣ ያኢር ጎላን 10፣ አቪግዶር ሊቨርማን 9፣ አሬደሪ 9፣ ኢታማር ቤንግቪር 8፣ ከዛ 7-5 እያለ ይወርዳል። በዚህ እንግዲህ በዚህ ሰዓት ምርጫ ቢካሄድ ይህን ያህል ድምጽ ያገኛሉ ወይም ወደ በክነሴቱ ይህን ያህል መቀመጫዎችን ያገኛሉ ፓርቲዎች ይላል። ያው እንግዲህ መጀመሪያው 26 ያገኛሉ ተብሎ በጥናቱ በማሪቭ ጥናት መሰረት የተቀመጠው የቀድሞ ጠቅላይ ሚኒስትር ናፍታሊ ቤኔት ናቸው። እሳቸው እንግዲህ መንግስት 61 አባል ያለው መንግስት ሊያቋቁሙ ይችላሉ። እንግዲህ አይዘንኩት ደግሞ ጋዲ አይዘንኩት ከተሳተፉ ወደሳቸው ፓርቲ እንግዲህ በሂደት ይታያል ሁኔታው። እስካሁን ምንም አይነት ሁኔታዎችን የሚያሳይ ቅድመ ሁኔታ የለም እንደሚሳተፉ፣ ግን ቢሆንስ በሚል በጥያቄ ምልክት ተቀምጧል። ግን ቤኔት 61 ድምፅ ወይም 61 መቀመጫዎችን ይቅርታ 61 መቀመጫዎችን ወይም አባላት በክኔሴት ያገኛሉ ተብሎ ይጠበቃል። እንግዲህ 61 ካገኙ ከ60 በላይ ያው መንግስት ማቋቋም ይችላሉ ነው። 61 ያው 60 ግማሹን የክኔሴት 61 የሚል ቅድመ ጥናት ግምገማ አስቀምጧል ማሪቭ እንግዲህ በጥናቱ ወይም በዘገባው ዛሬ። ሌላው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቻይና ጉብኝት ማድረጋቸውና ከቻይናው መሪ ጋር መነጋገራቸውን ሁሉም ጋዜጦች ትኩረት የሰጡበት ርዕሰ ጉዳይ ነው። ቻይና በኢራን ላይ ከፍተኛ ተጽዕኖ ትፈጥራለች ተብሎ ይታሰባል። እንግዲህ ያ እንዳይሆን በተለይ ለኢራን የጦር መሳሪያዎችን እንዳትሸጥና ያው እንግዲህ ከአሜሪካ ጋር ያለውን ግንኙነት ለማሻሻል በኢራንና በቻይና መካከል ያለው ግንኙነት እንዳይጠናከርና የበለጠ እንዳይታደስ ለማድረግ ያው ትራምፕ ከቻይናው መሪ ጋር ተገናኝተው መወያየታቸው ተገልጿል። ይህን ዘገባ ሁሉም ጋዜጦች ተመልክተውታል። ያው በሂደት ስንደርስበት እንመለከተዋለን። ሌሎች ጋዜጦች ላይም የተጻፈውን ሌላው በማሪቭ ምንድን ነው በመጀመሪያ ገጹ ላይ ያቀረበው ርዕሰ ጉዳይ እንግዲህ በውስጥ ገጹ ላይ ሰፊ ትኩረት እንደሰጠበትና ስለ ጠቅላይ ሚኒስትር ቢንያሚን ናታንያሁ ለሰላሳ ዓመታት ያክል በጣም በትልቅ እና አስቸጋሪ በሆነ ኃላፊነት እንዴት ቆዩ፣ እንዴት አልተሸነፉም፣ በጣም ተጽዕኖ በመፍጠር በእንደዚህ አይነት ከባድ ኃላፊነት ለሰላሳ ዓመታት እንዴት ዘለቁ ከ1996 ዓመተ ምህረት እስከ 2026 ለሰላሳ ዓመታት የዘለቁበትን ሁኔታ የመጀመሪያው የመገናኛ አውታር ወይም የግንኙነት የመጀመሪያ የግንኙነት ጉዳይ አማካሪያቸው ሻይ ቤዜክ ጋር የተካሄደ ሰፊ ቃለ መጠይቅ በጋዜጣው መጨረሻዎቹ ገጽ የቀረበ መሆኑን በመጀመሪያ ገጹ ላይ እንደ ርዕስ ቀርቧል። ይሄ ርዕሰ ጉዳይ ወደሚቀጥለው ጋዜጣ ስናልፍ ሀሬጽ ነው። ሀሬጽ እንግዲህ የሞሳድ ድርጅት የሞሳድ መረጃ ድርጅት ኃላፊ ሆኖ ይሾማሉ ተብሎ ያው እንግዲህ የቀረቡት ለእንደ ፕሮፖዛል የቀረቡት የሮማን ጉፍማን ሜጀር ጄኔራል
ሜጀር ጄኔራል ሮማን ጉፍማን እሳቸውን በሚመለከት ነው እንግዲህ ሹመታቸውን በመቃወም እስከ ከፍተኛው ፍርድ ቤት ባጋጽ ድረስ ያቤቱታ ቀርቦ ችሎት እየተካሄደበት ይገኛል። ባሳለፍነው እንግዲህ በዚህ ሳምንት በተካሄደው ችሎትም ዳኞች የችሎቱን መጨረሻ የደረሱበት ችሎቱ በኋላ የደረሱበትን ውሳኔ እናሳውቃለን በሚል እየተጠበቀ ነው። ግን አሁን ማወዛጋቢ ሆኖ እንደቀጠለ የተገለጸ ነው። እሳቸውም ሮማን ጉፍማን ምላሽ ለመስጠት መሞከራቸውን እንግዲህ በሚቀርበው ሁኔታ ሀሪጽ በዘገባው ተመልክቷል። ሮማን ጉፍማን ጉዳይ አሁን ማወዛጋቢ ሆኖ እንደቀጠለ ሹመታቸው ጉዳይ ይላል። ሌላው እንግዲህ በዚህ አመት በሚካሄደው በእስራኤል ብሔራዊ ምርጫ ምናልባት በምርጫው ላይ መደናቀፍ ሊፈጥር ይችላል የሚል ቀኝ በሊኩድ በኩል ስጋት አለ የሚል ዘገባ ማቀርቧል። ሌላው ያው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ነው ከቻይናው መሪ ጋር ሆነው በተነሱት ፎቶግራፍ ተደግፎ ያደረጉት ጉብኝትም በሰፊው ቀርቧል። ሀሬጽ ላይ ያው እንግዲህ በቻይናና በኢራን መካከል ያለው ግንኙነት እንዳይጠናከር በተለይ ቻይና ለኢራን የዘመናዊ ጦር መሳሪያዎችን እንዳትሸጥ ለማድረግ ነው ይላል የጉብኝታቸው አላማ። ይሄን ርዕሰ ጉዳይም ተመልክቶታል ሀሬጽ። ያው ቻይና በጣም ቻይና በጣም ተጽዕኖ ልትፈጥር የምትችል ሀገር ናት። በተለይ ደግሞ ከኢራን ጋር ባላት የረዥም ጊዜ ግንኙነትና እንደሚታወቀው ቻይና እንግዲህ በዓለማችን በጣም ያው ሀያላን ከሚባሉ ሀገራት መካከል አንዷ ናትና ያው ከኢራን ጋር ያለውን ግንኙነት ለማዳከምና በተለይ የጦር መሳሪያ እንዳትሸጥ ለማድረግ ነው። ትራምፕ እንግዲህ ሌሎች ጋዜጦች ላይም እንደተጻፈው የጦር መሳሪያ ለኢራን አትሸጥም ቻይና፣ መሪው ቃል ገብተዋል ማለታቸው ተገልጿል። ይህ ርዕሰ ጉዳይም በሀሬጽ ሰፊ ቦታ ተሰጥቶት ተዘግቧል። ሌላው ሀሬጽ ያቀረበው ርዕሰ ጉዳይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንደሚታወቀው በፍርድ ቤት የክስ መዝገብ ቀርቦባቸው ያው በክርክር ላይ ይገኛል። የምስክር ቃላቸውን እየሰጡ ከዚህ በኋላ ጠቅላይ ሚኒስትሩ የምስክር ቃል ከሰጡ በኋላ ፍርድ ቤቱ የግድ ማን ነው ውሸት ያቀረበው? የጠቅላይ ሚኒስትር ቢንያሚን ኔታንያሁ በቅርባቸው የሚገኙ ሰዎች ናቸው ወይስ እሳቸው ናቸው በማለት ሀሰተኛ መሆኑን ትክክለኛ ያልሆነ መረጃ ወይም ውሸት ይላል እንግዲህ ማን ነው የሚዋሸው ነው የሚለው ሀሬጽ እንግዲህ ባቀረበው ጽሁፍ ማን ውሸታም እንደሆነ ዳኞች መወሰን ይጠበቅባቸዋል። ጠቅላይ ሚኒስትሩ ናቸው ወይስ በዙሪያቸው ያሉ ሰዎች የግድ ማሳወቅና መወሰን አለበት የፍርድ ቤት ዳኞች እንግዲህ በችሎቱ ሂደት መጨረሻ ላይ የሚል ዘገባ አቅርቧል። ሌላው እንግዲህ ዛሬ ትናንት ምሽት ጀምሮ ዛሬ የሚከበረው ኢየሩሳሌም የተዋሃደችበት 59ኛው ዓመት ነው። እንግዲህ እንደሚታወቀው ኢየሩሳሌም ለሁለት ተከፍላ ከቆየች በኋላ በ1967 ዓመተ ምህረት በተካሄደው ጦርነት ነው ምስራቁና ምዕራቡ ኢየሩሳሌም ተዋህዶ አንዷ ታላቋ ኢየሩሳሌም እንደገና የተገናኘችው። 59 ዓመት ሆነው አሁን 59 ዓመቱ እየታሰበ ነው። በዚህ ዙሪያ ያው በየዓመቱ በኢየሩሳሌም ቀን ከሁሉም እስራኤል ክፍል በመምጣት በመሰባሰብ ታዳጊ ልጆች፣ ወጣቶች፣ አዛውንቶች በሁሉም የእድሜ ክልል የእስራኤልን ሰንደቅ ዓላማ በማውለብለብ የእግር ጉዞ ይደረጋል በኢየሩሳሌም። በተለይ በኢራቲካ ኦልድ ሲቲ የጥንቱ ከተማ በዳዊት ከተማ አካባቢ በኢየሩሳሌም ቅጥር ግቢ የኢየሩሳሌም ግንቦች በዛ አካባቢ የእግር ጉዞ ይካሄዳል። በርካቶች ያው እስከ ኮቴል ስለሚገኝ እዛ የሰለሞን ቤተ መቅደስ እስከዛ ድረስ የእግር ጉዞ ይካሄዳል እና ያው በዛ አካባቢ ትንሽ ግጭት ይፈጠራል በየአመቱ። ዘንድሮም የኢየሩሳሌምን የተዋሃደችበትን ቀን ከማሰብ ይልቅ በግጭት ነው የታየው። በዚህ በኢራቲካ ወይም በጥንቱ ከተማ አካባቢ ግጭት ነው ደምቆ የታየው የበለጠ እና ያው እንግዲህ ሰንደቅ ዓላማ እስራኤል ሰንደቅ ዓላማ እያውለበለቡ በርካቶች በዛ አካባቢ የእግር ጉዞ ሲያደርጉ ችግር የሚፈጥሩ አሉ። በኢራቲካ አካባቢ የሚኖረው የአረብ ማህበረሰብ እና ዘንድሮም ግጭቱ ደምቆ ይታይ ነበረ የሚል ርዕሰ ጉዳይ አቅርቧል ሀሬጽ በዘገባው። የኢየሩሳሌም የተዋሃደችበት 59ኛው መታሰቢያ በዓል በሁሉም ጋዜጦች በተለያየ ሁኔታ ተዘግቧል። ወደ እስራኤል አየሁም ስናልፍ እስራኤል አየሁም ያው የትራምፕና የአሜሪካው ፕሬዚዳንት ዶናልድ ትራምፕና የቻይናው መሪ ሻይ በቤጂንግ
ሺ ቅርታ ሺ ነው ይባሉ በቤጂንግ በቻይና ዋና ከተማ ተገናኝተው ያደረጉትን ጉብኝትና ውይይት የሚመለከት ሰፊ ዘገባ ቀርቧል። እስራኤላዊውም ትራምፕ እንግዲህ ዚ ላይ ነው እስራኤላዊውም ላይ ሺ የቻይናው መሪ ለኢራን የጦር መሳሪያ እንደማይሸጡ ቃል ገብተውልኛል ይሄንም እንግዲህ ቃል የገቡትን ይፈጽማሉ ያደርጉም ማለታቸው ተገልጿል። እንግዲህ በቻይና የተደረገውን የሁለቱን መሪ ጉብኝት የሚመለከት ሰፊ ዘገባ እስራኤላዊውም ደረሽ ጋዜጦች መልክቷል አቀርቧል። ኢየሩሳሌም እንግዲህ የተዋደችበት 59ኛ በዓል እየተከበረ ነው። የምክንያት በማድረግ የከተማዋ ከንቲባ ሞሼሊዮን በተደረገላቸው ቃለ መጠይቅ ስለ ኢየሩሳሌም የሰጡት ወይም የተናገሩት ሰፊ ዘገባ አለ በጋዜጣው ውስጥ ገጽ 12 ላይ በሰፊው ቀርቧል። ምንድነው ግን ስጋት አለ ኢየሩሳሌም ከተማ ኗሪዎች በዚህ ትናንት ምሽት ጀምሮ ዛሬ በሳምንቱ መጨረሻ ከፍተኛ መጨናነቅ ይሆናል መጨናነቅ ይፈጠራል። በርካታ ሰዎች እንግዲህ በሾዎች እንግዲህ ከግማሽ ሚሊዮን ሜትርስ ሰው ይመጣል የግር ጉዞ ይካሄዳል የሚል ስጋት አለና ያው በከተማው መጨናነቅ ይፈጠራል የሚል ስጋት መኖሩ ተገልጿል። ያው ጉዞ ያካሄዱ እስራኤል ሰንደቅ ዓላማ በማውለብለብ የግር ጉዞ ያካሄዱ በኢራቲካ ወይም በጥንቱ ከተማ ኦልድ ሲቲ አካባቢ የሚደረገውን የግር ጉዞ ፎቶግራፍ በማስደገፍ የቀረበ ሰፊ ዘገባ አለ። ሌላው ኢሮቪዥን ወይም ኢርቪዥን የአውሮፓ ሀገራት አመታዊ ሙዚቃ ውድድር እየተካሄደ ነው። ነገ ምሽት 10 ሰዓት ጀምሮ የፍጻሜ ውድድሩ ይካሄዳል። እንደሚታወቀው እስራኤል ለግማሽ ፍጻሜ ቀርባ ወደ መጨረሻው ፍጻሜ አልፋለች። ነገ እንግዲህ እስራኤልን ወክሎ ሄደው ኖአም ቢታን ሚሼል በተሰኘው ሙዚቃው ይቀርባል። ሶስተኛ ቁጥር ላይ እንደሚቀርብ ነው ሙዚቃ እንግዲህ በመደቡ በቀደም ተከተሉ መሰረት የተገለጸው። ለሚሼል ወይም ለኖአም ቢታን ሙዚቃው መልካም እድልን በመመኘት ሁሉም ሚሼል እያለ ነው በኩራት። ነገ ምሽት 10 ሰዓት ላይ ውድድሩ ይጀምራል። ውድድሩም በእስራኤል በ11ኛው ቴሌቪዥን በካንቦክስ በተባለው መተግበሪያና በካን ሬዲዮ ጣቢያዎች ሁሉ ይተላለፋል የሚል ሰፊ ዘገባ ቀርቧል። ወደ የዲዮ ታሮነት ስናልፍ የመጨረሻው ጋዜጣ ነው። ዳቪድ ዚኒ የሻባክ ድርጅት ኃላፊ እሳቸውን በሚመለከት የተደረገ ሰፊ ቃለ መጠይቅ አለ። ጋዜጣው መጀመሪያ ገጽ ላይ እንደቀረበው እንግዲህ በውስጥ ገጹ ላይ ሰፊ ቃለ መጠይቅ አለ። በአጠቃላይ እንግዲህ ስለ በህይወታቸው ስለነበረው ውጣ ውረድ እና አጠቃላይ ዋና ዋና ነጥብ ብሎ ያቀረባቸው አለ። እንግዲህ በህይወታቸው የሰሩት ስህተት፣ በመገናኛ አውታሮች የሚቀርቡ የተለያዩ ጉዳዮች እሳቸውን በሚመለከት በቀድሞ የሻባክ ድርጅት ኃላፊ በሮኔን ባር ላይ የነበረ ትችት የሚሉና የተለያዩ በጠቅላይ ሚኒስትር ቢንያሚን ኔታንያሁ ላይ ምስክር ቃል ሊሰጡ ታስቦ የነበረው ምስክር ቃል መሰረዙ እነዚህ እንደ ዋና ርዕሰ ጉዳይ ተጠቅሰዋል። ሰፊ ዘገባ በውስጥ ገጹ አቅርቧል። ሌላው የኢየሩሳሌምን ቀን ነው። ኢየሩሳሌም የተዋደችበትን ቀን እሱን በሚመለከት ሻሎም ላክ ኢየሩሳሌም ሰላም ላንቺ ይሁን በሚል እንደዚሁ በፎቶግራፍ በተደገፈ ሰፊ ዘገባ ቀርቧል። የዶታሩኑት ላይም ያው በኢራቲካ ተብሎ በሚጠራው የጥንቱ ከተማ በኢየሩሳሌም የጥንቱ ከተማ አካባቢ ከኗሪዎች ጋር በዛ አካባቢ እንግዲህ ከሚኖረው ማህበረሰብ ጋር ግጭት ይፈጠራል የሚል ከፍተኛ ስጋት እንዳለና ያው በዓሉ ትናንት ጀምሮ እየተከበረ እንደሆነ እንደዚሁም ኖአም ቢታን ሁሉም እንግዲህ ሚሼል እያለ ነው ኖአም ቢታን የቀረበበት በኢሮቪዥን ሙዚቃ ውድድር የቀረበበት ሙዚቃ ነው ሚሼል። እንግዲህ እንደሚታወቀው ለሱ መልካም እድልን በመመኘት ነገ ምሽት 10 ሰዓት ላይ የፍጻሜ ውድድሩ እንደሚጀምርና ኖአም ቢታን እንደሚቀርብ 3 ቁጥር ላይ ሙዚቃው እንደሚቀርብ ተገልጿል። ሌላው ሊባኖስና በእስራኤል መካከል ያለው የተኩስ አቁም ስምምነት ነው። እንግዲህ በሊባኖስ ሂዝቦላ ድርጅት ወደ እስራኤል ስለሚተኩስ የተኩስ አቁም ስምምነቱ ከሊባኖስ ጋር እንደተደረሰ ይታወሳል። ምንም የተኩስ አቁም ስምምነት ቢባልም ግን በተኩስ አቁም ስምምነት ስር አሁንም ተኩሱ እንደቀጠለ ነው። ሂዝቦላ ድርጅት ወደ እስራኤል እየተኮሰ ነው። የተኩስ አቁም ስምምነት ከተካሄደ በኋላ ለመጀመሪያ ጊዜ የሂዝቦላ ድርጅት ወደ እስራኤል ክልል በተኮሰው ይሄ ራህፋን በሚባል ተንሳፋፊ ቦምቦችን አጥምዶ የሚልክበት ተንሳፋፊ ቁስ እሱ ፈንድቶ 3 ዜጎች ቆስለዋል። አንዱ ደግሞ በከባድ ሁኔታ ቆስለዋል። ይሄ እንግዲህ ተኩስ አቁም ስምምነት ከተደረሰ በኋላ ነው። የእስራኤልና
ሊባኖስ አምባሳደሮች በአሜሪካ የሚያገለግሉ ሁለቱ ሀገር አምባሳደሮች ለሶስተኛ ጊዜ ተገናኝተዋል በአሜሪካ። እንግዲህ ድርድር እየተባለ ነው፣ ግን በአንድ በኩል በዋሽንግተን ወይም በአሜሪካ ስለ ሰላም፣ ስለ ሁለቱ ሀገራት ግንኙነት፣ ስለ ሂዝቦላ ትጥቅ መፍታት ድርድር ይካሄዳል። በሌላ በኩል ደግሞ ሂዝቦላ ድርጅት ወደ እስራኤል እየተኮሰ አሁንም ጦርነቱ እንደቀጠለ ነው። የተኩስ አቁም ስምምነቱ ይባልም እና በጦርነት ጥላ ስር ድርድር በሚል ርዕስ አቅርቦታል። ይሄ ርዕሰ ጉዳይ ሌሎች ጋዜጦች ላይም ቀርቧል። እንግዲህ ሁኔታው አስቸጋሪ መሆኑን ሌላው እንግዲህ እስራኤል ወደ ኢራን የኢራን ጦርነት ቢታደስ ለመዘጋጀት ዝግጁ ናት፣ ሁሉንም ነገር አጠናቃ ቅድመ ሁኔታዎችን አጠናቃ ተዘጋጅታለች። ግን የትራምፕ ጉዳይ ነው የሚወስነው። ትራምፕ ከወሰኑና ወደ ጦርነት የሚመለሱበት ሁኔታ ከተፈጠረ እስራኤል ወዲያውኑ ጦርነቱን ለማደስ ዝግጁ ናት ይላል። ጋዜጦች ከሞላ ጎደል እንግዲህ በዛሬ እትማቸው ለአንባቢያን ያቀረባቸው ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን፣ ስርጭታችን ይቀጥላል።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ኢየሩሳሌም ሼር ዘሃብ ኢየሩሳሌም ዛሬ እንግዲህ የዮም ኢየሩሳሌም ኢየሩሳሌም የተዋሃደችበት ቀን የሚታሰብበት ነው። 59 ዓመት ሆናት ኢየሩሳሌም ከተዋሃደች። በታላቅ ድምቀት ይከበራል የኢየሩሳሌም ምድር። ዛሬ ትናንት ምሽት ጀምሮ እንግዲህ በእስራኤል ሰንደቅ ዓላማ ባሸበረቁ ዜጎቿ የእግር ጉዞ ይካሄድበታል። በጣም ደስ የሚል ትዕይንት ነው ያለው። በጣም በቃላት ራሱ ለመግለጽ ቃላት ማይገኝለት። ከዚህ ጋር ተያይዞ እንደሚታወቀው የኢትዮጵያውያን ቤተ እስራኤላውያን እንግዲህ በ80ዎቹ መጀመሪያ አካባቢ ከኢትዮጵያ ወደ እስራኤል በግር አቋርጦ ለመግባት እንግዲህ ለኢየሩሳሌም ካላቸው ኮልካ ልብ ውስጥ የጠለቀ ፍቅር የተነሳ የሱዳንን በረሃ አቋርጠው ነው እንግዲህ የቀደሙት ወገኖቻችን ወደ እስራኤል የገቡት። እንደሚታወቀው በዚህ ጉዞ በሺዎች የሚቆጠሩ በርካቶች ቁጥራቸው እንኳን እስካሁን በትክክል ያልታወቀ ህይወታቸው አልፏል። በዚህ ከባድ ጉዞ በዚህ በረሃ በጥቅ በጥማት በስቃይ ውሃ በማጣት ምግብ በማጣት በወረርሽኝና ትናንት ታስቦ ውሏል። በየአመቱ በዚህ በኢየሩሳሌም ቀን ነው የሚከበረው የመታሰቢያ ዕለት። እንግዲህ ከዚህ ጉዞ ጋር ደግሞ ከታሪኩ ጋር የተያያዘ ታሪካቸው በርካቶች አሉ። ከነሱ መካከል አንዱ መምህር አስናቀው መኮንን ነው። የመስዋዕት ድርጅት መስራችና ዋና ኃላፊ እንዲሁም እንግዲህ በዚህ የሱዳን ጉዞ ደግሞ ዋና ተንቀሳቃሽ ፓይል ነበር። ስልክ መስመራችን ላይ ያለው ወደ እሱ እናልፋለን። መምህር አስናቀው መኮንን ጤና ይስጥልን፣ እንደምን አደርክ?
1: ጤና ይስጥልን ወርቅነሽ፣ እንዲሁም አድማጮች ሰላም፣ እንደምን አደራችሁ? የስራ ባልደረቦች በሙሉ ሰላም ላለሁ
0: እናመሰግናለን። በጣም እንግዲህ ዛሬ የኢየሩሳሌም ቀን ነው። ከዚህ ጋር ተያይዞ ትናንት የታሰበው ኢትዮጵያ ይሁዳውያን መስዋዕትነት ህይወታቸው ያለፈው መንገድ ላይ መታሰቢያ ዕለት ቢሆንም ሀዘንና ደስታ ነው። እንደው እንኳን አደረሰ ለኢየሩሳሌም ቀን ማለት እችላለሁ?
1: በጣም ያስችላል። ምንጊዜም ቢሆን ኢየሩሳሌም ናት በልባችን፣ በደማችን፣ በአጥንታችን ሰርጻ ገብታ የምትኖር የነበረች በፍቅር ሳናውቃት ኢየሩሳሌምን እናፈቅራት እንወዳለን።

0: ኢየሩሳሌም ቀን ኢየሩሳሌም የሚገርም ነው መምራስና ቆሁን ከገለጽከው ጋር እንግዲህ ከኢትዮጵያ ወደን ጋር ሲታይ ኢየሩሳሌም የተለየ ቦታ አላት ማለት ይቻላል ሁሉም የሚመሰክረው ነውና ኢየሩሳሌም በተዋደችበት በዚህ በደስታ ቀን እንግዲህ ለኢየሩሳሌም ሲሉ ህይወታቸው ያለፈው ኢትዮጵያ ወደን ደግሞ ይታሰባሉ በጣም በትልቅ ዝግጅት በመንግስታዊ ዝግጅት ነው የሚታሰቡትና ሁለቱን አንተ እንዴት ታየዋለ?
1: አው በርግት ስንተነትነው ወይም ስናየው ስሙን ስናነሳው ይሄኛው የደስታ ቀን ይሄኛው ያዘን ቀን ልንለው እንችላለን ግን ሁለቱም የደስታ ቀን ነው ብዬ ነው እኔ የምሰይመው ሀዘኑ እንዳለ ሁሉ ማንኛውም እናቱን አባቱን እህቱን ወንድሙን አክስት አጎቱን ዘመዱን ያጣ በቀላሉ በዚህ ቀን ሳያነባ ሳያዝን ሳያለቅስ ይውላል ሌላውም ቢሆን ወንድ ሲሰማ ሲል አብሮ እያለቀሰ ነው የሚውለው ግን ትልቅ አድርግ የማየው ምንድን ነው ከዛ ከሞት የተረፈው ህዝብ መጥቶ ከዚህ እስራኤል ሀገር ኢየሩሳሌም እያለ በልቡ ሰንቋት ከሚኖረው ከኢየሩሳሌም ከተማ ከተመረጠው ተራራ ከሄርሴል ተራራ በዛ ይህን ቀን ስንውለው እጅግ በጣም ደስ የሚል መሆን አለበት ብዬ ነው የማስበው ከኢየሩሳሌሙ ደስታ ጋር ይህም የደስታ የሐዘን ቀን ነው የሰማዕታት ቀን ነው ብንለውም ደስታ እንዲሰማንም የሚያደርግ ነገር ነው በነጻነት እኮ ነው ያን ቀን ምንውለው እኮ እንዳልሽው እኮ የአገሪቱ ፕሬዚዳንት የአገሪቱ ጠቅላይ ሚኒስትር ሚኒስትሮች እንደገና ደግሞ ያው የክኔሴት አባል እጅግ በጣም የተከበሩ የሃይማኖት መሪዎቻችን ሊቀ ካህናት ህዝቡ የተከበረው ህዝብ ኮር ዲፕሎማቶች ሁሉ የሚገኙበትና ፈረንጁ ሁሉ የሚገኝበት ይህ ቀን እጅግ በጣም እንደዚህ አድርገን በነጻነት ያለምንም ፍርሃት ያለምንም ስጋት ስንውለው በአንድ በኩል የሚያስደስት ነው ከዛ ወጥተን እዚህ መጥተን ይህን ስናየው ነጻነቱን ስናየው ከዛ ያለውን ድባቡን ሁሉንም ነገር ስንመለከተው እያነባንም ቢሆን እያዘነም ቢሆን ከኢየሩሳሌም ደስታ ነጻነቷ ጋር አብረን ልናያይዘው የሚገባና ውሳኔው እጅግ በጣም ትክክለኛ የሆነ ውሳኔ እንደወሰኑ ነው እኔ የምረዳው
0: አው እንግዲህ የሚያሳዝንም ቢሆን ግን እውነት ነው ደስ ይላል ለጻነቱ ኢየሩሳሌም ምድር ላይ ቆሞ ህይወታቸው ስላለፈው በሰዎች ታሪካቸውን ማንበብ ታሪካቸውን መዘከር ትናንት የነበረው ነገር አይተናል ትናንት አሁን ታሪኳን ያሳተፈችው የሚያቀርበችው በዚህ መታሰቢያው ስነ ስርዓት ላይ ልጅ ያን ታሪክ ሰምቶ ነው ያላለቀሰ ሰው ይኖራል በያላሰበም ሁሉም ሲያለቅሱ አይቻለሁ በነገራችን ላይ አንተ እንደሰማው ያን ታሪክ የልጅቷን ታሪክ እንዲታየው
1: ይገርምሻል ወርክነስ ልጅቷ የሁሉንም ስሜት እየነካ ለመናገርም ጉሮሯ እየታነቀ በከፍተኛ ትግል የተናገረችው ሁኔታ ነው እናትን ማጣት ቀላል አይደለም ልክ እንደሷ ተመሳሳይ የሆነ ታሪክ አሁን ባደረግነው ትምህርታዊ ጉባኤ በፓነል የተሳተፈች እኔ ስሟን መጥቀስና መጥጋለ መጥቀስ የማይፈቀድልኝና የሚፈቀድልኝ መሆኑን አላውቅም እንጂ መጥታ ልክ እዚያ የተሰበሰበውን ህዝብ ያስለቀሰችበት ሁኔታ ነው እሷም በህፃነት እድሜዋ ነው እናቷ ነው እዚያ ያጣችው እና በጣም ትልቅ ሁኔታ ታፍኖ የነበረ እንደዚህ አይነት መድረክ ሲያገኝ ያለውን ያን መንፈራውን ነገር የምናወጣበት መድረክ አግኝተን እንደዚህ ትንስንል በጣም አሁን እቺ ልጅ የትናንቷ ከዛ በኋላ እኔ ትንሽ ቀለል ይላታል ብዬ ነው የማስበው እስካሁን አፍነው የነበረውን በንባም በትግልም በቃ ሁሉንም እያስለቀሰች እሷም እያለቀሰች ተርከዋለች እና ከእንግዲህ በኋላ በጥሩ ሁኔታ የምታይበት ሁኔታ የሚፈጠራል ብዬ ነው የምገምተውና በጣም አስለቅሷል የሷ ሁኔታ
0: አዎ በጣም ልብ የሚነካ ነበር አዎ የብዙዎች ታሪክ ነው አዎ አዎ አዎ እንግዲህ መምህር አስናቀው አንተ በሱዳኑ ጉዞ በሚብጻሞሽ ወይም በሙሴ ዘመቻ ተንቀሳቃሽ ነበርክ አሁንም እዚህ ያው ይህን ጉዞ የሚመለከት መስዋዕት የተሰኘው ድርጅት አቋቁመሃል አቋቁማችኋል በዋነኛነት አንተ ኃላፊት ሆነ ያው ጓደኞች ጋር ድርጅቱ እንግዲህ በዚህ ዙሪያ ላይ ነው የሚሰራው

0: እንደው በአጠቃላይ ጉዞ ከባድ ቢሆንም መስዋዕትነት ቢከፈልበትም ግን አሁን ማህበረሰቡ ያለበት ሁኔታ እንዴት ያለ እዚህ ከተመጣ በኋላ ያለው ሁኔታስ የሚያስደስት ነው? የፈለገ ይሁን እንኳን ይሄን ያህል መስዋዕትነት ቢከፈልም እንኳን እዚህ ሆን የሚያስፈል ነው እንደው ወይስ የሚቆጭ ነገር አለ? ምክንያቱም ሱዳን ያለፈው ነው ህዝቡ ያሳለፈው ነገር ስለምታውቅ ነው እንዴ ጥያቄም ጠይቅ።
1: አዎ የሁሉስ ወርክ ነሽ። ሀዘኑ ሀዘን ነው። ምን ጊዜም ቢሆን ምንራሳቸው አይደለም። የቅርብ እንትን ደግሞ ቤተሰቡን የተነጠቀ ደግሞ ዘላለም ያን ተሸክሞት ይኖራል። በዚህን ቀን እንረሳዋለን፣ እንተዋለን፣ ከጭንቅላታችን ከልባችን ስሜታችን እናወጣዋለን የሚባል አይደለም። ሆኖም ግን እኔ ከዛ 6 ዓመት ስንቀሳቀስ ያየሁት በአይኔ ሰውን ስታደግ ህይወቱን ከቦታ ቦታ ስናዘዋውረው የማታውን ጭነት ስናካሄድ ከካርቱም ወደ ገዳሪፍ ከገዳሪፍ ወደ ስደተኞች ሰፈር ያ ሁሉ ገዳሪፍ ውስጥ ስናደርግ የነበረው እንቅስቃሴ ካርቱም ውስጥ ስናደርገው የነበረው እንቅስቃሴ ያ ሁሉ ስሜት እንትን ህይወታችን አደጋ ላይ ጥለን ያደረግነው ነው። ህዝቡ ጀግናው ህዝብ ደግሞ ኢየሩሳሌም ደርሳለሁ ብሎ የሞተበትን እየቀበረ ወደ ኢየሩሳሌም የመጣ ነው። ከዚህ ከመጣም በኋላ ደግሞ በእውነቱ በጣም በጥሩ ሁኔታ በሚያስደስት ሁኔታ ያለንበት ሁኔታ ነው። ልጆቻችን ሁላችንም እንደምናውቀው በውትድርናው በኩል ለአገሪቱ ለኢየሩሳሌም ቅጥረ ግቢ ደህንነትና ሰላምነት ህይወታቸውን እየሰዉ በጀግንነት ትናንትም በጠቅላይ ሚኒስትሩ ሲታወሱ የዋሉበት የጀግንነት ገድል አለ። ያም ለኛ ህዝብ ለእስራኤል ህዝብ የሚያኮራ ነው። ያለም ህዝብም ሲያይ በጣም የሚያኮራ ነው። የኛ ህዝብ ያለበት ማለት ነው። የኛ ህዝብ እጅግ በጣም ጠንካራ ህዝብ ነው። ሁልጊዜ የምናገረው ነው። ምክንያቱም ከዚህ መጥቶ በባህሉ የማያስር ባህሉን ከቁንጮ ላይ የሚያደርስ ባለባበስ ባመጋገብ በሁሉም በቋንቋ በሁሉም ነገር ወደኋላ የማይልበት በራሱ ኮርቶ የሚኖር የኛ ህዝብ ነው። እና ሁልጊዜም ቢሆን እኔ ሀዘን አለ ደስታ አለ። በጥንካሬነት ነው ሀዘንን ልናሸንፈው የምንችለው። ጠንካራ ስንሆንለት ነው ሀዘን እየተሸነፈ ያን ነገር አመቻችተን ከዚህ ያለውን ሁኔታ ኑሮውን ደግሞ በጥሩ ሁኔታ ልንመራ የምንችለው። እና እኔ ሀዘኑ እንዳለ ሆኖ ከዛ ያሳለፍኩትን ከጓደኞቼ ጋር ያሳለፍነው ሁኔታ ህዝቡ ያሳለፈው ሁኔታ እንዳለ ሆኖ ከዚህ ከመጣን ግን የምናደርገው አጠቃላይ የኛ ህብረተሰብ የደረሰበት ሁኔታ ሊደርስ የሚገባበትን ሁኔታ ስመለከተው እጅግ በጣም የሚያኮራ ማህበረሰብ ነው። የኛ ማህበረሰብ ለዚህ ለእስራኤል ህዝብ ውበት ነው። እኛ ውበት ነን ለዚች ሀገር። ይሄን ነው እንትን ምለው። ሌላው አሙታት መሰዋት ነው የምንለው እኛ። መስዋዕት ይሉታል አንዳንዶች። መሰዋት ነው የምንለው። ለምንድን ነው ህዝቡ ተሰውቶ ነው የመጣው። ራሱን ነው መስዋዕት ያቀረበ እንጂ ሌላ ነገር አይደለም መስዋዕት ያቀረበው። ስለዚህ መሰዋት ነው። እኛም ተሰውተናል። ፔሊምና ጥሩ ነገሮችን ለማድረግ ከፍተኛ ጥረት እያደረገ ነው። ብዙ ሰዎች ተሰባስበዋል። ከቅልብ ሊተባበሩት ሊረዱት ይናሙታና ልክ ትናንት እንደሰማናት አይነት እህታችን እንደገና ደግሞ በዚያ በፓነሉ ባደረግነው ትምህርታዊ ጉባኤ በተደረገው ፓነል የነበሩት 4 ሰዎች የተረኩልን እንባ በእንባ ያራጩን። ይህ መድረክ ፕላትፎርሙ አለ። በዚህ ለብዙዎች ለሺዎች እንደርሳለን ብለን ነው የምናስበው። ያላቸውን የወዳቸውን እንዲተርኩት እንዲያወጡት ለትውልድ እንዲተላለፍ የእስራኤል ህዝብ እንዲያውቀው የኛ ህዝብም እንዲያውቀው። በሱዳን መጣ የሚለው ብቻ አይደለም ወርቅነሽ፣ በአዲስ አበባም ብዙ ነገር ተፈጥሯል።
0: አዎ እሱን ጥያቄ ላነሳው ነበር መምህር አስናቀው መጨረሻ ላይ። ያው ህዝብ የሚያነሳው ጥያቄ ስለሆነ በየጊዜው ላነሳው ነበር። ያው እናንተ ደግሞ እንግዲህ ግንባር ቀደም ተንቀሳቃሾች ስለሆናችሁ በቀደመውም ባሁኑም ሰው በተለያየ መንገድ እንግዲህ ከሱዳኑ በፊትም በተለያየ በአካባቢ በግር የመጡ ሰዎች እናውቃለን። ከሱዳኑ በኋላም እንዳልከው በጣም በአዲስ አበባ እንግዲህ ከባድ መስዋዕትነት የተከፈለበት ሁኔታ አለ መቀበሪያ ማጣት አስከሬን ይዞ ደብቆ እንዳይሰሙ ብሎ መዋል ማድር ቤት ውስጥ ብዙ ነገሮች ሰማን ላሰቃቂ ሆኖ ነገር እንግዲህ ያው የቤተ እስራኤል ዘር ትውልድ ቤተ እስራኤል በመሆኑ ብቻ ነው ይሄን ስቃይ የሚያሳልፈው ያ ሰውና እንደው እንደዚህ ነገሮች እንዴት ይታያሉ ለወደፊት ትውልድ ነበር ጥያቄው ለማጠቃለያ ነው
1: በጣም ጥሩ ነው ወርቅነሽ ጥያቄ በጣም ግሩም የሆነ ጥያቄ ነው ተገቢ ጥያቄ ነው መሆንም ያለበት ነው እኔ እምነቴ ይሁዲ ማለት ይሁዲ ነው በኔ ቤት ቤተ እስራኤል ማለት ቤተ እስራኤል ነው ሁሉም አሁን መጥቷል ቀደም መጥቷል ወደ ኋላ ይመጣል ያ ሁሉ ለኔ ትርጉም የለውም ቤተ እስራኤል የሆነ ሁሉ ወደዚህ ሀገር መጥቷል ለዚህ ሀገር ከመጣን ደግሞ ያመጣጡ ሁኔታ በሱዳን አድርጎ ሲመጣ የራሱ የሆነ የምንገልጸው ሁሉ የራሱ የሆነ ታሪክ አለው አመጣጡ በአዲስ አበባ አድርጎ ሲመጣ ደግሞ በአዲስ አበባ አድርጎ ይምጣ እንጂ ብዙ ጣውረድ ያለበት ብዙ እንዲያውም በአዲስ አበባ የሚመጣው ክፋት ያለበት መጥፎ ነገር ያለበት ሁሉ ነው ከዛ ያንኔው ያሸነፈ የሚመጣው የህይወት መስዋዕትም እየሰዋ ነው የሚመጣውና ይሄ ነገር ባንድ ላይ ተዋህዶ የሚታይ ጉዳይ ነው እኛ የሐሙታት መሰዋት የሚያነሳው ከመጀመሪያው ከታሪኩ ነው ከ2005 500 ዘመን ጀምሮ ያለውን ከመነኩሳት ጀምሮ ከካህናት ጀምሮ በታሪክ ሲተባበሩን ከነበሩት ፈረንጆች የመጀመሪያዎቹ ከዚያም የኞቹ ትላልቅ ጎልተው የሚነገርላቸው ከዛ በኋላም የተወለደው የአዲሱ ትውልድ ለወገኑ ሲል ለዚህ ለተጨቆነው ግራ ለተጋባው ህዝብ ደግሞ አለሁልህ ላለው ይሄ ሁሉ ጀግና በሱዳንም በአዲስ አበባም በዛም በተለያየ በኬንያ በጅቡቲም የመጣው ሁሉ ባንድ ላይ ሆኖ ይህን ታሪክ በደንብ አድርጎ ለትውልድ ለዓለም ይሄ ታሪካችን ለዓለም የሚበቃ መሆን አለበት ብለን ነው ዓለምም ሊያውቀው ይገባል ምክንያቱም እኛ ተናንተም ሲነገር ተውሏል የኢትዮጵያ ይሁዳን እንደማንኛውም ከአውሮፓ ከተለያዩ ሀገራት እንደሚያመጡት ለምነው እንደሚያመጡት አዲስ ገባ አይደለም የኛ ህዝብ እራሱ ለኢየሩሳሌም ብሎ ተነስተው ልጁን ገብሮ መስዋዕት አድርጎ ሳይወድ በግድ ባሉን ሚስቱን አጥቶ እህት ወንድሙን አጥቶ አክስታጎታ አጥቶ የመጣበት ሁኔታ ነው በራሱ የመጣበት ነውና ይህ ልዩ ነው የኛ ታሪክ ልዩ ነው ስለዚህ ሁሉንም ያቀፈ ነውኛ የሱዳኑን እንደው ትንሽ እንትን አድርገን ስናየው ነው እንጂ በስራችን ሁሉንም ያቀፈ ነው ከሁሉም ጋር አሙታት መሰዋት ተስማምቶ ተገቢውን ይገባል የሚለውን ስራ ለመስራት ተዘጋጅቶ እየሰራ ያለ ነው ማለት ነው በዚህ በኩል
0: በጣም ጥሩ ለወደፊቱ ደግሞ ነው በሰፊው ነው ያይበታለን ዛሬ ያው ቀኑን በተመለከተ ስለሆነ ውይይታችን አዋጭር ነው በጣም እናመሰግናለን መምህር አስናቀው መልካም ቀን ይሁንልህ
1: እኔ በጣም አመሰግናለሁ ወርቅነሽ ዘርስተል መልካም ቀን
0: መልካም ቀን አመሰግናለን የተከበራችሁ አድማጮቻችን አሁን ደግሞ በርሆቦት ከተማ የማዘጋጃ ቤት ስር የሞኬር ክሊታ ሐላፊ አቶ ዳቪድ አላዛር መስልክ መስመራችን ላይ ይገኛሉ ደስ ነው የምናልፈው ዳቪድ ጤና ይስጥልን ቦኬርቶቭ
2: ጤና ይስጥልኝ ቦኬርቶቭ ወርቅነሽ ሰላም ናችሁ
0: ሰላምንን እናመሰግናለን እንግዲህ ዛሬ ኢየሩሳሌም የተዋደችበት ቀን ነው ኢየሩሳሌም እንኳን አደረሰ
2: እንኳን አብሮ አደረሰን አመሰግናለሁ
0: አዎ ዳቪድ አንተ ወደ እስራኤል ሀገር የመጣኸው በሱዳን ነው አይደለ?
2: አዎ
0: በሱዳን እንግዲህ ሱዳንን ጉዞ ታውቀዋል ስለ ጉዞው እንግዲህ ያው ትናንት በሱዳን በረሃ ህይወታቸው ያለፉ ወገኖች አመታዊ መታሰቢያ ተካሂዷል በካር ሄርጼል መንግስታዊ መታሰቢያ በኢየሩሳሌም ቀን ነው የመታሰቢያ የሚካሄደውና እንደው በሱዳን እንደመጣ አንድ ኢትዮጵያ ይሁዲ የሁለቱን ቀን መዋሃድ አንተም እንዴት ታያለህ ምን ይስማሃል?
2: አዎ በመጀመሪያ አመሰግናለሁ ላንቺም ላድማጮችም ይሄ እንግዲህ ሱዳን መንገድ ሲወሳ በእውነት በዛ አድርገን የመጣ ነው በይበልጣ ትላልቆች በየጊዜው የሚናገሩትና የማይረሳ ታሪክ የማይረሳ ሰቆቀን ያሳለፍንበት ዘመን ነው የዛሬ እንግዲህ የዛሬ 41 አመት በላይ የሆነ ነው አብዛኛው ዛሬ 41 አመት በላይ ነው ያው ምብጻ ሞሽ በሚባለው ከዛም በፊትም የመጡት ያው በሱዳን አድርገው የመጡ ብዙ ህዝባችን በዛ ነው። ያው እንግዲህ አሁን ለጠየቅሽው ጥያቄ ከኢየሩሳሌም መዋሃድ ጋር ባንድ ቀን የሆነው የተባለው ያው እኔ እንደሰማሁት ቀደም የመጡት ትላልቅ መሪዎቻችን የማህበራዊ መሪዎች ወይም ደግሞ የሃይማኖት መሪዎች በዚህ ቀን እንዲሆን የወሰኑት ምክንያት አለው። ማለትም እኛ አዛ በነበርንበት ጊዜ ሁሉ ጊዜም ቢሆን ስለ ኢየሩሳሌም ሲነገርለት ሲወራለት ወይም ደግሞ ከልጅ ከአባት ወደ ልጅ ከትውልድ ትውልድ ሲተላለፍ የነበረ ስለ ኢየሩሳሌም ነው ሲናገሩ የነበረ እና ኢየሩሳሌምን ብለን ስለመጣነ በዚህ በኢየሩሳሌም ቀን እኛም ደግሞ ከዛ የሞቱትን በመንገድ ካሰቡት ሀገር ሳይደርሱ የሞቱትን ወገኖቻችን የምናስታውስበት ቀን በአንድ ቀን ይሁን ብለው የወሰኑት ነው የተባለው። እኔ እንደሰማ እንደገባይ ከሆነ እና መሆንም ያለበት ነው። ያው እንግዲህ ኢየሩሳሌም እያለ ነው ህዝባችን ካሰበው ሳይደርስ የቀረና ብዙ በሺዎች የሚቆጠሩ ኢትዮጵያውያኖች ይሁዲዎች በሱዳን በረሃም ከሱዳን መድረሳቸው በፊትም በኢትዮጵያ በረሃ ጠፍተውም የቀሩ አሉ፣ የሞቱም አሉ። ብዙዎች ናቸው የሞቱት፣ ግን ጠፍተውም ደግሞ የቀሩ አሉ መዳረሻቸው ሳይታወቅ።
0: አዎ፣ የሞቱም ይኖሩም ያልታወቁ አሉ።
2: አዎ፣
0: በርካቶች። አዎ፣ እንግዲህ ትናንት ነበርክ ዳዊት? ያው ያላየሁም ስላላየሁንም እጠይቅህ ነበር። ይመስላል።
2: አዎ፣ አይ ትናንት እንኳ ይኸውልሽ፣ እኔ በየአመቱ በተከታታይ አልሄድም። አንድ ምክንያት አለኝ። ለምን መሰለሽ? ሁኔታው እንግዲህ እኔ ብዙ አመት አለፈኝ በተለያዩ ቦታዎች እየተዘዋወርኩ በዚህ ቀን ገለጻ አደርጋለሁ። ብዙ አመቴ ነው። በትምህርት ቤትም ይጠሩኛል፣ በተለያዩ ድርጅት መስሪያ ቤቶችም ይጠሩኛል፣ በወጣቶች ክፍልም እንደዚሁ ከሰዓት በኋላ ብዙ ይጠሩኛል። እና
0: ስለ ጉዞ ነው ገለጻ የምታደርገው? ስለ ሱዳኑ ጉዞ?
2: አዎ፣ ስለ ሱዳኑ ጉዞ ነው። ስለ ሱዳኑ ጉዞ ገለጻ አደርጋለሁ። ያው ከአሁን በፊት ብዙ አመቴ ነው በዚህ ጉዳይ እና እንደ አጋጣሚ ትላንት ሁለት ገለጻዎች ነበሩኝ እና ከዛ ከመሄድ ያላነሰ ድርጊት ነው የምሰራው ብዬም ያው እንግዲህ አምንበታለሁ በዚህ በማደርገው ስራ።
0: ያው ነው ለነገሩ ተመሳሳይ ኃላፊነት ነው። ያው እዚህ መጣ እዛ። አዎ እንግዲህ ዳዊት፣ አንተ በርሆቦት ከተማ የሞኬድ ክሊታ ኃላፊ ነህ። ርሆቦት ደግሞ በጣም በርካታ ኢትዮጵያ ይሁዳውያን የሚኖርባት ከተማ ናት። እንደው ከዚህ ጋር ተያይዞ የሱዳኑን ጉዞ የሚመለከት ምን የተሰሩ ነገሮች አሉ?
2: አዎ እኛ እንግዲህ በእኛ ብቻ ሳይሆን በተለያዩ ከተማዎችም አሉ። በሞቱት ስም ለማስታወሻ የተሰሩ ሐውልቶች አሉ በየከተማው። ከእኛም እንደዚሁ ከብዙ ዓመታት በፊት ከዛሬ 20 ዓመት በፊት ነው የተቋቋመ ሐውልት አለ እና ያው እንግዲህ ከዛ ሐውልት በዚህ ሳምንት ባለፈው ሰኞ እነሱን የሞቱትን አስተውሰናል። ይሄ የሚደረገው ያው ከተማው ራሱ የወሰነው ውሳኔ ስለሆነ በየአመቱ ያው እንግዲህ ወታደሮችን ከዮም አጽማውት ሲቃረብ እንደምናስታውሳቸው የሞቱትን ወታደሮች ማለት ነው። ይሄም ደግሞ በዚህ ቀን ጥሩ የሆነ ስነ ስርዓት ይከበራል ከሐውልታቸው ማለት ነው እና እናከብረዋለን በየአመቱ። እርግጥ አሁን ጥቂት የተከሰተ ጉዳይ አለ። አሁን ሳይሆን በዚህ በ3-4 አመታቶች ባለነበት ሰው እየቀነሰ ሄዷል። ብዙ ነበረ የሚገኘው ከዚህ ከኢየሩሳሌምም እንደዚሁ ተመልክተሽ ከሆነ ሰው እየቀነሰ ነው።
0: አዎ፣ እንደ ወጣቶች በስቶ ይበዛሉ ማለት ይቻላል እንጂ ሰው ቁጥሩ እየቀነሰ ይመስላል።
2: ሰው እየቀነሰ ነው። ትላልቆች ያው እንግዲህ እንደምታውቂው ብዙም ከቤት የዋሉ አሉ፣ የታመሙ የሞቱም አሉ ስለዚህ ሰው እየቀነሰ ነው እና እርግጥ እኛም ያው በየአመቱ ከዚህ አሁን እንደጠየቅሽው ትልቅ የሆነ ዝግጅት ስነ ስርዓት እናስታውሳቸዋለን። ሰኞ ዕለት አድርገን ነበር። ጥሩ የሆነ ስነ ስርዓት ነው የነበረው ማለት ነው።
0: አው እንግዲህ ካንተ በፊትም መምራስና ቆመ ኮነንን ጠይቀናል ተመሳሳይ ጥያቄ ላነሳነው ላንተም ጠይቀዋለሁ እን ጥያቄ እንደው ዳቪድ እንግዲህ ወደ እስራኤል ሀገር ሲመጣ በተለያየ መንገድ በተለያየ ጊዜ መንገድ ላይ ያው ህይወታቸው ያለፈው አሉና አንዳንዴ ደግሞ በሚገርም ሁኔታ መስማው ታሪክ ይከብዳል በጣም መቃብር ማጣት አስከሬን ይዞ መሰንበት ቤት ውስጥ ከባድ ነው እንግዲህ ሲሰማ የሞተ ሰውን አስከሬን ይዞ መቀመጥ ደብቆ እንዲህ አይነት ነገሮች አሉ ሁሉም በየአቅጣጫው ከባድ ጉዞ ከባድ ሁኔታዎችን አሳልፏል ሲመዘን እንግዲህ ይኖረዋል የሚበዛበት የሚያንስበት እንትን ግን እነዚህ ሰዎችስ ያው ቤተ እስራኤል በመሆናቸው ነው እንዲህ አይነት ከባድ ችግር የደረሰባቸው መስዋዕትነት የተለያዩ መስዋዕትነትን እየከፈሉና እንደው ባንታ አስተያየት ምን ትላለህ ጥያቄ ስለሚነሳ ነው በማህበረሰባችን የኛስ በዚህ የመጣውስ በዚህ ስለሚባል እንደው አጠቃላይ ያለውን የቤተ እስራኤል መታሰቢያ በተመለከተ አንተ ምን ትላለህ
2: አዎ አንደኛ በእውነት የኛ ታሪክ እርግጥ አሁን በዚህ በተወሰነ ደቂቃ በሬዲዮ እንደው ለቅምሻ ነው እንጂ ተተርኮ አያበቃም ምክንያቱም እያንዳንዱ በእውነት በዚህ በሱዳን በሱዳን ለምሳሌ ወደ 12000 የሚሆኑ ኢትዮጵያውያን ነው መንገዱን የጀመሩ የሚባለው እና ከ12000 አንድ ሶስተኛው ሞቶ ቀርቷል የገባ ነው ወደ 8000 እና እንደዛም ይሆን ህዝብ ነው የገባው እና ብዙ ህዝብ ነው ያለቀ እና ይሄን ደግሞ እርግጥ መንግስታዊ ውሳኔ ተወስኗል መንግስታዊ ስነ ስርዓት ይካሄዳል ትላንት የተከበረው ኢየሩሳሌም ሐውልትም ተቋቁሟል ግን ይሄ በቂ አይሆንም በቂ አይሆንም ማለት ምንድነው ወጣቱ ትውልድ ለወደፊቱ ይሄ ነገር እንዲቀጥል ትልቅ ዝግጅት ወይም ደግሞ ትልቅ ስራ መሰራት አለበት እርግጥ ወንድሜ አሁን ያልሽው አስናቀው መምህር አስናቀው የተናገረውን እንዳጋጣሚ አላዳመጥኩትም ዛሬ አሁን ግን ጠለቅ ብዬ ያው ሁኔታውን ባላውቀውም የሚሰሩት ስራ ለምሳሌ አሙታት መሰዋት በእውነት እኔ ጫፍጫፉን አውቀዋለሁ የሚሰሩትን ጥሩ የሆነ ስራ ጀምረዋል ለወደፊቱ ለትውልድ የሚተላለፍ ስራ ነው ጀምረውት ያል መጽሐፎችም እንዲጻፉ ፊልሞችም እንዲሰሩ ወይንም ደግሞ በየትምህርት ቤቱ ይሄ ነገር በአመት አንድ ጊዜ እንኳ የእስራኤል ተማሪዎች ማንኛውም በየትምህርት ቤቱ ይሄ ጉዳይ በትምህርት በኩል እንዲማሩ ትምህርት ሚኒስተር ወስኖ ይሄን ነገር ማንኛውም ተማሪ እንዲማር ነው እርግጥ መቼም እንደ ለምሳሌ በጀርመን እንደሞቱት
0: አዎ ዳቪድ ያለን ጊዜው ነው ያዋጭር ስለሆነ ልክነ አዎ በእንደው በአዲስ አበባም ህይወታቸው ያለፈው በአዲስ አበባ መንገድ ቀደም ሲል እንዳልነው በጅቡቲም በሌላምና አጠቃላይ ኢትዮጵያ ይሁዳን መታሰቢያ ሚል ሳይሆን የተለየ ሱዳን ብቻ ሚል አለ ሚል ተከታታይ ጥያቄ ይነሳል ይሄን በተመለከተ ነው ያነሳው ጥያቄውን ሌላ ጊዜ በሰፊው ነው ያይበታለን ብዬ ተስፋ አድርጋለሁ ስላልን ነው አሁን የደረሰን ዜና በሊባኖስ የሚካሄደው ጦርነት ነጌብ ዳጋን ያምሳለቀ ነጌብ ዳጋን ህይወት መስዋዕትነት መክፈሉ መከላከያ ሰራዊቱ ይፋ አድርጓል አሁን ነፍስ ይማር ይሄን ለማስተዋወቅ ነው አጥራ አድርገህ ለማጠቃለያ ዳቪድ
2: የመጨረሻ አሁን አዎ ግዜ እንደላጃው ካለው አዎ እኛ በማንኛውንም ስነ ስርዓት እናካሄድ ከዚህ ሁል ጊዜም ቢሆን በሱዳን ብቻ አይደለም እርግጥ አብዛኛው የሞተ በሱዳን ነው ግን በአዲስ አበባም በጎንደርም ብዙ የሞቷሉ ወገኖቻችን የኔ ለምሳሌ ያባቴ እናት አዲስ አበባ ነው የሞተችው ወደዚህ ለመምጣት ብላ ማለት ነው እና ሁሎችን ነው የምናስተውሳቸው እና ነፍሳቸውን ይማረላለሁ ሌላ ጊዜ ሰፋ ባለ ሁኔታ እንወያያለን አመሰግናለሁ ስላደረጋችሁልኝ ግብዣ
0: በጣም እናመሰግናለን አቶ ዳቪድ አላዛር መልካም ቀን ይሁንልህ
2: መልካም ቀን አመሰግናለሁ
0: እናመሰግናለን ተከበራችሁ አድማጮቻችን ለቴክኒክ ባለሙያው ለኤላይ ቢንሻባት ምስጋና ይድረሰው ወርቅነሽ ቴኔን ቀን አንድ ሰዓት ላይ እንደገና እንገናኛለን መልካም ቀን

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያሰራጨውን ዝግጅት እንሆ ጀመረ።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ዋላችሁ ህለቱ እንደ ብራን ዘመን አቆጣጠር ዮም ሽሽ ካፍ ሄት በእያር ታፍሽን ፔቫቭ እንደ አውሮፓውያን ዘመን አቆጣጠር ማይ 15 2026 እንደ ኢትዮጵያውያን ዘመን አቆጣጠር ግንቦት 7 2018 ሲሆን የቴክኒክ ባለሙያችን ሞሸ ሊክሽተን ሽተን ነው። የስቱዲዮ ተረኛ አስተናጋጆች ወርቅነሸቴና ገብርኤል በየነ ስንሆን ለሰዓቱ ስርጭታችን ያሉን ዝግጅቶች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ጉዳዮች እንወያያለን። እንዲሁ ሳምንታዊ የኦሪት ክፍልም እንደተለመደው ሰዓቱን ጠብቆ ይቀርባል። ስርጭታችን እስኪጠናቀቅ አብራችሁን እንድትዘልቁ በአክብሮት እየጋበዝን ወደ ዜናው እናልፋለን። የሰዓቱን ዜና አዘጋጅታው ደምታቀርብልን አዘጋጅ ወርቅነሸቴ ያልፋለው። የሰዓቱ ዜና በአዘጋጅ ወርቅነሸቴ ይቀርባል።
1: አመሰግናለሁ ገብርኤል። አርእስተ ዜና፣ በደቡብ ሊባኖስ ከሂዝቡላ ጋር በሚካሄደው ውጊያ ትናንት የህይወት መስዋዕትነት የከፈለው የ50 አለቃ ነጌብ ዳጋን የቀብር ስነስርዓት ተፈጸመ። ለሞሳድ ድርጅት ኃላፊ ሆነው እንዲሾሙ የቀረቡት ሜጀር ጄኔራል ሮማን ጎፍማን ሹመታቸውን በመቃወም የቀረበው አቤቱታ ውድቅ እንዲሆን ከፍተኛው ፍርድ ቤት ጠየቁ ተባለ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለኢራን ብዙም ትዕግስት እንደማይኖራቸው አስጠነቀቁ። ነገ ቅዳሜ ምሽት በሚካሄደው የአውሮፓ ሀገራት አመታዊ የሙዚቃ ውድድር ኤሮቪዥን ቅደም ተከተል መሰረት እስራኤልን የወከለው የኖአም ቢታን ሚሼል የተሰኘው ሙዚቃ በሶስተኛ ቁጥር የሚቀርብ መሆኑ ተገለጸ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በደቡብ ሊባኖስ ከሂዝቦላ ድርጅት ጋር በሚካሄደው ውጊያ ትናንት የህይወት መስዋዕትነት የከፈለው የ50 አለቃ ነጌብ ዳጋን የቀብር ስነስርዓት ተፈጸመ። የ50 አለቃ ነጌብ ዳጋን የጎላኒ ክፍለ ጦር ተዋጊ የ20 ዓመት ወጣት የደኬላ አካባቢ ኗሪ ነበር። የቀብሩ ስነስርዓት ዛሬ ረፋዱ 12 ሰዓት ላይ በኤሽኮል አስተዳደር አካባቢ አቢሻሎን በተባለው መካነ መቃብር ተፈጽሟል። ጠቅላይ ሚኒስትር ቢንያሚን ናታንያሁ በ50 አለቃ ነጌብ ዳጋን መስዋዕት መክፈል እርሳቸውና ባለቤታቸው ወይዘሮ ሳራ ከመላው ህዝብ እስራኤል ጋር የተሰማቸውን ሀዘን ለ50 አለቃ ዳጋን ቤተሰቦች መላካቸውን በጻፉት መልእክት ገልጸዋል። ጠቅላይ ሚኒስትር ናታንያሁ በዚህ ከባድ ሰዓት ከወታደሩ ቤተሰቦች ጎን እንቆማለን በማለት እናም መጽናናትን በመመኘት የ50 አለቃ ነጌብ ዳጋን ሀገሩን ለመጠበቅ ሲዋጋ መስዋዕትነት የከፈለ ጀግና ነው እናደንቀዋለን ብለዋል። 50 አለቃ ዳጋን የሂዝቡላ ድርጅት ከባድ ፈንጆችን አጥምዶ በላከው ተንሳፋፊ ቁስል ራህፋን ተመቶ ህይወቱ ማለፉ ታውቋል። ነፍስ ይማር። ጠቅላይ ሚኒስትር ቢንያሚን ናታንያሁ ትናንት ምሽት ኢየሩሳሌም በተዋሃደችበት 59ኛ ዓመት ብሔራዊ መታሰቢያ በዓል ላይ የኢራን አሸባሪ መንግስት ከምን ጊዜውም በላይ መዳከሙን ገለጹ። ናታንያሁ በመታሰቢያ ምሽቱ ባሰሙት ንግግር ነገሮች ሁሉ ተለውጠዋል፣ የኢራን መንግስት ከምንጊዜውም በላይ ደካማ ነው፣ እስራኤል ደግሞ ከምንጊዜውም በላይ ጠንካራ ናት ብለዋል። ናታንያሁ በጦርነት ግንባሮች ላይ ያሳየነው ጥንካሬ በአሜሪካ ከትራምፕ አስተዳደር ጋር ከመቼውም ጊዜ በላይ መቀራረብ ፈጥረዋል፣ ሊያጠፉን የሚፈልጉትን በሀገራቸው መሬት ውስጥ ለመደምሰስ ቁርጠኝነትን አግኝተናል፣ በመካከለኛው ምስራቅም ገጽታው ተቀይሯል ብለዋል። ዛሬ ኢየሩሳሌም የተዋሃደችበት 59ኛ ዓመት በታላቅ ድምቀት እየተከበረ ነው። ለሞሳድ ድርጅት ኃላፊ ሆነው እንዲሾሙ የቀረቡት ሜጀር ጄኔራል ሮማን ጎፍማን ሹመታቸውን በመቃወም የቀረበው አቤቱታ ውድቅ እንዲሆን ለከፍተኛው ፍርድ ቤት ጥያቄ አቀረቡ ተባለ። ጎፍማን በጠበቃቸው አማካኝነት ለፍርድ ቤቱ በላኩት ደብዳቤ የመንግስት ሕግ አማካሪዋ ጋሊ ባህራሚ አራ ካቀረቡት አቤቱታ በተቃራኒ ለፍርድ ቤቱ ምስክርነት እንዲሰጡ መጠራት እንዳልነበረባቸው ገልጸው የቀድሞውን የመረጃ ክፍል እንቅስቃሴ ክፍል ኃላፊ ሜጀር ጄኔራል ጊሜል ወይም በኢቭራይስት ፊደል ጊሜል ተብሎ የሚጠራውን ባለስልጣን ፊት ለፊት አግኝተው እንዳልተወያዩ ተናግረዋል። ጎፍማን ለከፍተኛው ፍርድ ቤት በአጋጽ የላኩት ደብዳቤ በሞሳድ ድርጅት ቢሮ ስለነበራቸው ስብሰባና ቆይታ በግልጽ እንደሚያስረዳ ተገልጿል። ጎፍማን በተጨማሪም የመንግስት ሕግ አማካሪዋ ጥበቃ በማድረግ ፋንታ የመከላከያ ሰራዊቱን ጄኔራል በመቃወም የምታደርገው አካሄድ የሚያሳዝን ነው ማለታቸው ታውቋል። መከላከያ ሰራዊቱ በመስራቆ ክፍል ዛሬ እስከ እኩለ ቀን ድረስ ወታደራዊ ልምምድ ማካሄዱ ተገለጸ። ሰራዊቱ 80ኛና 96ኛ ክፍለ ጦር በሚንቀሳቀሱበት የመስራቆ ድንበር ላይ ያለውን ንቃትና ዝግጁነት ለመፈተሽ እስከ እኩለ ቀን ድረስ ብርሃንና ሰዓት የተባለ አጠቃላይ ልምምድ ማካሄዱ ታውቋል። በጨው ባህር ሆቴሎችና በመስራቆ አዋሳኝ አካባቢ ሁሉ ከፍተኛ የጸጥታ ኃይሎች እንቅስቃሴ እንደነበር ተገልጿል። የሐማስ ድርጅት አቅሙን ለማጠናከር ወደ መካ መዲና የሚደረገውን የሐጅ ጉዞ አጋጣሚ ለመጠቀም ማሰቡ ተገለጸ። አሸባሪው ሐማስ ድርጅት በሃይማኖት ወይም በሰባዊነት ሽፋን የገንዘብና የወርቅ እርዳታዎችን አሰባስቦ በተዘዋዋሪ እና በአቋራጭ መንገዶች ወደ ጋዛ ሰርጥ ለማስገባት ማቀዱን የፍልስጤም ምንጮች ገልጸዋል። በዚህ ወቅት ከፍተኛ ቁጥር ያለው የመካ ተጓዥ በድብቅ ለሐማስ ገንዘብ ያሰባስባሉ ተብሎ ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን ብዙም ትግስት እንደሌላቸው አስጠነቀቁ ተባለ። ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ኢራን ስምምነት ላይ መድረስ እንዳለባት ገልጸዋል። ትራምፕ በተጨማሪም የኢራን የተብላላ ዩራኒየም ሊቀብሩት እንደሚችሉ ገልጸው ነገር ግን በእጃቸው ቢሰጣቸው እንደሚመርጡ ተናግረዋል። ነገ ቅዳሜ ምሽት በሚካሄደው የአውሮፓ ሀገራት አመታዊ የሙዚቃ የፍጻሜ ውድድር ኤሮቪዥን ሙዚቃዎች የሚቀርቡበት ቅደም ተከተል ተመደበ። በቅደም ተከተሉ መሰረት እስራኤልን ወክሎ የተወዳደረው የኖአም ቢታን ሚሼል የተሰኘው ሙዚቃ በሶስተኛ ቁጥር የሚቀርብ መሆኑ ተገልጿል። በፍጻሜ ውድድሩ 25 ሀገራት የሚሳተፉ ሲሆን ከመካከላቸው አራቱ ታላላቅ የሚባሉ በቀጥታ የሚወጡ ሀገራት ጀርመን፣ ብሪታንያ፣ ፈረንሳይ፣ ጣሊያንና አስተናጋጇ ኦስትሪያ መሆናቸው ተገልጿል። ውድድሩ ነገ ቅዳሜ ምሽት 10 ሰዓት ላይ በ11ኛው ቴሌቪዥን ጣቢያ በካን ቦክስ እና በካን ሬዲዮ ጣቢያዎች በቀጥታ ስርጭት እንደሚተላለፍ ታውቋል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ2 ሸቀል ከ92 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቀል ከ40 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ ሙቀቱ ቀንሶ ቀዝቀዝ ያለ የአየር ጸባይ አለ። ምዕራባዊ ነፋስ ይጠናከራል ተብሎ ይጠበቃል። ነገ ቅዳሜ ቅዝቃዜው እንደሚጨምርና እሁድ ደግሞ ሙቀቱ ሊጨምር እንደሚችል የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሃይፋ 23፣ በቴል አቪቭ 24፣ በብኤርሸባ 28፣ በኢላትና አካባቢዋ 38 ዲግሪ ሴንቲግሬድ ይደርሳል። ገብርኤል፣ ዜናው አበቃ።
0: ወርቅነሽ ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ስርጭታችን ይቀጥላል። አብራችሁን ሁኑ።

0: ገብርኤል እንኳን ለኢየሩሳሌም ቀን አደረሰ።
1: እንኳን ለኢየሩሳሌም ቀን ዮም ኢየሩሳሌም በሰላም አብሮ አደረሰን አጥቀነሽ።
0: እናመሰግናለን። ያው ሙዚቃው በጣም ያው ወደ ኢየሩሳሌም ያስመጣል። ስለ ኢየሩሳሌም ነው የኢየሩሳሌም ቀን። እንግዲህ በመጀመሪያ እንዴት ነህ? ደህና ነህ ወይ? ብዙ ጊዜ አንገናኝም። እንደው ኢየሩሳሌም ቀን ስለሆነ በቀጥታ ወደ ውይይቱ ገባን።
1: ለዚህ ነው በልዩ ሁኔታ ተጠርቼ ነው የመጣሁት ዛሬ
0: ይህን ቀን ለማክበር። እውነት ነው።
1: ለአድማጮቻችን ዮም ኢየሩሳሌም ሳሚያ ወይም ደግሞ መልካም ኢየሩሳሌም ቀን ይሁንላቸው። እንደሚታወቀው ዮም ኢየሩሳሌም ወርቅነሽ እንግዲህ የሚከበረው ከ1968 ጀምሮ ነው። የዚህን ዓመቱን እንኳ ብንጨምረው 58 ዓመቱን ይዟል ማለት እንችላለን። ኢየሩሳሌም እንደሚታወቀው ሁሉም ሰው የሚወዳት ከተማ ናት። የሚኖርባት ብቻ ሳይሆን ወይ በአገሪቱ ያሉ ህዝብ ብቻ ሳይሆን ሩቅ ሆኖ የሚኖሩ ሰዎች የሚያልሟት፣ ሩቅ ሆኖ ያሉ ሰዎች በስሟ ብቻ የሚወዷት የሚቀድሷት ከተማ ነች። እችን ከተማ በተመለከተ እንግዲህ እናወራለን። ወርቅነሽ፣
0: አዎ ባለሙያም ጋብዘናል፣ እንወያያለን። አዎ እንግዲህ የኢየሩሳሌም በዓል እንደ በዓል ነው የሚቆጠረው፣ በድምቀት ነው የሚከበረው እንዳልከው በየዓመቱ አሁን ባለንበት ዘመንም። እንዲሁ ደግሞ ሲታሰብ ኢየሩሳሌም ሀገርም ከተማም ብቻ አይደለችም፣ ያላት መንፈሳዊ ቁርኝት በጣም ሰፊ ነው። ከመላው ዓለም ከተለያዩ ሃይማኖቶች ጋር የተለያየ ሃይማኖት ያለው ሰው ኢየሩሳሌምን መርገጥ ይፈልጋል። ኢየሩሳሌም ለይሁዳውያን ለክርስትና እምነት መነሻ ናት። የእስልምና እምነት አማኞችም እንግዲህ ትልቅ አንድምት አለው። የአላክሳ መስጊድ እዚሁ ምስራቅ ኢየሩሳሌም ኮቴል አካባቢ ኮቴል ላይ ነው እንግዲህ አላክሳ እንደሚታወቀው የሚገኘው። እና ኢየሩሳሌም ሲባል እንዳልከው አገር ብቻ አይደለም፣ ለእኛ እንደ ሀገርም ያው በብዙ አንድምታ እናያታለን። በተለይ ለኢትዮጵያ ይሁዳውያን ገብርኤል እዚህ ጋር ተያይዘው የኢየሩሳሌም ቀን ሲነሳ አብሮ የሚነሳው ጉዳይ ምንድን ነው? ወደ እስራኤል ሀገር ሲመጡ በሱዳን በረሃ የህይወታቸው ያለፉ የኢትዮጵያ ይሁዳውያን ወገኖቻችን መታሰቢያ ቀንም በዚህ ቀን ነው። እንዲያውም ኢየሩሳሌም ቀን የደስታ ቀን ነው። ለምንድን ነው? ኢየሩሳሌም የተዋሃደችበት ቀን ነው። እንግዲህ ምስራቁና ምዕራቡ በጦርነት እንደ አንተ እንዳልከው በ1967 ዓ.ም በተካሄደው ጦርነት ይሄ ሀዘን ቀን ደግሞ ለምን የኢትዮጵያ ይሁዳውያን የሞቱበት መታሰቢያ ቀን ይካሄዳል? ሀዘን ነው የሚሉ አሉ። ግን ሁለቱ ኢየሩሳሌምና ኢትዮጵያ ይሁዳውያን ያላቸው ቁርኝት ጥልቅና ሰፊ ስለሆነ ይህን ቀን እንደመረጡት ይናገራሉ። እንግዲህ የሐውልቱ እንዲሰራ መታሰቢያው እንዲካሄድ ጥረት ያደረጉት ሰዎችና እንዲያው ለአንተ ምን ትርጉም ይሰጣል ይህ ነገር?
1: ልክ ነሽ። ኢየሩሳሌም ቅዱስ ቦታና ውስብስብ ናት። ውስብስብ የሚያደርጋት ደግሞ ወርቅነሽ፣ አንቺ እንደ ጠቀስሽው ለያህዱት ማለትም ለይሁዲ ህዝብ ለክርስትናና ስለ እስልምና እምነት ተከታዮች ቅዱስ ቦታ በመሆኗ እነዚህን እምነቶች አቻችሎ ለመያዝ ጥበብና ጥንቃቄ ስለሚያስፈልግ ኢየሩሳሌምን በደንብ አክብሮ መያዝ እንደሚያስፈልግ ይነገራል። በዚህ ልክም ስርዓት አልበኞችን ስርዓት ለማሳዝ ኃይልም ያስፈልጋል። ጥበብና ብልሃት ብቻ ሳይሆን ኢየሩሳሌምን ሉዓላዊቱን እንድትቀጥል ዋጋ ይከፈላል። ምን ያስፈልጋል ማለት ነው? ጽናት ያለው ኃይል ያስፈልጋል ማለት ነው። ውስብስብ ከተማ ናት፣ ለማስተዳደር ትከብዳለች የምትባል ከተማ ታለች በዓለም ላይ በቅድሚያ የምትጠቀሰው ኢየሩሳሌም እንደምትሆን አልጠራጠርም። ምክንያቱም ሶስት ዋና ዋና እምነቶች የሚገኙባት ለዛውም የይሁዲና የእስልምና እምነት ተከታዮች በዚህ ሰበብ የሚጋጩባት በዚህ ሰበብ ቁርሾ ለዘመናት ተሻግረው ያሉባት ከተማ በመሆኗ ኢየሩሳሌም ውስብስብ ከተማ ነው ተብላ ትጠራለች። እንግዲህ ዮም ኢየሩሳሌም ከሚያስተምረን ዋናው ነገር አንዱ ወርቅነሽ፣ ኢየሩሳሌም በካርታ ላይ ብቻ የምትታይ ከተማ አይደለችም ወይም ደግሞ እንዳልሆነች ያስተምረናል። አንዲት ከተማ አለች እዛ አካባቢ ኢየሩሳሌም የምትባል ተብሎ ካርታ ላይ አይተን የምንተዋት ከተማ አይደለችም። እና ስትይኝ ይልቅስ አንድ ህዝብ ሉዓላዊነቱን እንዴት እንደሚጠብቅበት፣ ያለፈውን ጊዜ እንዴት እንደሚያስታውስበት፣ በአሁኑ ጊዜ ያለውን ውስብስብነት እንዴት አድርጎ ለመቋቋም ዘወትር ፈተና ላይ መሆኑን እንደሚያሳይበት የምናይበት ሁኔታ ነው። አሁን ይሄ ኢየሩሳሌምን ስናከብር ማለት ነው። እንደውም አይተሽ ከሆነ ዮም ኢየሩሳሌም በሚከበር ቀን እንደዚህ አጥፍቶ ጠፊዎች በዛ አካባቢ የእኛን የይሁዲዎችን እልቀት ወይም ሞት ስለሚፈልጉ እንትን እንዳያደርጉ የሽብር ስራ እንዳያደርጉ እንዳያካሄዱ ከፍተኛ ጥንቃቄ ይደረጋል፣ ከፍተኛ ጥበቃ ይደረጋል። እንዳልሽው ደግሞ በዛው ቀን ደግሞ የኢትዮጵያ ይሁዲዎች ወደዚች ሀገር ለመምጣት ለኢየሩሳሌም ለዚች ቅድስት ሀገር የከፈሉትን ዋጋ የምንዘክርበት ቀን ነው። ይሄም ራሱ ሌላ እንትን ነው ለኢትዮጵያ ይሁዲዎች ሌላ ነገር ነውና ዮም ኢየሩሳሌም ሌላው ወርቀንሽ ከመያስተምረን ነገር አንዱ ደግሞ ጣላቶችሽን አሸንፈሽ ከተማዋን አንድ አድርገሽ ይዘሽ ድል አድርገሽ የቤቱ አባሁራ ሆነሽ ውስብስብ ችግርን ተሸክመሽ መኖርን ያስተምርሻል። ውስብስብ ችግርን ተሸክመሽ መኖርን ያስተምራል። ዮም ኢየሩሳሌም እንግዲህ ሳትዋዋጭ ማለት ነው። አማራጭ ስለሌለሽ ምን ማለት ነው? ተቻችሎ መኖርን የግድ ዋጋ የከፈልሽ የምትለምጅበት በየቀኑ የምትፈተኝበት ምንም አማራጭ የለለብሽ ነው። ስለዚህ በኢየሩሳሌም ዮም ኢየሩሳሌም ሲባል ከደስታዋ ባሻገር ዮም ኢየሩሳሌም የሚያስከፍለውን ዋጋ ዮም ኢየሩሳሌም ስንል ለይሁዲዎች የሚሰጠውን ትርጉም ለኢትዮጵያ ይሁዲዎች በተለይ የሚሰጠውን ትርጉም እንግዲህ ቀደም እንዳልነው በመግቢያችን እንግዳ ጋብዘናል በስፋት የምናየው ይሆናል። እኔ ካየሁት ከብዙ በጥቂቱ ዮም ኢየሩሳሌም ሲከበር ዮም ኢየሩሳሌም ሲሆን ከታሪክ አመጣጡ አንጻር ብቻ ሳይሆን አሁን ያለንበትን ነባራዊ ሁኔታ ወደ ኋላ ብንወስደው እችን ሀገር አንድ ለማድረግ የሚከፈሉ ተከፍለዋል ነገሮች ሰው ህይወቱን ሰውቶላታል ብቻ ሳይሆን አሁንም እየገበረላት ያለች ሀገር ነች። በሰሜን እስራኤል ቀደም በዜናሽ እንደተጠቀሰው ትራንትራንድ ወታደር በእንትን ተብሏል ተሰውቷል ይመስለናል በሰሜን እስራኤል እንጂ ለዚች ሀገር ነው ለዚች ከተማ ለዚች ቅድስ ቦታ ነውና ዮም ኢየሩሳሌም ትርጉሙ ሰፊ ነው ልሻለው ወርቀነሽ ባንቺ ይታስ እንደው ከኢትዮጵያ ይሁዲዎች አንጻር እየተከፈለ ያለውንና ለነሱ የሚሰጠውን ትርጉም የማሽማውት የምንለው ነገር እንዴት ነው የምታየው ወደ ውስጥ ጠለቅ ብለን
0: ዮም ኢየሩሳሌም አሁን ኢየሩሳሌም የተዋደችበት ቀን እንዳልከው ቀኑ ያው እንግዲህ ኢየሩሳሌም በተለያየ ጊዜያት አለማችን አንዳንዴ አምባገነን መሪዎችን ትፈጥራለች። አንዳንዴ ደግሞ ወደ ቀደመው ጊዜ ስንሄድ ይሄ እንደው ጉልበት ያለው አቅም ያለው ሰው ብድግ ብሎ ሌሎችን ሀገራት ቅኝ መግዛት የመወረር ስርዓት የነበረውን ስርዓት ያንስናይ በእንደዚህ አይነት አጋጣሚዎች በተለያየ ጊዜ ተወረረች ተከፋፈለች እንጂ ኢየሩሳሌም ናት። እንግዲህ ከ3000-5000 ይባላል እያንዳንዱ ሰው እንግዲህ ዘመኗን በጣም ጥልቅ ረጅም ነው የሚያደርጋት። እንደሚታወቀው የስልጣኔም የእምነትም የምንም መነሻ ናት ኢየሩሳሌም አንድ ሀገር ናት። ግን ደግሞ አሁን ያው እንዳልኩት ቀደም ባለው ቢስል በጠቀስኳቸው ምክንያቶች ተለያይታ ቆይታ ከ59 ዓመት በፊት እንደገና ስለተዋሃደች የተዋሃደችበት ቀን የኢየሩሳሌም ቀን ተብሎ ይከበራል እንጂ አንተ ባየኸው በተለይ ሰፋ አድርገህ በጠቀስካቸው ምክንያቶችና አንድምታ ኢየሩሳሌም ጥልቅ የሆነ ትርጉም ነው ያላት። እንደው አንዳንዴ እኔ ገብርኤል ሌላ ጊዜ እናወራዋለን እንጂ እኔ ኢትዮጵያ ሆኜ ኢየሩሳሌም ሲባል እንደዚህ ሀገር ላይ መሬት ላይ ሆነ ሀገር አዳያን አትመስለኝም ነበር። እንደው ከመሬት ከፍ ላይ ያለች የተለየች ነገር በመሬትና በሰማይ መካከለ ያለች ነው እንደዛ አርጌ ነበር ማስባትና አንዳንዴ አሁን እዚህ ሆኜ እንዴ አሁን ኢየሩሳሌም ነው ያለው ብዬ ደንገጥላለሁ። ዋ ኢየሩሳሌም ነው ለካ ኢየሩሳሌም ነው ያለው ብዬና እንግዲህ ከዚህም እዚህ በተለየ ሁኔታ ነው የሚሰማው ብዙ ሰው ቢያስባለው። ለኢትዮጵያውያን ደግሞ ጧትም የተወሰኑ ሰዎችን አነጋግሬ ነበር ትናንት ወዲያም ሌላም ጊዜ እንደምታዩ ኢየሩሳሌም ሲባል እንደውም ቃላት የለም ይገልጻት በኢትዮጵያውያን አንደበት የተለየሽ ናት እንግዲህ በስጋም በደም የምትጠቀስ ናት እንደው በመኖር የምትታይ እንጂ ኢየሩሳሌም ትርጉማም ጥልቅ ነው። ለማስረዳትም ቃላት የሚገኝ አይመስለኝም ካለው ጥልቅ የሆነ መንፈሳዊነትም እንደው እንዳልከው በዘመናዊ ጥበብም ሲታይ ያለው መቻቻል ወደ ጥንቱ ከተማ ኢራቲካ አስተዳውን ይገርማል ያለው ተቻችሎ መኖር ሁሉ በጥፎ ነገር እየተወራ ይጋደላሉ እንዲላሉ ግን አንዱ አንዱን ተሸክሞ ያለው ተቻችሎ መኖር በንግዱም በምንም ተሳስሮ ያለው ተስስር ይገርማል። ቃላት የሚታጣለት ነገር ነው አንዳንዴና በዛ ሁኔታ ነው እንደው በተቻለ መጠን እንገልጻለን ብንል ምንገልጸው እንዳልከው እንግዲህ ባለሙያም ጋብዘናል እና ያለን ያለው ነው።
1: አዎ በነገራችን ላይ አንድ ነገር ልጨምርና ወደ ባለሙያው እናልፋለን ወርቅነሽ። አሁን የይሁዲ ህዝብ ሉዓላዊ አድርጎ ያዛት ኢየሩሳሌም የራሱ ነኝ ብሎ አሁን ገዡ ይሁዲ ነው እችን አካባቢ የሚቆጣጠራትና የዚች ሀገር ኗሪ
0: የይሁዲ ሀገርም ናት።
1: አዎ የይሁዲ ሀገርም ናት። አብዛኛውን ጠላቶቻችን ምንድነው የሚያስቡ እችን ሀገር ማጥፋት አይደለም የሚያስቡ ወርቅነሽ ተስፋ ይሁዲዎችን ሰዎችንን እኛን ገሸሽ አድርገው እችን ቅድስት ከተማ የራሳቸው ማድረግ ነው። ስለዚህ አብዛኛው ሰው አሁን የሚመስለው ኢየሩሳሌም ከተማ ለማጥፋት እችን የሃይማኖት እንትኑን እሴቱን ለማበላሸት ምናምን ይመስላል ሌላው ገዥ ሲመጣ ያንባገነኑ ማለት ነው። ግን እንደኔ ሳየው የሚመስለኝ አንቺን እኔን እዚህ አካባቢ ያለውን ሰው እናንተ አታስፈልጉም ምናምን ብሎ ይሁዲ ናችሁ ብሎ አውጥቶ እችን ከተማ ግን የራሱ የማድረግ ነው። ሁሉም ሰው እችን ከተማ የራሱ አድርጎ ከፍ አድርጎ ማየት ስለሚፈልግ ከዛሬ ስንት አመታት ጀምሮ ጦርነት መንግስታት እኮ ይመጣሉ ይሄዳሉ ከተማዋ ግን አለች። መንግስታት ይሄዳሉ ይመጣሉ ከተማዋ አለች። እች ከተማ እንድትቀጥል እች ከተማ እንድትታበብች ከተማ ከተማ ሆና በእኛ ስር በይሁዲዎች ስር እንድትኖር እኛ ደግሞ በሷ ደምቀን እንድንኖር ብዙ ዋጋ እየተከፈለ ነው። አሁን ከሁለት አመት በላይ የምናደርገው ጦርነትም ዝም ብሎ አይደለም፣ ከዚች ሀገር ጋር ያለው ቁርኝነት በጣም ከባድ በመሆኑ ነው። ስለዚህ ወደ እንግዳችን እናልፋለን።
0: ወርቅነሽ
1: ካልነ ደግሞ ባለሙያ ቢነካ የተሻለ ይሆናል።
0: መልካም ኢየሩሳሌም ቀን እንግዲህ ያው ሙዚቃ መመረጥ ነው ኢየሩሳሌምን ይመለከታል። አድማጮቻችን
1: ተጋበዙልን
0: ያው ደስ የሚል ቀን ነው። መልካም ቀን። እሺ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ በትምህርት ሚኒስቴር የተለያዩ ኃላፊነቶች ላይ ነው ያለው አቶ ማሩ አስማረ ስልክ መስመራችን ላይ ነው። ጤና ይስጥልን መምህር ማሩ አስማረ እንደምን አለ?
1: ጤና ይስጥልኝ እንደምን አላችሁ?
0: ሰላም ነን። በጣም እናመሰግናለን
2: ጊዜውን ስለሰጡን እናመሰግናለን። እንኳን ለዮም ኢየሩሳሌም አደረሰን።
1: አሜን እንኳን አብሮ አደረሰን።
0: የኢየሩሳሌም ቀን ዮም ኢየሩሳሌም እንግዲህ ኢየሩሳሌም የተዋሃደችበት ቀን ያው የተከበረ ነው ትናንትም ዛሬም። እኔ እንግዲህ ገብርኤል አንተ ነው ምለው እዚህ በፊት ስለምን ጠይቀው ያው አንተ ያለ ነው ምን ጠይቀው ይቅርታ መርማሩ እንደ ስልጣን እንደ እድሜ አንተ ይገባዋል ያው ስለምን ነው አንተ
1: ይቅርታ።
0: አዎ እንዴት ነው ኢየሩሳሌምን ቀን የኢየሩሳሌም ነዋሪ ምን ረጅም ጊዜ ነው እንግዲህ ኢየሩሳሌም እስራኤል ሀገር እንደው እስኪ እንዴት ይስማሃል ያለህ ስሜት ስለ ኢየሩሳሌም?
1: ለኔ ያለኝ ስሜት በጣም ጥልቅ ስሜት ነው ያለኝ በእውነት በጣም ከማንም ነገር ከምንም ነገር አብልጬ የምወዳት ከተማ ነች። ይህን ጥያቄ ብዙ ሰዎች በተለያየ ቦታ ጠይቀውኛል። እዚያውም አንድ ጊዜ ከአንድ ኢንስቲትዩት ሰራ ነበር መሆን ፎየርሽታይን የሚባል እና እዛ በስራ ምክንያት ደቡቡን ክፍል ትይዝልናለህ እና ደቡቡ ክፍል የሚጀምረው ከአሽዶድ አንስቶ እስከ ቤርሸባ ኢላት ቅርያት ሽሞና ይሄ ምን በሚባለው ቅርያት ጋት ምን የመሳሰሉትን ነበር እና ያን ጊዜ ግን ኢየሩሳሌም ወጥተህ መቀመጥ ያለብህ ደቡብ ነው ወይ ቅርያት ጋት ወይ በርሸባ ብለው ጠየቁኝ። አይ እኔ በስራና በኃላፊነት ምክንያት ኢየሩሳሌም ከተማ አልለቅም ብዬ የቀረውበትን ጊዜ አስታውሳለሁ። በጣም ነው የምወዳት ኢየሩሳሌም። እንግዲህ በእውነት እኛ የምናከብርበት ወይም ደግሞ ለእኛ ለእስራኤላውያን ልዩ ከተማ አድርጎ እግዚአብሔር የሰጠን ከተማ በመሆኗ ነው። ዘመዶቻችንና ቤተሰቦቻችን እንደምታስታውሱት ከኢትዮጵያ ከጥንት ጊዜ ጀምሮ ኢየሩሳሌም ለመግባት ህልማቸው ሆኖ ይኖር ነበር እና ሁሌ በየጊዜው የሚያለሙት ኢየሩሳሌም ለመግባት ነው። ኢየሩሳሌም መልካም ከተማ ነች። በዚህ ምክንያት በመጽሐፍ ቅዱስ ብዙ ጊዜ ብዙ የተለያዩ ስሞች አላት። በጥቂቱ መጥቀስ ያስፈልገኝ ለምሳሌ ኢየሩሳሌም፣ ጽዮን፣ የዳዊት ከተማ፣ ቅድስቲቷ ከተማ፣ አርኤል ወይም ደግሞ የእግዚአብሔር ተራራ እየተባለች ከዛ በላይ እኔ ትንሹ ነው የነካሁት።
0: ሰባ የሚሆኑ ስሞች እንዳሏት
1: በጣም ብዙ ስሞች አሏት። ይህ ሰው የሰጣት ስም ሳይሆን ከመጽሐፍ ቅዱስ እግዚአብሔር ለእስራኤላውያን ከግብጽ ከወጡ በኋላ በተሰጣቸው መጽሐፍት ውስጥ የተጻፈላት ስም ነው እና ለረጅም ጊዜ ግን ያው ከዛ በኋላ እስራኤላውያን በየቦታው ከተበታተኑ በኋላ በግዛታችን ስር አልነበረችም። እንግዲህ እንድቀጥል ከጠይቃችሁኝ ለምን እንዴት አዝናናገር እችላለሁ?
2: መልክ እንደውም በዛው ጥያቄ ይሁንልኝና ኢየሩሳሌምን ለይሁድ ህዝብ ያው በእጃችን ስላልነበረች ከዛ በኋላ ግን ሉዓላዊት ለማድረግ የሚከፈለው ዋጋ ምን ያክል ነው?
1: በጣም ጥሩ። እንግዲህ ይህ ብዙ ጊዜ በአረቦች እጅ ወድቃ ከቆየች በኋላ በተለያዩ ግዛቶች በ1967 እንደ ኤሮፓ አቆጣጠር ከተማይቱና አስተዳደሯ ተከፋፍላ ትኖር ነበር እስከ 1967 ማለት ነው። መከፋፈል ማለት ምስራቅ ኢየሩሳሌም ምዕራቡ ኢየሩሳሌም ብቻ ነበር የኛ። ምስራቅ ኢየሩሳሌም ግን ወይም ጥንታዊ ከተማ የምንለው ኢራቲካ ብለን እንጠራዋለን በዕብራይስጥ የዮርዳኖስ ግዛት ነበር። በዛ በኋላ በስድስቱ ቀን ጦርነት የኛ ወታደሮች ወደ ጥንታዊቷ ከተማ ኢየሩሳሌም ገብተው ቤተ መቅደሱ የነበረበትን ጠቅላላ ዙሪያውን ከአረቦች እጅ ወሰድን ወይም ደግሞ አስለቀቅን ማለት ነው እና ወደኛ ግዛት አደረግን። እስከዛ ጊዜ እስከ 17 ዓመተ ምህረት ግን በዮርዳኖስ እና በእኛ ግማሹ በነሱ ግማሹ በእኛ ሁና ነበር የምትኖረው ማለት ነው። ባጭሩ የኢየሩሳሌምን ቀን የምናከብርበት ምክንያት ከዛ የተነሳ ነው። አንደኛ ኢየሩሳሌም ነጻ የወጣችበትንና አንድ የሆነችበትን ምስራቁ ኢየሩሳሌምን ወደ እኛ አድርገናል ማለት ነው አሁን። ሁለተኛ ደግሞ ወደ ቤተ መቅደሱ ቅሬት ስለተመለስን ቤተ መቅደሱ የፈረሰው እዛው ነው ውስጥ ነው ያለው ያም አሁን በእኛ ስር ሆኗል። ሶስተኛው ደግሞ የምናከብርበት ምክንያት ኢየሩሳሌም ነጻነቷን ያወጀችበት ቀን ነው በመሆኑ ነው ማለት ነው። ማለት በ1968 ከስድስት ቀን ጦርነት በኋላ በዓሉ በትክክል መከበር ተጀመረ ማለት ነው። ይህ ማለት በእስራኤል ፓርላማ ግን እንዲጸድቅ ሆኖ ተጽፎ የጸደቀው እና የቀረበው በ1998 ነው። እስከዛ ከ1998 ጀምረን ግን በዓሉን እናከብረው ነበር። በዓሉን ስናከብር ሁለት አይነት አመለካከቶች አሉ። መንግስታዊ ህዝባዊ ስነ ስርዓት ሲኖረው በመንግስት ማለት የተለያዩ ዝግጅቶች ይደረጋል በመንግስት። ህዝባዊ ደግሞ በተለያዩ ወጣቱ፣ ትልልቅ ሰው፣ ህፃናት በተለያዩ መልኩ የተለያዩ ትርኢቶችን በማዘጋጀት በዓሉ እንዲከበር ይሆናል ማለት ነው። በትርኢቶች መካከል መንፈሳዊ የሆኑ የጸሎት መዝሙሮች፣ የደስታ ሙዚቃዎች በማድረግ ትርኢቶችን በማዘጋጀት በዚህ በመታጀብ በዓሉ ይከበራል ማለት ነው። እንግዲህ ኢየሩሳሌም እኔ እስካሁን በዚች በነበርኩበት 35 ዓመት እድሜ ውስጥ የማየው እንደዛ ነው ማለት ነው። ይህን ስናከብር መርሳት የሌለብን ብዙ ጊዜ እኛ የምንወስደው ሃይማኖታዊና ብሔራዊ በዓል ብለን ነው። እንደኛ እምነት በተለይ ኢትዮጵያውያን፣ ሌሎችም ደግሞ ከተለያየ ዓለም የመጡ ይሁዳውያን ሃይማኖታዊና ብሔራዊ በዓላችን ብለን ነው የምናከብረው። አንዳንዶቹ ምናልባት ፖለቲካዊ እይታ ወስደው በሌላ መልኩ የሚያዩ አሉ። ይህን በዓል በምናከብርበት ቀን እንደምታውቁት ማለት ምስራቁ ክፍል ጉዳይ ገና ያልተቋጨ ጉዳይ እንደምታውቁት። አዎ። እና በዚህ ምክንያት አንዳንድ ጥያቄዎች አሉ፣ ነገሮች አሉ። እንደ እግዚአብሔር እርዳታ ያም ተቋጭቶ ጠቅላላ ምስራቁ ኢየሩሳሌምን ደግሞ በእረፍትና ያለምንም ችግር በእኛ ስር ሆኖ የሚጸድቅበት ወቅት ቅርብ ነው ብዬ አምናለሁ። ግን ያለው ሁኔታና አሁን የሚከበረው እንግዲህ በኢየሩሳሌም በዓል ይሄን ይመስላል ብዬ አስባለሁ።
2: እንደው ከኢትዮጵያ ወደ እስራኤል ለመጣነ ይሁዲዎች ዮም ኢየሩሳሌም ሲባል በተለየ ሁኔታ የሚሰጠው ትርጉም ምንድን ነው?
1: አንደኛ ልብን ከልብ የመነጨ ፍቅር ስላለ ከኢትዮጵያ ይሁዳውያን ጋር የኢየሩሳሌም ጉዳይ ይመስለኛል። ኢየሩሳሌም ሲባል ሁሉም ሰው በጉጉት የሚጠብቀው ነው። ግን አንድ ነገር ላስታውስ እዚህ ጋር በኢየሩሳሌም ቀን በሱዳን የመጡ የእኛ ቤተሰቦቻችን በእግራቸው መጥተው ብዙ ወገኖቻችን መንገድ ላይ በወንበዴ፣ በበሽታ፣ በረሃብ ሞተው የቀሩበት ቀን በዚህ ቀን አብሮ እንዲታሰብ ሆኖ ነበር። እስካሁን ድረስ እንደዚሁ ነው የሚሆነው
0: እና ትናንት ተከብሮ አለ።
1: አዎ፣ ይሄ ነገር ትንሽ ሁለቱ የተመታተ ነገር በመሆኑ እንደ እኔ በትምህርት ሚኒስቴር በሚመለከተኝ ቦታ ጥያቄውን ያቀረብኩበት ጊዜ አለ። ሁለቱ ቀኖች ቢለያዩ፣ ምክንያቱም የኢየሩሳሌም ቀን የደስታ ቀን ነው። ደስታን በከፍተኛ ደረጃ አገሪቱን በመውደድ ኢየሩሳሌምን ስሟን በማንሳት መልካም የሆኑ የደስታ መዝሙሮችንና ጭፈራዎችን፣ ትርኢቶችን በማዘጋጀት የምናከብረው በዓል ሆኖ እያለ በአንድ በጎን ደግሞ ወገኖቻችን የሞቱበት መታሰቢያ ተብሎ ያ ቀን ስለተሰጠ ሁለት ቦታ ላይ ነን ማለት ነው። አንድ ግማሽ ጎናችን ሀዘን ላይ ነው፣ ግማሽ ጎናችን ደግሞ ደስታ ላይ ነው ማለት ነው። ይሄ ነገር በቅርቡ በእውነት መፍትሄ ተሰጥቶት የኛ ይሁዳውያን ኢትዮጵያውያን የሞቱበት እና መታሰቢያቸው ለየት ባለ ሁኔታ የሚከበርበትን እና የምናስታውስበት ነገር ቢሰጠን
0: ወዛጋቢ ነው። በእርግጥ እንዲህ አይነት ሀሳብ ይነሳል። መምህር ማሩ አሁን እንዳልከው ለምን በደስታ ቀን የሀዘን ይታሰባል? የሀዘን መታሰቢያ ይሆናል። ግን ደግሞ ግማሹ ወገን ደግሞ ታዲያ ኢየሩሳሌም ቀን ካላሰብንማ በዚህ ቀን ነው የኛ ቀን መሆን ያለበት። ለምሳሌ አሁን የእስራኤል የነጻነት ቀን ሲታሰብ አንዱ ቀን ቀደም ብሎ ለሀገር መስዋዕትነት የከፈሉ ወታደሮች መታሰቢያ ነው፣ የሀዘን መታሰቢያ ነው የሚሆነው እና ምሽት ላይ ያው የእስራኤል የነጻነት ቀን የታወጀበት መታሰቢያ ታውጆ ወደ ደስታ ይለወጣል እና እንደዛ አይነት አንድምታ እንዲኖረው ነው የምንፈልግ የሚሉም አሉ። አወዛጋቢ ቢሆንም ግን እንደው ቀኑ ከኢትዮጵያ ይሁዳውያን ጋር ሊገልጸው ይችላል ተብሎ ይታሰባል።
1: በጣም በጣም የኢትዮጵያውያን ጉዳይ የኢትዮጵያ ይሁዳ ቅድም እኔ መጀመሪያን ስገባ እንደጠየኩት ልዩ የሆነ ፍቅር አለን ከአያቶቻችን ከጥንት ቤተሰቦቻችን ከታሪክ አንጻር መልካም የሆነ ስሜት አለን። ኢየሩሳሌም አንድ ጊዜ አስተውሳለሁ እኔ አዲስ ገቢ ሆኜ ቅሪያት ሽሞን የነበረ የሄድኩትና እዛ በነበረበት ጊዜ ከሁለት ሳምንት በኋላ ሰዎች መጥተው በሉ ይሄው እንግዲህ እንደፈለጋችሁት እስራኤል ሀገር ገባችሁ ብሎ ንግግር ሲያደርግ አንድ ነጭ አንድ ትልቅ አዛውንት ተነስተው አይ እኛ ገና ልባችን አልሞላም አሉ። ለምን ሲባል ሁሌ ስሜታችንና ፍላጎታችን ኢየሩሳሌምን መግባት ነው እና ኢየሩሳሌም ገና ስላልገባን አሁንም ገና ዳር ላይ ነን ብለው የተናገሩትን አስታውሳለሁ። እና በኢትዮጵያውያን ላይ በእውነት ለየት ያለ ስሜትና ፍቅር አለ። በዚህ ምክንያት ወጣቶችን አያቸዋለሁ። ትናንትም የተወሰነ ጊዜ ምንም እንኳ ተላቪቭ አገሪቷ በ1948 ቤንጎሪዮን ያወጀበትን እና አገሪቱን ተቋቋም የተናገረበትን ቦታ ለመጎብኘት በትሪስተር እዛ ቦታ ብኖርም ምሽት ስመለስ ግን ወጣቶች በአብዛኛው ብዙ ኢትዮጵያውያን ወጣቶች በባሉ ላይ ተሳትፎ ያደርጉ ነበርና በጣም ደስተኛ ነኝ። በጣም መልካም የሆነ ፍቅር አላቸው። ፍቅር እንሰጣለን እኛ የእግዚአብሔር ቦታ ስለሆነች የእግዚአብሔር ከተማ ስለሆነች የእግዚአብሔር ልብ ስለሆነች አይኑም ሁሌ እዚች ቦታ ላይ ስለሆነ እኛም ደግሞ ኢትዮጵያውያን ይሁዳውያን በተለይ ፍቅራችን በዛው ልክ ጠንካራ ሆኖ አሁንም ለሚመጣው ጊዜ በችግሯም በደስታዋም ሁሌም ተሳታፊ ሆነን እንኖራለን። ልጆቻችንና የልጆቻችን በዚህ ጉዳይ መልካም እይታና አመለካከት ይኖራቸዋል ብዬ አስባለሁ።
2: መልካም
0: በጣም ጥሩ በጣም ደስ የሚል ሁኔታ ነው የገለጽከው መምህር ማሩ አስማረ በጣም እናመሰግናለን።
2: አዎ በዚያ ገለጻ ዮም ኢየሩሳሌም ሰሚያክ ሸባት ሻሎም
1: ዳራባ ሸባት ሻሎም
0: እናመሰግናለን። ጥሩ ገብርኤል እንግዲህ ከዚህ በኋላ ደግሞ ወደ ወቅታዊ ዘገባ ባጭሩም ቢሆን ያሉትን ርዕሰ ጉዳዮች አጠራርጎ ለማየት እናልፋለን። እንዴት ነው የተለያዩ ርዕሰ ጉዳዮችን አዘጋጅተሃል?
2: እንዴ ወደ አንዱ እንደው ሰፋ ያለውን አድርገን ግዚያችን ለመጠበቅ ደግሞ እንተናለን።
0: አዎ የሳምንት ቲዮሪት ክፍል አለ። አዎ
2: ክፍል ስለላለን ወደ ፖለቲካል ወሰድሽና በኋላ ሀገራዊ ጉዳይ ለሞ እንዲሆን ለማድረግ ሞክራለሁ።
0: እሺ
2: ሰሞን በጣም እየተወራ ያለውና ወደ ምርጫ ሊወስድን የሚችል ሐሳብ ነው። የሐረሪ የፖለቲካ ፓርቲዎች ወርቅነሽ እነሱ የሚወክሉት ማህበረሰብ ወደ ውትድርና እንዳይዘምት የሚያደርግ ህግ ይደንገግልን በቀር ወደ ምርጫ እንሄዳለን እንዲያውም በሚቀጥለው ሮቡ ክነሴቱን የሚበትን ሀገሪቱን ወደ ምርጫ የሚወስድ ህግ በክነሴቱ እንዲያልፍ እናደርጋለን በማለት እየዛቱ ይገኛሉ ወርቅነሽ። ይህ የሐረሪ ፓርቲዎች ውሳኔና ወደ ምርጫ የመሄድ ፍላጎት በቀጥታ ጠቅላይ ሚኒስትር ቢናሚን ናታንያሁን ከባድ አጣብቂ ውስጥ ያስገባቸው ይገኛል። ለምንድን ነው ስንል ሐረሪዎችን ፈርተውና ወግነው የሐረሪ ወጣቶች እንዳይዘምቱ የሚያደርገውን ህግ ቢያጸድቁ ከጥቅምት 7 ወዲህ ከፍተኛ የሆነ የወታደር እጥረት በመከላከያ ሰራዊቱ በተለያዩ ዘርፎች የሰው ኃይል እጥረት ስላለና አብዛኛው የእስራኤል ህዝብ ይህን ክፍተት ሐረሪዎች ወደ ውትድርና ይመልመሉና ይድፈኑት ይቅረፉት እያለ ሰላማዊ ሰልፍ ስለሚያደርግ በተለያዩ ሚዲያዎች ተጽዕኖ እያደረገ በመሆኑ ከእንቅርት ላይ ጀሮ ደግፍ እንዲሉ በዚህ ውጥረት ውስጥ ምርጫ እየተቃረበ በመሆኑ ሐረሪዎች እንዳይዘምቱ ህግ ለመደንገግ ሲቸገሩ ይታያል። እንግዲህ ወርቅነሽ የሐረሪ ወጣቶችን የሚያዘምት ህግ

0: ላቸውም የፍልስጤማውያንን ግጭት በዘላቂነት ለመፍታት በሚለው ሐሳብ ላይ አንድ ቃል ትንፍስ የሚሉ ጠቅላይ ሚኒስትር አይደሉም። ወደ ተነሳንበት ሐሳብ ስንመለስ የሐረሪ ወጣቶች እንዲዘምቱ ወይም እንዳይዘምቱ ውሳኔ ላይ ለመድረስ በርካታ አመታቶች ነበሯቸው። ወርቅነሽ ጠቅላይ ሚኒስትሩ ሁሉንም ነገር ጊዜ ይፍታው ይያሉ በመግፋት ዳፋውን ችግሩን ሀገር ላይ ህዝብ ላይ እንዲያርፍ ያደረጉ ነው። በዚህ የተነሳ ይወቀሳሉ ይተቻል። ወርቅነሽ በተለይማ ጥቅምት 7 ብዙ ነገሮችን በገደለብን ወቅት ብዙ ነገሮች ባሳጣን ዘመን ጥቅምት 7 ምን ያልገደለው ነገር አለ? ወርቅነሽ ልጆች ህፃናት ታርደዋል፣ ሴቶች ተደፍረዋል፣ ሀገሪቱ በማንም ደካማ ጠላት አትነካም ሲባል የነበረው የደህንነት ስሜት ተገፏል። ወርቅነሽ የሀገሪቱን የተሟላ ደህንነት ጥቅምት 7 ምን አድርጓል? አሳጥቷል ማለት ነው። የበርካታ ሰዎችን የፖለቲካ አቋም ብዙ ሰዎችን ለዘመናት እንደ ዛር ሰፍሮ በመያዝ የሚታወቀው ኢዲዮሎጂያ ማለትም ርዕዮተ ዓለማቸው ተቀይሯል። አሁን ብዙዎች ነገሮችን ትተዋል። ወርቅነሽ ብዙዎች ተቀያይረዋል። ይህ የሆነው ከጠቅላይ ሚኒስትሩ ጀምሮ ፖለቲከኞቻችን ስለተረዱ ስለተገነዘቡ አይደለም። ወርቅነሽ ነባራዊ ሁኔታው ሁሉንም የመቀየር በፖለቲካ ስም የሚደረግ ንትርክን እንዲቀር ያስገደደ ስለመጣ ነው። ወርቅነሽ እንደሚታወቀው በእስራኤል ሰላም ጠፍቷል። ሰላም በሌለበት ሀገር የቀይ ክንፍ የግራ ክንፍ የሚባል ጨዋታ ምንም አይሰራም። ወርቅነሽ አሁን ሊሰራ የሚችለው ምንድን ነው እየተባሉ ነው የሚከሰሱት። ሀገሪቱ ከገባችበት የሰላም እጦት እንዴት ነው የምንወጣው ተብሎ አዲስ ቀዳዳ የሚፈልግ ሰው እንጂ የሚፈልግ በአሁኑ ሰዓት እኔ አቋሚ የግራ ክንፍ ነው ዳቴዎች ይዝመቱ፣ በአሁኑ ሰዓት እኔ አቋሚ የቀይ ክንፍ ነው ዳቴዎች መዝመት የለባቸውም የሚል ውገና ለሀገሪቱ አይጠቅምም። ለሀገሪቱ የሚጠቅመው አሁን ከገባችበት የሰላም እጦት ለመውጣት ሀገር የሚጠቅም ነገር እዞ የሚመጣ ቀዳዳ ተስፋ የሚያመጣ ነው። በሀገሪቱ ነባራዊ ሁኔታ የተነሳ እየተወራ ያለው የቀኝ ክንፍ የግራ ክንፍ አይደለም፣ የሀገሪቱን ደህንነት ለማስቀጠል የሚዘምትና የማይዘምት ዜጋ፣ የሚዘምትና የማይዘምት የህብረተሰብ ክፍል የቱ ነው ነው እየተባለ ያለ። ጠቅላይ ሚኒስትሩ ይህን ስለሚረዱ ሀረሪዎችን ለማቀፍ የሀገሪቱን ፍላጎት ደግሞ ለመግፋት በጣም ተቸግረው ይገኛሉ ተብሎ ወርቅነሽ ይተቻሉ ማለት ነው።
1: በሐረሪ ማህበረሰብ በኩል ያለው አወዛጋቢ ጉዳይ ገብርኤል ቀላልም አይደለም። ለአመታት የቆየ ነው፣ ለአመታት የሚዘልቅም ይመስለኛል። ይሄ እንግዲህ የፖለቲካ ጥቅም ጋር ስለተያያዘ አንዳንድ ነገሮች ፖለቲካ መሆን ከጀመሩ በኋላ ከባድ ነው የሚሆኑት። እንግዲህ መፍትሄ ይኖራል ብለን ተስፋ እናደርጋለን። ሙዚቃ ፓራሽት ተሻ ወይም የሳምንት ኦሪት ክፍል ቆየት ብሎ ይቀርባል። አክሻብ ሙዚቃ
0: እሺ። ወርቅነሽ ሙዚቃ ቀኑ ብሽሎ

የተከበራችሁ አድማጮቻችን አሁን ደግሞ የሳምንቱ ኦሪት ክፍል ወይም ፓራሽታ ሸዋ በቄስ ጸሐዬ ተገኘ ይቀርባል። ቄስ ጸሐዬ መስመር ላይ ናቸው። እንግዲህ መግቢያውን እናስቀድምና ቄስ ጸሐዬ መቀጠል ይችላሉ።

0: መቀጠል ይችላሉ። ቄሳዬ
1: ሰላም። ክቡርና ክቡራን፣ ክቡር ማህበረ እስራኤል ሆይ ሰላም ጠና ይስጥልኝ፣ እንደምን ሰነበታችሁ? እነሆ ዛሬ የሚነበበው በኦሪታችን በኦሪት ዘሌዋውያን የሳምንቱ ፓራሻ በኦሪት ዘሌዋውያን በምዕራፍ 1 እስከ ምዕራፍ 6 ይነበባል። ጥቅሱና አንባቢው በትንቢተ ኢሳይያስ በምዕራፍ 43 ከቁጥር 21 ይነበባል። ከነባው በፊት የተለመደው እነሆ የሰንበት መዝሙር ይሆናል።

Fonano Scalale Ave me Juan Nazarca Adonai Lalamale Sultano Scalale Ave Sulavatito Adonai Lalamale Warezas Galale Ave Warezah Luzaida Kumatra Adonai Kadmia Kane Ikwane Kale Wamderia Kane Alwa Waida Mlak እግዚአብሔር ከእግዚአብሔር ከመግት ባረክ እግዚአብሔር አምላክ እስራኤል አምላክ ለሁሉ መንፈስ ዘለ ሁሉ ዘስጋ እግዚአብሔር ስንፋስ ያላቸው ሁሉ የፈጠረ ነው ሁሉ አምላክ የስጋ ሁሉ ጌታ እግዚአብሔር የተባረከ የተቀደሰ ይሁን እግዚአብሔር ከመገናኛው ድንኳን ውስጥ ሆኖ ሙሴን ጠርቶ እንዲህ ሲል ተናገረው ለእስራኤል ልጆች እንዲህ ብለህ ንገራቸው ከእናንተ ማናቸው ሰው ለእግዚአብሔር መባ ሲያቀርብ መባችሁን ከእንሰሳ ወገን ከላሞች ወይም ከበጎች ታቀርባላችሁ መባውንም የሚቃጠል መስዋዕት ከላሞች መንጋ ቢሆን ነውር የሌለበትን ተባቱን ያቀርባል በእግዚአብሔር ፊት እንዲሰምር በመገናኛው ድንኳን ደጃፍ ፊት ያቀርባዋል እጅንም በሚቃጠለው መስዋዕት ራስ ላይ ይጭናል ያሰሰረለት ዘንድ የሰመረ ይሆንለታል በሬው በእግዚአብሔር ፊት ያርደዋል የአሮን ልጆች ካህናቱ ደሙንም ያቀርባሉ ደሙን በመገናኛው ድንኳን ደጃፍ ፊት ባለው በመሰዊያው ላይ በዙሪያው ይረጩታል የሚቃጠለው መስዋዕት ይገፋዋል በየብልቱም ይቆርጠዋል የካህኑ የአሮን ልጆች በመሰዊያው ላይ እሳት ያነዳሉ በእሳቱ ላይ እንጨት ይደረድራሉ ያሮን ልጆች ካህናቱ የተቆረጡትን ብልቶች ራሱንም ስቡንም በመሰዊያው ላይ በእሳቱ ላይ ባለው በእንጨቱ ላይ ይረበርቡታል የሆድ ዕቃውንና እግሮቹን ግን በውሃ ያጥባል ካህኑ ሁሉንም የሚቃጠል መስዋዕት ቁርባን አድርጎ በእግዚአብሔር ዘንድ ጣፋጭ ሽታ እንዲሆን በመሰዊያው ላይ ያቃጥለዋል ቁርባኑን የሚቃጠል መስዋዕት በከበጎቹ ወይም ከፍየሎች ቢሆን ነውር የሌለበትን ተባቱን ያቀርባል። በመሰዊያው አጠገብ በሰሜን ወገን በእግዚአብሔር ፊት ያርደዋል። የአሮን ልጆች ካህናቱ ደሙንም በመሰዊያው ላይ በዙሪያው ይረጩታል። በየብልቱ ራሱንም ስቡንም ይቆራርጡታል። ካህኑንም በመሰዊያው ላይ በእሳቱ ላይ ባለው በእንጨቱ ላይ ይረበርበዋል የሆድ ዕቃውንና እግሮቹን ግን በውሃ ያጥባል ካህኑ ሁሉንም አቅርቦ በመሰዊያው ላይ ያቃጥለዋል የሚቃጠል መስዋዕት የእሳት ቁርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው ለእግዚአብሔር የሚቀርበውን ቁርባን የሚቃጠል መስዋዕት ከወፎች ወይም ቢሆን ቁርባኑን ከዋኖስ ወይም ከእርግብ ያቀርባል ካህኑ ወደ መሰዊያው ያቀርባዋል ራሱንም ይቆለምመዋል በመሰዊያው ላይ ያቃጥለዋል ደሙንም በመሰዊያው አጠገብ ያንጠፈጥፋል የሆድ ዕቃውንና ከላሞቹ ጋር ለይቶ በመሰዊያው አጠገብ በምስራቅ ወገን በአመዱ ስፍራ ያቃጥለዋል ይጥለዋል በክንፎቹም ይቀደዋል ነገር ግን አይከፍለውም ካህኑ በመሰዊያው ላይ በእሳቱ ላይ ባለው በእንጨቱ ላይ ያቃጥለዋል የሚቃጠል መስዋዕት የእሳት ቁርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው ምዕራፍ 2 ማናቸው ሰውም የእህል ቁርባን ለእግዚአብሔር ሲያቀርብ ቁርባኑ ከመልካም ዶቄት ይሁን ዘይትም ያፈስበታል እጣንም ይጨምርበታል ወደ አሮንም ለልጆች ወደ ካህናቱ ያመጣል ከመልካም ዶቄቱና ከዘይቱ አንድ እፍኝ ሙሉ እጣኑን ሁሉ ወስዶ ካህኑ የእሳት ቁርባን ለእግዚአብሔር ጣፋጭ ሽታ እንዲሆን
ለመታሰቢያ በመሰዊያው ላይ ያቃጥለዋል። ከህሉንም ቁርባን የተረፈው ለአሮንና ለልጆቹ ይሆናል። ይህም ለእግዚአብሔር የተለየ ድልፈንታቸው ለካህናት ያገልግሎታቸው አሁንም ክፍለ ካህናት ነው። ለእግዚአብሔር የሚሆን የእሳት ቁርባን ቅዱስ ቅዱሳን ነው። ለካህናተ ለካህናተ አልዋሞ ክፍለ ወረሰ ለካህናተ ለካህ

0: ናተ አነ እግዚአብሔር ክፍሎሙ ለካና ለካናተ ለካናተ ወይሰሰዮ በመካን ቅዱሰ ለካናተ ለእግዚአብሔር የሚሆን የእሳት ቁርባን ቅዱስ ቅዱሳን በእቶን የተጋገረውን የእህል ቁርባን ስታቀርብ በዘይት የተለወሰ የመልካም ደቄት ቂጣ እንጎቻ ወይም በዘይት የተቀባ ስስ ቂጣ ይሁን። ቁርባኑንም በምጣድ የተጋገረ የእህል ቁርባን ቢሆን በዘይት የተለወሰ የመልካም ደቄት ቂጣ ይሁን። ቆርሰህም ዘይት አፈስበታለ የእህል ቁርባን ነው። ቁርባኑንም በመቀቀያ የበሰለ የእህል ቁርባን ቢሆን ዘይት የገባበት ከመልካም ዶቄት የተደረገ ይሁን። ከዚህም የተደረገው የእህል ቁርባን ወደ እግዚአብሔር ታመጣዋለ ለካህኑ ይሰጣል። እርሱ ወደ መሰዊያው ያቀርበዋል። ካህኑ ከእህል ቁርባን መታሰቢያውን አንስቶ የእሳት ቁርባን ለእግዚአብሔር ጣፋጭ ሽታ እንዲሆን በመሰዊያው ላይ ያቃጥለዋል። ከእህሉም ቁርባን የተረፈው ለአሮንና ለልጆቹ እድል ፈንታቸው ይሆናል። ይህንም ለአገልግሎታቸው የግብረ ክህነት የተለየ ወገ ስርዓታቸው ነው። ለእግዚአብሔር የሚሆነ የእሳት ቁርባን ቅዱስ ቅዱሳን ነው። እርሾ ያለበት ነገር ማርም ለእግዚአብሔር የእሳት ቁርባን ይሆን ዘንድ አታቀርቡምና ለእግዚአብሔር። እንግዲህ ማርና የወካ ዳቦ ለቁርባን ለእሳት ለሚቃጠል ነገር አይሆንም። ማርም ለእሳት ቁርባን አይቃጠልም። ለስለት መስዋዕት እንዲሁ ይቀርባል፣ ይበላል። ለእሳት ግን ለእግዚአብሔር ሽታ ይሆን ዘንድ የወካውን ዳቦና የወካውን እንጀራ እንዲሁ የወካውን ማሩን ለእሳት ቁርባን አታቅርቡ ይላል። እግዚአብሔር የዕለት ሆነውን ያልወካውን ነው ለእግዚአብሔር ጥሩ ሽታ እንዲሆን ዘይት የገባበት ቅመም የሆነ አሁን ቅባ ዘይት የሆነበት እጣን የሆነበት ለእግዚአብሔር ጥሩ ሽታ እንዲሆን ያልወካውን ነው ወደ እሳት የሚቀርበው። የምታቀርቡት የእህል ቁርባን ሁሉ እርሾ አይሁንበት። እነዚህ የበኩራት ቁርባን አድርጋችሁ ለእግዚአብሔር ታቀርባላችሁ። ታቀርቡ እንደ ጣፋጭ ሽታ ግን በመሰዊያው ላይ አታቀርቧቸውም፣ በእሳት አታቃጥሏቸውም። ለበጎ የድህንነት መስዋዕት ሆነው ግን ይበላሉ። እነ ዳቦ፣ እነ እንጀራ፣ እነ ማር እነዚህ አሁንም ዝም ብሎ ይበላሉ። ለእሳት ቁርባን ግን ለእግዚአብሔር አይቀርቡም ይላል። የምታቀርቧቸው የእህል ቁርባን ሁሉ በጨው ታጣፍጠዋለህ። ጨው ቃል ኪዳን እይሰምር መስዋዕት ዘንበለ ጼው እይሰምር መስዋዕት ዘንበለ ካህን ጨው ይገባበታል። ከዛም ደግሞ ካህኑ ያሰብራል። ጨው የቃል ኪዳን እግዚአብሔር በጨው የሚሆነው መስዋዕት መስመሪያ ጨው ጥጋም ቢሆን ስናጥብ ለደሙ አሁንስ ንጽህና የሚሰጥ ጨው በጨው ታሽቶ አሁንም ያነን ስጋ የተወሰነ ጊዜ ያለው ተነክሮ ያም ውሃው በጣም ሳይበዛ መጀመሪያ ይለወሳል። ከዛም በኋላ አሁንም በተለያየ እቃዎችን እየገለባበጡ ስጋውን ማጠብ ይተበቀብናል። ይትብሉ ደም አናቀቡም ኪዳን ስጋህነ ደሙ እንዳትበል ብሏል። ስብም እንዳትበሉ ብለናል። ስብ የእግዚአብሔር ነው። ደም ደግሞ የነፍሳችን ማስተስሪያ ነው። ስጋህነ ደሙ እንዳትበሉ ስጋህነ እነ ነፍሱ እነ ደሙ የበላህ እነ ነፍሱ እንደበላ ይቆጠራል፣ ውሽ እንደ ውሻ ይቆጠራል ነው የሚል እና ይህ ሁሉ መጠንቀቅ አለብን። እስራኤል ረክሶን እንዳያረክስ የረከሰ እንዳትበሉ ለራሳችን የምንመገበውንም አሁን እርሙንም ደሙንም ሁለመናውን ካሽሩቱንም በደንብ አድርገን ንጽህናውን ጠብቀን ማብሰል ይኖርብናል። እንደ አሕዛብ እንዳንሆን ከአሕዛብና ከምንለየው ህዝብ ያለነ ደመነ ስጋው እንዳንበላ የረከሰ ነገር በልተን እግዚአብሔር እንዳናረክስ የአምላክ ስም እንዳናረክስ ነው። ተፈለጥ በአሕዛብ ወይ ትግበር በከመ ምግባርም ወይ ትብላ ስጋ ጥራይ ስጋ ጥሬ እንዳትበላ ከአሕዛቦች እለይበሉ በውስጥ መቃብራት
1: ለማጠቃለል ይሞክሩ። ቄስ ጸሐዬ
0: አሁንስ የሚጠጡ እንደነሱ እንዳትሆን እንደ ማርተኛ እንደ ባለቆሌና እንደ አስማተኛ እንዲያው እንደ ጴንጤ ቆንጤም እንደ ማንኛ ወግ እንደለለው እንደዛ
1: ሳይዬ ለማጠቃለል ይመክሩ
0: ይላል እና እግዚአብሔር ወለዛ አንመው ወለዛ ሰማ ቃላቴው ሁሬ ማህረነ እግዚአብሔር አንድነት ደማ ያዳመጥነ አሁንም ያነበብነ የተረጎምነ አንድነት ይማረነ ሰንበት ሰላም ወሬ ሰላም ሻባት ሻሎም
1: እናመሰግናለን ሻባት ሻሎም
2: ክርስቲያን ወርቅነሽ ከዚህ ቀጥለን ደሞ ሻባት የሚገባበትና የሚወጣበትን ሰዓት እንጠቁማለን በኢየሩሳሌምና አከባቢዋ 6:48 ደቂቃ ገብቶ ነገ 8:10 ይወጣል ተላቪቭና አከባቢዋ 7:13 ገብቶ ነገ 8:12 ደቂቃ ይወጣል ሃይፋና አከባቢዋ ዛሬ 7:01 ደቂቃ ገብቶ ነገ 8:13 ደቂቃ ይወጣል በርሸባና አከባቢዋ ዛሬ 7:11 ደቂቃ ገብቶ ነገ 8:10 ደቂቃ ይወጣል ኢላትና አከባቢዋ ዛሬ 7:07 ደቂቃ ገብቶ ነገ 8:05 ደቂቃ ይወጣል ወርቅነሽ
1: በጣም ጥሩ እንግዲህ ሻባት አውቀ ተወሰኑ ሰዓታት በኋላ ሻባት እንቀበላለን ገብርኤል ወየነ ደግሞ በምሽቱ ስርጭት አድማጮችን ይጠብቃል እንግዲህ ማይጠብቁ በቀጥታ ስርጭት አው
2: እንግዳ ማታከብሩ አገሮች እዛ ድረስ ቻው ማታድረሱላት አሰሩኛላችሁ ወርቅነሽ ስለነበረን ቆይታ መሰግናለሁ
1: እናመሰግናለን አንደንዴ እንዲ ነው ኢየሩሳሌም በመምጣት ደግሞ ደስ ሊል ይገባል ለዛውም ዛሬ ኢየሩሳሌም ቀናው ጥሩ እናመሰግናለን የቴክኒክ ባለሙያችን አላህ ናይዳኖፍ ነበረች አላ በጣም እናመሰግናለን ሻባት ሻሎም ላንቺም መልካም ሰንበት ይሁንላችሁ አድማጮቻችን መልካም ምሽት መልካም ቀን
2: መልካም ቀን ወልከን

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ሁለቱ እንደ ብራን ዘመን አቆጣጣር ዮም ሽሽ ካፍ ኸት በእያር ታፍሽን ፔባብ እንደ አውሮፓን ዘመን አቆጣጣር ማይ 15 2026 እንደ ኢትዮጵያን ዘመን አቆጣጣር ግንቦት 7 2018 ሲሆን የቴክኒክ ባለሙያችን አላ ነድኖብ ነች። የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ስርጭታችን ያሉን ዝግጅቶች በቅድሚያ የሰዓቱ ዜና ይቀርባል። ከዚያ ቀጥሎ ስለ ወቅታዊ ጉዳዮች እንወያያለን። በደህንነቱ ዙሪያ የሚነሱ ጥያቄዎችን ለማብራራት ባልደረባችን ጥላሁን መልኬ ይኖራል። ስርጭታችን እስኪጠናቀቅ አብራችሁን እንድትዘልቁ በአክብሮት እየጋበዝ ወደ ሰዓቱ ዜና እናልፋለን። በቅድሚያም አርዕስተ ዜናዎቹን እነሆ። በሰሜን እስራኤል በመከላከያ ሰራዊት የሚገኙ አንድ ከፍተኛ ወታደራዊ ባለስልጣን የእግር ኳስና የአሳ አጥማጆችን መረብ በመጠቀም የሂዝባላን ድሮኖች መያዝ ጀምረናል ብለዋል። የገንዘብ ሚኒስተር በጣሊያን ስሞትሪች የኦስሎን ስምምነት በማፍረስ ኤቢሲ የሚባሉ ቦታዎችን በይሁዳና ሰማርያ ቀበሌ መተው አለብን ሲሉ የእስራኤል ግዛት ለማድረግ እያማተሩ ነው ተብሏል። የፊታችን ቅዳሜ ምሽት በኦስትሪያ የሚካሄደው የሪቪዥን የሙዚቃ ውድድር ፍጻሜ ይካሄዳል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይናም ልክ እንደ አሜሪካ ኢራን የኒውክሌር መሳሪያ ባለቤት እንድትሆን አትፈልግም ብለዋል። የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እነሆም። በሰሜን እስራኤል በመከላከያ ሰራዊቱ አንድ ከፍተኛ ባለስልጣን ወታደራዊ ባለስልጣን መከላከያ ሰራዊቱ የእግር ኳስና የአሳ አጥማጆችን መረቦች በመጠቀም የሂዝባላን ድሮኖች መያዙን ተናግረዋል። ባለስልጣኑ ከደቡብ ሊባኖስ ሂዝባላ
3: ኪርያት ሽሞና ይከንሱ ለመርሃፈ ሙጋን
2: ክራት ሙናና አካባቢዎቹ ከጣላት አካባቢ ድሮኖች ተተኩሰዋልና ቦታ ቦታ መጥማ ጣላ ያዙት ባላላችሁ። ባለስልጣኑ ከደቡብ ሊባኖስ ሂዝባላ ወደ ሰሜን እስራኤልና መከላከያ ሰራዊቱ አባላት የሚልካቸው ድሮኖች ከፍተኛ ጉዳት ያደረሱ መሆናቸውን ጠቅሰዋል። እስራኤል ከሂዝባላ የሚሰነዘሩ ጥቃቶችን ለመቅረፍ ቢጫ መስመር የሚባለውን የደህንነት መስመር ሁሉ ተሻግራ እያጠቃች ነው ብለዋል። ዛሬ በቀኑ ክፍለ ጊዜ የእስራኤል አየር ኃይል በደቡብ ሊባኖስ የሂዝባላ ይዞታዎች በሆኑ ቦታዎች ላይ ከፍተኛ ጥቃት አድርሷል። እስራኤል በደቡብ እስራኤል ጥቃት ለማድረሷ ቀደም ብሎ ሂዝባላ ወደ ሰሜን እስራኤል የተለያዩ አካባቢዎች የሚፈነዱ ድሮኖችን ተኩሶ ነበር። ይሁን እንጂ በሰው ላይም ሆነ በንብረት ላይ ጉዳት ማድረሱን ተደረሰን ዜና ለማወቅ ችለናል። የገንዘብ ሚኒስተር በጻልኤል ስሞትሪች በኦስሎ ስምምነት በይሁዳና ሰማርያ ቀበሌ ኤቢሲ ተብለው ስም የተሰጣቸው ቦታዎች በስምምነቱ መሰረት መቀጠል የለባቸውም ሲሉ ሐሳብ አቅርበዋል። ሜጀር ጀነራል ይስሐቅ ጌርሾን በይሁዳና ሰማርያ ቀበሌ መከላከያ ሰራዊቱ ሲመሩ የነበሩ የስሞትሪችን ንግግር የእውቀት እጥረት የመጨረሻው ንግግር መሆን አለበት ሲሉ ተችተውታል። ይስሐቅ ጌርሾን እንዲህ ሊሉ የሚችሉ ሰዎች በይሁዳና ሰማርያ ቀበሌ ያለውን ነባራዊ ሁኔታ በቅጡ የማይረዱ ናቸው። 95 ተመቶ የሚሆነው በፍልስጤም ራስ ገዝ አስተዳደር ስር የሚኖረው ህዝብ እየኖረ ያለው በኦስሎ ስምምነት መሰረት ነው። መከላከያ ሰራዊቱ በይሁዳና ሰማርያ ቀበሌ በየትኛውም አካባቢ ገብቶ ስለሚወጣ ኤቢሲ የሚባሉት ቦታዎች ሲፈርሱ እንብዛም ብዙ ለውጦች ባይታዩም እስራኤል እንደ ሀገር የኦስሎን ስምምነት ኤቢሲ ተብሎ የሚጠሩ ቦታዎች ፈረሱ ማለት ወዲያው እስራኤል ጨቋኝና አፓርታይድ የሆነች ሀገር ናት ተብሎ እንድትፈረጅና ወደ ማትወጣው ተጽዕኖ እንድትቀርብ ማድረግ ነው ሲሉ የገንዘብ ሚኒስተር በጻልኤል ስሞትሪችን ንግግር በከፍተኛ ሁኔታ ተችተውታል። የፊታችን ቅዳሜ ምሽት በአውሮፓ ሀገራት በሚካሄደው ሪቪዥን አመታዊ የሙዚቃ ውድድር ፍጻሜ ሙዚቃዎች የሚቀርቡበት ቅደም ተከተል ከወዲሁ ይፋ ሆኗል። በቅደም ተከተሉ ሰንጠረዥ መሰረት እስራኤልን ወክሎ የሚወዳደረው ኖአም ቢታን ሚሼል በሚባለው ሙዚቃው በሶስተኛ ተራ ቁጥር ላይ እንደተደለደለ ታውቋል። በውድድሩ ፍጻሜ 25 ሀገራት የሚሳተፉ ሲሆኑ ውድድሩን እስራኤል ሆኖ በቀጥታ መሳተፍ ለሚፈልጉ 11ኛው ቴሌቪዥን ጣቢያ የተለያዩ የመመልከቻ መስኮቶችን አመቻችቶ ከምሽቱ 10 ሰዓት መከታተል እንዲችሉ ለሪቪዥን አፍቃሪዎች እድሉን አመቻችቷል። በደቡብ ሊባኖስ በሂዝባላ ኃይሎች ጥቃት ደርሶበት በትናንትና ዕለት የህይወት መስዋዕትነት የከፈለው ወታደር 50 አለቃ ነጌብ ዳጋን በዛሬው ዕለት የቀብር ስነ ስርዓቱ ተፈጽሟል። ነጌብ የህመት ወጣት የነበረ ሲሆን በደቡብ እስራኤል ጋዛ ሰርጥ ጥግ ደኬል የሚባለው ሞሻፍ ኗሪ ነበር። በቀብር ስነ ስርዓቱ የመጨረሻውን ሽኝት ለወታደሩ ለማድረግ በርካታ ሰዎች ተገንተው እንደነበር መረጃዎች ለዝግጅት ክፍላችን ደርሰውናል። ጠቅላይ ሚኒስትር ቢናሚን ናታኒዮ በወታደሩ መሳኦት የተሰማቸውን ጥልቅ ሐዘን በሳቸውና በባለቤታቸው ሳራ ናታኒዮና እንዲሁም በህዝብ እስራኤል ስም ገልጸዋል። መልእክታቸው የወታደሩን ቤተሰቦች የሚያጽናና እንዲሆን አመልክተው ጠቅላይ ሚኒስትሩ በእነዚህ ከባድ ቀናት ከወታደሩ ቤተሰቦች ጎን መሆናቸውን እንዲታወቅ ፈልገዋል። እንዲሁም ጠቅላይ ሚኒስትሩ ኢየሩሳሌም የተዋሃደችበትን ቀን መከበሩን አስመልክተው ሲናገሩ የኢራኑ አሸባሪ መንግስት ከየትኛውም ዘመኑ በተለየ ሁኔታ በአሁኑ ሰዓት በእጅጉ ተዳክሟል ሲሉ ገልጸዋል። ጠቅላይ ሚኒስትሩ የኢራኑ አገዛዝ የመጨረሻ ደካማ በሆነበት ወቅት እስራኤል ግን ከምን ጊዜውም በላይ ጠንካራ መሆኗን ተረዱ ብለዋል። ባደረግናቸው ጦርነቶች ባሳየናቸው ጥንካሬ በታላቁ አሜሪካ ከትራምፕ መንግስት ጋር የተለየ ቅርብነት እንዲኖረን አድርጓል። ሊያጠፉን የሚፈልጉትን ሁሉ ቤታቸው ድረስ በመሄድ እርምጃ ለመውሰድ ቆርጠን ተነስተናል ብለዋል። ለሞሳድ ድርጅት ኃላፊ ሆነው እንዲሾሙ የቀረቡት ሜጀር ጀነራል ሮማን ጎፍማን ሹመታቸውን በመቃወም የቀረበው አቤቱታ ውድቅ እንዲሆን ከፍተኛው ፍርድ ቤት ጠይቀዋል። ጎፍማን በጠበቃቸው አማካኝነት ለፍርድ ቤቱ በላኩት ደብዳቤ የመንግስት የህግ አማካሪ ጋሊ ባህራ ሚያራ ከቀረቡት አቤቱታ በተቃራኒ ለፍርድ ቤቱ ምስክርነት እንዲሰጡ መጠራት እንዳልነበረባቸው ገልጸው የቀድሞውን የመረጃ ክፍል እንቅስቃሴ ክፍል ኃላፊ ሜጀር ጀነራል ፊት ለፊት አግኝተው እንዳላወያዩ ገልጸዋል። ጎፍማን ለከፍተኛው ፍርድ ቤት በባጋጽ በላኩት ደብዳቤ በሞሳድ ድርጅት ቢሮ ስለነበሯቸው ስብሰባዎች በግልጽ እንደሚያስረዱ ተናግረዋል ተብሏል። ቅራት ያሪም ተብሎ በሚጠራው አካባቢ በተከሰተ የመኪና አደጋ በአራት ሰዎች ላይ ከባድና ቀላል ጉዳት መከሰቱ ተዘግቧል። የጉዳቱ ሰለባ ተሆኑት ሰዎች መካከል አንድ ጨቅላ ህፃን የደረሰባት ጉዳት ለህይወቷ አስጊ ነው ተብሏል። የመኪና አደጋው የተከሰተው የቤት መኪናና የህዝብ ማመላለሻ ከተማ አውቶቡስ ተጋጭተው ሲሆን አምቡላንስና የህክምና አባላት ወደ ቦታው ተጉዘው የመጀመሪያ ህክምና እርዳታ ተለገሷቸው በኋላ ለቀጣይ ህክምና ወደ ሆስፒታል መውሰዳቸው ተነግሯል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቻይና የነበራቸውን የስራ ጉብኝት አጠናቀው ወደ ሀገራቸው እንደተመለሱ ለጋዜጠኞች በሰጡት መግለጫ ቻይናም ልክ እንደ አሜሪካ ኢራን የኒውክሌር መሳሪያ ባለቤት እንድትሆን አትሻም ብለዋል። ቻይና ኢራን የኒውክሌር መሳሪያ ባለቤት መሆን እንደሌለባት የአሜሪካን አቋምና ሀሳብ እንደሚጋሩ የገለጹት ዶናልድ ትራምፕ ቻይናዎች ኢራን ሆርሙዝ ሰርጥን እንድትከፍት ይፈልጋሉ ታሉ በኋላ በአሁኑ ሰዓት ሆርሙዝ ሰርጥን የምትቆጣጠረው አሜሪካ መሆኗን አሳውቀዋል። ባሳለፍናቸው ሁለት ሳምንታት ኢራን ምንም አይነት የባህር ንግድ አላደረገችም። ይህ ማለት በአንድ ቀን ብቻ ኢራን 500 ሚሊዮን ዶላር ትከስራለች ማለት ነው። ኢራን ለመጨረሻ ጊዜ ያቀረበችውን የድርድር ሐሳብ አልተቀበሉትም ወይ ተብሎ ለቀረበላቸው ጥያቄ እያየሁት ነው ምንም አይነት ሁኔታ በምንም አይነት ሁኔታ የኒውክለር መሳሪያ የለንም ታሉ በኋላ የትኛውንም አይነት ይሁን የኒውክለር መሳሪያ የሚኖራቸው ተሆነ እና መጀመሪያ የቀረበውን የድርድር ሐሳብ ሳነብ ይሄን ታገኘው ሁሉን ነገር ውድቅ አድርጓለሁ እስከ መጨረሻው አልከታተለውም ብለዋል። ዶናልድ ትራምፕ ኢራንን አስመልክቶ ለቀረበላቸው ጥያቄ ኢራን በሄደች በመጣች ቁጥር እሷን ለማዳመጥ ትግስቱ የለኝም ሲሉ አስጠንቅቀዋል። ፎክስ ኒውስ ከሚባለው ሚዲያ ጋር ባደረጉት ቃለ መጠይቅ ኢራን ስምምነት ላይ ተመድረስ ውጪ ሌላ አማራጭ የላትም ብለዋል። ኢራን አላት የሚባለውን የበለጸገ ዩራኒየም ልንቀብረው እንችላለን ነገር ግን የምንፈልገው በጃችን መቀበል ነው ሲሉ ፕሬዝዳንቱ ንግግራቸውን አስረግጠው ተናግረዋል። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይሄን ይመስል ነበር። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። ስርጭታችን ይቀጥላል። አብራችሁን ሁኑም።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ከባልደረባችን ጥላሁን መልኬ ጋር ውይይት እናደርጋለን። እሱም በስልክ መስመራችን ይገኛል። ጥላሁን ሻባት ሻሎም እንደምናመሸ።
1: እንደምን ወንድም ገብርኤል መልካም ሰንበት ለአድማጮችን
0: ሁሉ ሰላም።
1: እግዚአብሔር ይመስገን ክብሩ ይስፋ።
0: ዛሬ ኢየሩሳሌም አንድ የሆነችበትን ቀን ምን አከብርበት ቀን ነውና እንዴት ነው ዮም ኢየሩሳሌም ሳሚያ?
1: አሁንስ ነው ኢየሩሳሌም ቀን አሁንስ ነው 59 አመት እኮ ጊዜው ይሮጣል። 59 አመት ዋነና ላንተም ላድባችም መልካም በዓል ይባላል።
0: አዎ መልካም በዓል። እንደው በዚህ እንጀምር እስኪ ጥላሁን፣ ኢየሩሳሌም አሁንም ሊከፋፈሏት ሊጠቀልሏት ጠላቶቻችን ይጥራሉ ይዋጉናል። እኛ ደግሞ 59 አመቷን በዛሬው ዕለት ያከበርነ በደስታ እንገኛለን። እንደው የወደፊት የሚከፈለው ዋጋ ኢየሩሳሌምን የሚፈልጉ ሰዎች ከኛ በላይ ስለሚወዷት ነው ወይስ እኛን ስለማይወዱን ነው? እስኪ ይሄን ሰፋ አድርገህ ይልንና ያው እንደለመድ ነው አንተ የደህንነት ተንታኝ አይደለ ቀላል ቀላል ጥያቄዎችን እየጠየቅኩ ወዳለው ባል።
1: እሺ ቁራጣ አስቀደመ ታፈራራ። ያው ኢየሩሳሌም የተዋሃደችበት ነው 59 ዓመት እንግዲህ አከብረናል። ካሁን በፊት ኢየሩሳሌም በሌሎች ይዞ አካባቢያችን በነበሩና ከዛ በኋላ በሰላም ስምምነት ያው ጎረቤቶች ነን እንግዲህ የምንኖራቸው ሀገር እንደ ዮርዳኖስ በነዛ ቁጥጥር ይበልጥ ደግሞ የሚገርም እኔ ያለሁበት አካባቢ ሆን ምስራቅ ኢየሩሳሌም አካባቢ ነው ያለሁት። እዛ አካባቢ ያለሁበት ቦታ ራሱ በሌሎች ነበረ የሚመራው አራቂ ተጣሪዎቹ ይሁዳውያን ጭራሽ ወደዚህ ቦታ በፍጹም
0: ከዛሬ 59 ዓመት በፊት አንተ የኛ እንትን አልነበርክም ወገን አልነበርክም ቦታው
1: እውነት ነው። እሺ እውነት ነው። ይሄ የምኖርበት ቦታና አካባቢ ራሱ ከዛ በኋላ ነው ተወሰኑ ምድረ በዳን የነበር ጭራሽ ማለት ይቻላል። እስራኤል ያው ቦታውን ከተቆጣጠረች በኋላ ብዙ ጊዜ ከወስዷል ለቤቶችም ለገንብቶ ይሁዳውያንን ወደዚህ የማስፈር ሁኔታ እና ይህ ነገር አዎ ጥሩ ነው ማለት ኢየሩሳሌም ተዋሃደችበትን ቅድም ያልከው አለ። ግን ወደፊት ጠላቶቻችን ያው ኢየሩሳሌምን የማይመኛት የለም ገብርኤል። ኢየሩሳሌም ሶስቱን በጣም ጉልህ የሆኑትንና በዓለማችን በጣም በከፍተኛ በቢሊዮን የሚቆጠሩ እንግዲህ ዜጎች እምነታቸውን በክርስትና እስልምና ይሁዳ ሃይማኖትን ሶስቱም ተመሳስለው የሚኖርባት ቦታ አልፎ አልፎ ግጭቶች ቢኖሩም አልፎ አልፎ ኢየሩሳሌም ብዙ ታሪክ አሳልፋለች። ኢየሩሳሌም ብዙ ብዙ እንዴት ነው በጣም አስጠቃቂ ቢሆንም በጣም እንዴት የተፈራረቀ መጥፎም አብዛኛው እንደውም መጥፎ ማለት ይቻላል ወደ ታሪክ ወደ ኋላ ብለን ስናይ። ግን ያን ሁሉ አልፋውን ከደረሰች በደረጃ እንግዲህ ስትደርስ አሁን ባለንበት ሁኔታ ስናየው አሁንም ቢሆን የኢየሩሳሌም ሁኔታ እልባት እንዴት ነው እንደተረጋጋ ይመስል እንጂ አሁንም ቢሆን የተረጋጋ መስሎ አይታይም። እዚህ አሁን ካለንባት አሁን እንኳን እዚህ አብዛኞቹ እንግዲህ 40 ከመቶ ውጭ በላይ የሚሆኑትኝ እንደውም ከዛ በላይ ነው ግማሽ ለግማሽ ማለት ይቻላል እንግዲህ የሚኖሩትኝ እዚህ ኢየሩሳሌም አካባቢ በበደ ወደ ምስራቁ አካባቢ አረብ እስራኤላውያን ናቸው ካሁን በፊት ቦታ የነበሩት። አጠቃላይ ስናይ አብሮ ተመሳስሎ የመኖር ሁኔታ ቢሆን ወውስጥ ግን ቅራኔ መኖሩን ይባስ ብሎ ደግሞ ከውጭ ያሉት ማለት ነው ማለት እዚሁ አካባቢያችን ያሉትና እስራኤል ኢየሩሳሌም ተቆርሳ ስምምነት ከተሄደ ከፍልስጤማውያን ጋር ፍልስጤሞች የራሳቸው ሀገር ሲኖራቸው ኢየሩሳሌምን እንደዋና ከተማ እንፈልጋለን እንቀበላለን በይበልጥ የምስራቁን አካባቢ እነዚህ ሶስቱ ሃይማኖት ማለት ባንክሮ የሚመለከቱ ተማር ይህን ሰናይ ከፖለቲካው ጋር እኔ አሁን ባለንበት ሁኔታ በይበልጥ ደግሞ ጥቅምት 7 የሽብር ፈጠራ ድርጊትን ካሳለፍን በኋላ ገብርኤል እንደው የኢየሩሳሌም ሁኔታና ይህን የፍልስጤም ራስ ገዝ አስተዳደር ወይም ፍልስጤም ራሳቸውን ሀገር መመስረት የሚለው እኔ እንጃ ወደ ኋላ ትንሽ የደበዘዘ መስሎ ይታየኛል። ምክንያቱም ይሁዳውያን አመለካከታቸው ከአሁን በፊት እንዲያውም መቀራረብና አዎ አብረው ይኖራሉ ዘላቂ የሆነ ሰላም የሚል አመለካከት ነበራቸው። ከጥቅም 7 ሽብር ፈጠራ ድርጊት በኋላ አመለካከታቸው ተቀይሮ ግራ የነበሩትኝ ማዕከል ላይ የነበሩትኝ ወደ ቀኝ የኢሮት አለም የመምጣትና እስራኤል ምንም ጥያቄ በሌለው መቆረስም የለባትም ደህንነቷን መጠበቅ እና ለነሱም ይህን ያህል ያን ምንየው ያለሁን ነገሮች ይቀየራሉ ወደፊት ምን ሆኖ አይታወቅም። ያለንበት ሁኔታ ግን ነው በየአመቱ ምናከብረው ኢየሩሳሌም የተዋሃደችበትን ሁኔታ ብናከብርም ከፖለቲካው ጋር በተያያዘ ፖለቲከኞች ደግሞ ታውቃለህ ከዚህ አልፎ ራሱ አይደለም ኢየሩሳሌም ቆርሶ መስጠት እንዲያውም ሌላ ቦታ ወደ ጋዛ ወደ ሊባኖስ በመሄድ ይሁዳውያንን ሰፈር መመስረትና ይሁዳውያን ሁሉም አጠቃላይ አካባቢው የእስራኤል ክልል ነው በሚል እንግዲህ የሚያውጁበት ሁኔታ ማለት እና ያን ለፖለቲከኞችን ተወውና እኛን ግን ከዜጎች ለዜጎች እንደመሆናችን መጠን የኢየሩሳሌም ውህደት ኢየሩሳሌም ምንም እንኳን የውስጥ አባጓሮ የውስጥ አለመገረ የልብ የሆነ ቅርብ ባይኖርም ግን ተወደደን ጠላንም ያው ባለንበት ያው ተመጣጥሎ መኖር ከመሆኑ የተነሳ እኛም እነሱም አንድ ለምንኖርበት ሁኔታና ያው በየአመቱ እናከብረው ሁኔታ ነው ይፈራ የነበረው ግን ምናልባት በዚህ ቀን መከበር ይፈራ የነበረው ግጭት ይፈጠር ይችላል ይበልጥ ደግሞ ሐራባይትን በተመለከተ አንዳንድ ፖለቲከኞች ወደ ላይ በመውጣት ምናልባት በዛ የጠማ ብዙ ይፈራ ነበር ከዚህ የመረጃው ክፍል ሆነ ደነቱ ክፍል ከፍተኛ ፍራም ሰርቷል የተረጋጋ እንዲሆን በሰላም ማለፉ ራሱ ትናንት የነበረው ማለት ነው የእስራኤልን ባንዲራ በመውለብለብ በያበሽ የሚከበር ከመሆኑ የተነሳ ግጭት ይፈጠራል የሚል ሁኔታ ተሰግቶ ነበር በሰላም ማለፉ ራሱ ጥሩ ነገር ነው እነሆ ያው አንተና ነፍነው ወይ ራሱ ተረጋግቶ ምንም ነገር ሳይፈጠር በሰላም አልፎ ጥሩ አየሯን እየተመገብን ኢየሩሳሌምን እንኖርባታለን
0: አዎ አዎ መልካም ጥሩ ነው ያየው በነገራችን ላይ አንድ አሁን ካልከው ነገር የሆነ ነገር ነው የራሴን እንትን ብየልለፍ ከጥቅምት 7 ወዲህ በርካታ ድሮ ከጥቅምት 7 በፊት ከጥቃቱ በፊት በርካታ ሰዎች የፍልስጤምና የእስራኤል ግጭት የማይፈታው የሚመስላቸው በፖለቲከኞች ድክመት ወይም ፖለቲከኞች ባለመፈለጋቸው ይመስላቸው ነበር አሁን ምናልባትም እንኳን ዞሮ ዞሮ መፍትሄ የሚገኘው በዲፕሎማሲ መንገድ ጠንካራ መከላከያ ኑሮህ ያነ በዲፕሎማሲ መንገድ ጠላቶችህ እንዲታረቁ አርጎ ማምጣት አቅም ቢኖረውም ቅድም እንዳልከው አብዛኛው ሰዎች እኛ ከምንረዳው ይልቅ ነባራዊ ሁኔታው ብዙ አስተምሮናል በማለት እንትኑን ቀይረዋል ይሄ የሁለት ሀገር ለሁለት ህዝቦች የሚለው ነገር መደብዘዝ ብቻ ሳይሆን በቀጣይ ለምሳሌ ሁለት ሀገር ለሁለት ሀገር ለሁለት ሀገር ለሁለት ህዝቦች ተብሎ በኋላ ነኢራንና ነሐማስ ከፍተኛ የጦር እንትናቸው ነው እዚህ ላይ ያሰፍሩ የሚችሉና ይሄ አደጋ ሊያመጣ እንደሚችል ሰዎች የተረዱ ይመስለኛል ጥላውን
1: ካለ እውነት ነው ገብሬ እንዴው ባልደገር እኔ የሚታየኝን ልንገር በዚህ ዙሪያ እንዴው ግዜ ብዙ ግዛትን እዚህ ላይ እንትን ለማድረግ ይኸውልህ ዴቨልፕ ፖለቲካብል ወደ ብሔራዊ ምርጫ ስንቃረብ የሚነገረው ቀኙ ከሆነ የሀገሪቱን ደንበር ይጠብቃል ግራው ከሆነ ደግሞ የሀገሪቱን አሳልፎ ለጠላት ይሰጣል በስምን የሚባል ብዙ ቢወሩ ጥንት ነው ፖለቲከኞች የሚያናፍሱት ወሬ አለ ነው አሁን ባልደንበት አንደኛው ክፍለ ዘመን ቀድሚያ በጣም አንተም ቀደም ተጽፈዋል ካሁን በፊት ያሳለፍነውን ካሁን በፊት ዜጎች ለመኖር ሲባል ሰላምን ከመመኘት የተነሳ ምን አለ ለሰላም ስንል ኦኬ ተወሰነ ስምምነት ለመድረስ መቼም የምትለቀው ነገር ይኖራል በእንደዚህ አይነት ሁኔታ ለሰላም ሲባል የተወሰነ ቦታ በስምምነት የተወሰነ ቦታ ለፍልስጤማውያን ሰጠን ከዛም አልፎ ፍልስጤማውያን የራሳቸውን ሀገር አቋቁመው በእንደዚህ አይነት ሁኔታ ዘላቂ ህይወት ሁሌ ደም ከመፋሰስ የሚያስቡ ነበሩ ከጥቅምት 7 ወዲህ ግን እነዛ ሰዎች ሀሳባቸውን ቀይረው ኖ እምነት የለም ከነዚህ ሰዎች ጋር በኃይል እንጂ በፍጹም ለዚህ ትልቁ መረጃ ደግሞ በይበልጥ የተጎዱትኝ በሀገራችን የደቡብ ክፍል ደንበር ላይ የነበሩት ጋዛንና የሀገራችን የደቡብ ክፍል መስመር ላይ የነበሩትኝ አብዛኞቹ ማለት ይችላለሁ የግራ ክንፍና እነዚህ ፍልስጤማውያንን እቤታቸው ድረስ ሄደው የሚመግቡ በሽተኞችን እቤታቸው አውጥተው ወደ እስራኤል ሆስፒታል የሚያመጡ የእነሱን መገደል እነዚህ ጠላቶቻችን አረመኔነታቸውንና ወዳጆቻቸውን እንኳን ለይተው የማያው ከመሆናቸው ተነሳ እንዴ ለነዚህ ነው እንዴ ታዲያ እነዚህ የምንጨነቀው እነዚህ ጭራሻ አሱ በርግጥ እነሱ የመገፋት ሁኔታ አለ ድርጊቱን የሚፈጽሙት ከላይ ያሉት ነው ግን ዜጎቹም ከታችሁ ነው ተባባሪ ከመሆናቸው ተነሳ ያን ስናይ የዜጎች አመለካከት ተለውጧል ከዛ በላይ ግን ባለንበት ያለኛው ክፍለ ዘመን በቀጣይ ምናልባት ነገሩ ተረጋግቶ ወደዚህ ስምምነት እንግባ እንኳን ቢባል ገብርኤል ግራም ክፍሉ ስልጣን ላይ ወጣ የቀኙን ክፍል ስልጣን ላይ ወጣ ብታምንም ባታምን እንደኛ አመለካከት የሚሻራ የሚባል ነገር አለ የህዝብ ድምጽ ማለት ነው ኢየሩሳሌም ትቆርስ አገሪቱ የእስራኤል መሬት ተቆርሶ ለጠላት ይሰጥ የሚባል ሁኔታ ለስምምነት ሲባል የህዝብ ድምጽ ተቆጥሮና ምን ያህል የእስራኤል ህዝብ ይደግፋል አይደግፍ በእንደዚህ አይነት ሁኔታ እንጂ ስልጣን ላይ ያለው መንግስት ያን ሁኔታ የሚወስነው መስሎ አይታየኝ በጣም አወዛጋቢ ከመሆኑ የተነሳ እና ፖለቲከኞች ግን ይህንን ያው ለጊዜ ስልጣናቸው ሲሉ የሚጠቀሙበት ሁኔታ አለ ቀኙ ይመጣና በፍጹም አላደርገውም ይላል እንደውም በታሪክ ወደኋላ ዞር ካለን ቀኙ እንጂ መሬት የሚሰርግረው አይደለም ስምምነት ላይ ሲደርስ እና ሁኔታ አወዛጋቢ ነው
0: ልንፈልግ ከዚህ ላይ ጊዜ አንጥፋ እንደው ግን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሰሞኑን በቻይና የስራ ጉብኝት አድርገው ወደ ሀገራቸው ተመልሰዋል። ሁለት ነው ጥያቄ። በዚህ ጉብኝት አሜሪካ ምን ልታገኝ ትችላለች ወይስ ምን አገኘች? ቻይናስ እንደ አሜሪካ ምን ነው ልታገኝ የምትችለው በዚህ ጉብኝት ምን አገኘች? ሌላው ቻይና አሜሪካን ለመብለጥ ፉክክር የምታደርግ በመሆኗ የሁለቱ ሀገራት ግንኙነት ቅንነት የተሞላበት ከልብ ነው ተብሎ ይታሰባል ወይ ጥላሁን?
1: ውስጥ ለውስጥ ተጠራጣሪው እንዳለ ሆኖ ማለት ነው። ምክንያቱም አንተም እንዳልከው ሁለቱ ተፎካካሪዎች ናቸው። እንዲያውም አንዳንድ ታይንታኞቹ ሁኔታውን ተለቅ ብለው የሚመለከቱ የሚሉትኝ ምናልባት አሜሪካ የበላይነቷን የማጣትና ቻይና ምናልባት ቀጣይዋ የአሜሪካን ቦታ የመተካት ሚሉ ቢተነብዩ ሰዎችም አሉ፣ ምሁሮቹ ናቸው። ያም ሆነ ይህ ወደዛ ከመዳችሁ በፊት ግን አሁን በምናየው ሁኔታ አሜሪካ አሁን ባለንበት ሁኔታ አሜሪካ ትንሽ በይበልጥ ደግሞ ከገባችበት ጦርነት ከኢራንም ሆነ አጠቃላይ የመካከለኛው ምስራቅ ተጨባጭ ሁኔታ ጋር ተያይዞ ማለት ነው ወደ ቻይና ፕሬዚዳንት ትራምፕ ሲሄዱ ጠንካራ እንዴት ነው አንገታቸው ቸውን ቀና ማድረግ ሳይሆን አንገታቸውን ዘግበቅ አድርገው ይሁዱበት ሁኔታ አለ። ምክንያቱም እነዚህ ተፎካካሪዎች ሩሲያ ሆነ ቻይና አሜሪካ የምታደርገውን ጦርነት ባንክሮ ይመለከቱታል። አሜሪካ ጠላቶቿን እንዴት ታሸንፋለች? ምን አይነትስ የጦር መረጃ ይወራቸዋል? ግን በተግባር እነዚህ ጠላቶቻችን እንዴት ነው ኃይሏ ምንድን ነው ይፈትናሉ። አሁን ሲያዩትኝ ባሳለፍነው የተወሰኑ ወራት ጦርነት ማለት ነው ከኢራን ጋር በነበረው አሜሪካ ባሸነፍነት የተወጣች አይደለም አሁን እስካለው ደረጃ ማለት ነው። በቀጣይ ምታደርጋለሽ ሌላው ጥያቄ ነው። ያን ስታይ ቻይና እንዴት ነው እንዴ ነካ ምንም ነገ ከነገ በኋላ ከኢራን ጋር ከይቅርታ ከአሜሪካ ጋር ወደ ኢራን ውስጥ ነው ጥብ ገባ እንዴ እቺን አሜሪካ የማሸነፉ ህል እድሉ ይኖረኛል የማለት ሁኔታ አለ። ያን በወታደሩ ኃይል በኩል ነው። ግን ሁለቱን እንግዲህ ይበልጥ እንደውም ሁለቱ መሪዎች ተገናኝተው ውይይት ያደርጉ በሁለቱም ዘንድ ይነገር የነበረው ገብርኤል አብረን እጅና ጓንት ሆነን ከሰራን አይደለም ለቻይናና ለአሜሪካ አጠቃላለማችን ጥሩ ነገር ማምጣት እንችላለን። ስለዚህ መመሳሰሉ እንጂ ቅራኔ መደል ለጎርጥ መታየቱ ጥሩ አይመጣም የማለት ነው። ምክንያቱም በውስጡ ከፍተኛ የኢኮኖሚ ጦርነት አለ፣ ከፍተኛ የሆነ ውድድርና ፍክክር አለ። ከዛ አንፃር ሁለቶች ትብብርነን እንደሚፈልጉ እንግዲህ ጥሩ ነገር ነው። ስለዚህ መስኮት ለተታየ የነበረው ሁኔታ የነበረውን አቀባበል ስናጥራት ስታይ በጣም በጣም ጥሩ ነገር ነው። ትልቁ ቁም ነገሩ ግን እንግዲህ ትራምፕ ይበልጥ በመከላከያ ኃይሉና የወታደር ኃይሏን አሜሪካ ከማሳየት ይበልጥ እንዴት ነው በንግዱ ዘርፍ በይበልጥ ተጠቃሚ ለመሆን ብዛት ያላቸውን የአሜሪካን ከፍተኛ ባለሀብቶች እንደ ኢላን ማስክ እና ሌሎችን ከፍተኛ ድርጅቶችን ማለት ነው ባለማችን ያሉ እነሱን የስራ አስኪያሪዎችን ባለቤቶችን አጠቃላይ አሜሪካ አለ የምትላቸውን ከፍተኛ ድርጅቶች ወደ ቦታው ከዶናልድ ትራምፕ ጋር አብረው ያቀኑበት ሁኔታ አለ ማለት በኢኮኖሚው ዘርፍ ማለት ነው በምጣኔ ሀብቱ ላይ ስምምነት ለመድረስና አብሮ ለመስራት እንግዲህ ዋናው ትኩረቱ እዛ ላይ ነው። ጎን ለጎን ጥርጣሬው እንዳለ ቢሆንም ማለት ነው። አሁን ትልቁ የሚያጠያቃቸው ምንድነው? አሁን ይወል አሜሪካ አሁን ባለችበት ሁኔታ ያው ያለም እንግዲህ ወደድን ጠላንም ዓለማችንን የምታስተዳድረው አሜሪካ ለአሜሪካ ብቻ አይደለም፣ አሜሪካ አጠቃላይ ዓለምን እያስተዳደረች ነው። ኃይሉ አላት አሁን ባለንበት ደረጃ። ያ ሲሆን አሁን ባለችበት መካከለኛው ምስራቅ ተጨባጭ ሁኔታ ደግሞ እንዴት ነው ምንም በጨረሻው የማይታወቅበት ሁኔታ አለ። ከዛ አንጻር ቻይና ኢኮኖሚዋን ይህን ጦርነቱን እየተመለከተች ማለት ኢኮኖሚዋን ያበለጸገችበትና ኢኮኖሚዋን ደግሞ እንዴት ነው በከፍተኛ ሁኔታ የተራመደበት ሁኔታ አለ። ከዛ ሁኔታ እንግዲህ አሜሪካ ባለችበት ሁኔታ የቻይናን ጥቅም ለማስጠበቅ ስትል ወደ ስምምነቱ ቻይና የምትፈልጋቸውን ነገሮች የማሟላት ሁኔታ ያስፈልጋል። ገብርኤል ውስጥ ለውስጥ እስካሁን ድረስ ይፋ አልሆነም። አሁን ዶናልድ ትራምፕ በነበራቸው ቆይታ ሲመለሱ ወደ ቤታቸው ኦኬ፣ ምን ላይ ተደረሰ ምንድን የሚባለው ነገር እስካሁን ድረስ በግልጽ አይነገርም። ግን የቻይና ትልቁ ፍላጎቷ ቻይና ታይዋንን በእጇ ማስገባት ትፈልጋለች። እንደ ቻይና እምነት ታይዋን የቻይና ክልል እንጂ ብቻዋን መኖር የለባትም የኛ ነች ማለት ሁኔታ አለ። እስካሁን ድረስ ቻይና ታይዋንን በኃይል ቋራሱ ወደ ቻይና ያለማስገባት ሁኔታ አሜሪካንን ስለምትፈራና ከአሜሪካ ጋር ግጭት ይፈጠራል ብሎ ስለሚታሰብ ነው። በዚህ ዙሪያ ቻይና የምትፈልገውን ነገር እንደውም ስልጣን ላይ ያሉት የቻይናው ፕሬዝዳንት ማለት ነው ፍላጎታቸው ለት ህልማቸው በሳቸው የስልጣን ዘመን ታይዋንን ወደ ውስጥ የማስገባት ሁኔታ የሚባልበት ሁኔታ አለ። አሁን በስምምነት ጦርነቱ ይፈራ የነበረው ማለት ቻይና ባህል ከእርምጃ ከሄደች ከአሜሪካ ጋር መፋጠጥ ነው ወደ ጦርነት የሚባለው ነገር ቀርቶ በስምምነት የሚያደርጉት ነገር ሊኖር ይችል ይሆን ማለት ቻይናም አሜሪካ የምትፈልገውን ነገር ሌሎች ጥቅማጥቅም ሰጣ ማለት ነው። ለምሳሌ አሜሪካ የምትፈልጋቸው ብዙ ነገሮች አሉ ባለማችን፣ ለምሳሌ ብዙ አካባቢያችን እንደ ካናዳ፣ ግሪንላንድ፣ ከዛም አልፎ ኢራን ውስጥ ያለውን ሁኔታ እነዚህን አረንጓዴ መብራት የመስጠት እና ልክ ጆሮ ዳባል በተባለት ሁኔታውን አሜሪካ እንደፈለግሽ የምታደርግ ከሆነ ቻይና ከፈቀደች ማለት ነው፣ ካልተቃወመች ኦኬ ተጠቀምሽ ማለት ነው። ከዛ ይበልጥ ግን እነዚህ ሀገራት ይበልጥ በንግዱ ዘርፍ ከሄድ ለምንድን ነው ታይዋን የምትፈለገው? ታይዋን በዓለማችን ይህንን አሁን ያለንበትን ዘመናዊ ቴክኖሎጂ በጣም አውሮፕላኑም እንዲበር በለው ቴክኖሎጂ ያለበት ዋናው ጥቃቅን ንጥረ ነገሮችን ቺፕ እንላቸዋለን እነሱን የሚያመርቱት በዓለማችን አንዱ ቁጥር ታይዋን ነች። በጣም እነዚህ ምርቶችን ደግሞ ከኢኮኖሚ አንጻር ማለት ነው ቻይና ያንን የራሴ ማለት ሁኔታ ፍላጎቱ ይኖራታል። እችን ያደገ ታይዋን ባይ ዘ ወይ ታይዋን ማለት ከእስራኤል የበለጸገችና በጣም ሀብታም ሀገር ነች። ከዛ አንጻር አሁን ያንን ሁኔታ ከጥቅም አንጻር ማለት ነው እጅና ጓንት ሆነው ከሄዱ ሁለቱ ሀገራት ተጠቃሚ መሆን እንደሚፈልጉ እንግዲህ ሁለቱም ምልክት ያሳዩበት ሁኔታ አለ። ውስጥ ለውስጥ ግን የሚሰሩት ስርዓት የማለት ሁኔታ እንግዲህ ያንን ሌላ የሚያጋጫቸውን ነገር ወደ ጎን አድርገው የሚቀራረቡበትን ሁኔታ ግን ቀደም የጠቀስኩ አሁን ከኢራን ጋር ባለው ሁኔታውን አሜሪካ ጦርነቱን አሸንፋ ኢራንን ልክ ደቡብ አሜሪካ ውስጥ እንደ ቬኔዙዌላ ለመሰሉ ሀገሮች በተወሰኑ እንኳን እንደተቆጣጠረችው ኃይሏን አሳይታ ወደ ቻይና ብትሄድ ኖሮ አሁንም ሀያሏ እኔ ነኝ አሁንም ከማን በእንደዚህ አይነት ሁኔታ እንዴት ነው ለምትጠየቀው ጥያቄ እንኳን መልስ የመስጠት ሁኔታ እንደፈለገችው መንበርከክ ሳይሆን በጥር እየተንበርከክሽ ነው ማለት አይደለም። ግን አሁን ያን ሳታደርግ ወደ ቻይና የመሄድ ሁኔታ ትንሽ ለአሜሪካ በጥሩ ጎን በጥሩ ሁኔታ እንዴት ነው ጥሩ ስሜት ላይ አይደሉ ቢያስባል። ለማንኛውም አሜሪካ እንግዲህ ከቻይና ጋር ያላት አማራጭ ምንድን ነው? በቀጣይ ተመሳስሎ መሄድን እና ውስጥ ለውስጥ የግል ጥቅማቸውን ደግሞ በጋራ የሚፈቱበትን ሁኔታ ነው። ሁለቱ ሀገራት እንግዲህ በትክክል የተደረሰውን በትክክል የተነገረውን ሁኔታ አንዳንዶች ታውቃለህ የሚነገሩ አሉ፣ የማይነገሩ ነገሮችም አሉ፣ የውስጥ ለውስጥ ስምምነትን በተመለከተ ማለት ነው። ለዚህ ደግሞ ዶናልድ ትራምፕ ለአሜሪካ ጥቅም ከተባለ ያልታሰቡና ያልተጠበቁ ነገሮችን ደግሞ የሚስማሙበት ሁኔታ እናያለን። ወደፊት የምናየው ነው። ከወዲሁ ግን የነበረው ቆይታ በይበልጥ ደግሞ ያለንበትን ዓለም ወደ ሌላ ቦታ እንዳይገባ የማድረግ ሁኔታ በጥሩ ነገር
0: ግን ጥላሁን አሁን ከርቀት እንደስታየው ማለት ነው ኮሎኒያሊዝምን ወይም ደግሞ ይህን አንድ ሀገርን ውጦ ጨቁኖ የመያዝን ዓለም ሲጸየፍ እናያለን። በሌላ በኩል ደግሞ አሁን ወደዛ እየተመለስን አይመስልም። አንዳንድ እንደዚህ እንደ ቻይና እንደ ሩሲያ ምናምን የመሳሰሉ ሀገራት ድሮ የኛ ነበሩ፣ አሁን እያደጉ መጥተዋል፣ ሌላ ሰው አምጥተው ጠላቶቻችን እኛን ለመጉዳት አቅም እያሳደጉ ነው በማለት ወደ እነሱ እንዲጠቀለሉ ወይም በእነሱ ግዛት ወይም በእነሱ እንትን ስር እንዲሆኑ እያደረጉ ነው። ለምሳሌ አሁን ብታይ በቅርቡ የኢራቁ ጠቅላይ ሚኒስትር የተመረጠው የኢራን ሰው እንደሆነ ይነገራል። አሁን ያልነው ነገር አለ፣ ቻይና እንትናን መያዝ ትፈልጋለች፣ ሩሲያ እንደ ዝሮ ወደ ድሮው የአውሮፓ ሀገራት እንትን የነበራቸው እነዚህ አቅም የነበራቸው አፍሪካ እንደተከፋፈሏት አሁንም እንደዛ እየተመለስ ነው ይመስላል፣ ልንመለስ ይመስላል።
1: እዛው ላይ ነን። እንዴት ስሙን ቀይሮ ይምጣ እንጂ ከድሮ ኮሎኒያሊዝምን በለው አሁን እንዳልከው ደግሞ አሁን ደግሞ ኒዮ ኮሎኒያሊዝም ብለው ደግሞ ስሙን ቀይረው ያድርጉት እንጂ ዞሮ እውነት ክነ ይኸውልህ፣ እነዚህ ሀያል ሀገራት ዓለምን ከጥቅም ከራሳቸው ከሀገራቸው ጥቅም ጋር በተያያዘ ዓለምን መከፋፈል አስቀድሞ አድርገውታል እኮ ገብርኤል፣ አድርገውታል። እየሆነ እኮ እያየነው ነው እኮ። ለምሳሌ ቻይና አጠቃላይ አፍሪካ ውስጥ ሙሉ በሙሉ ገብታለች ማለት ይቻላል አይደል እንዴ? ራሻም ደግሞ የምትፈልጋቸው ለምሳሌ ከዩክሬን ጋር በምታደርገው ጦርነት ከግል ጥቅሟ ጋር በተያያዘ ያው ከአሁን በፊት የአካሌ ነበረችና አሁንም የአካሌ እንደመሆኗ መጠን በሰላም ካልሆነ በጉልበት ወደ እጅ አስገባለሁ። አሜሪካም ደግሞ አሜሪካ አሁን ከራሷ ድንበር አልፋ በዓለማችን የፈለገችውን ነገር አራጊ ፈጣሪዋ እሷ ነች። ቅድም ያልከው ነገር አለ። አሁን በኢራቅ እንዲያውም ከአሜሪካ ጀርባ ዋለችበት ነው የሚባል አሁን ለሚመረጠው አዲስ ምንድን ነው ለራሳቸው ጥቅም አንድ ሀገር ከሩቁና ማለት ነው አሜሪካ ከራሷ ከእሷ ጋር አብሮ የሚሄድ መሪውን ኢራን ውስጥ አሁን ማድረግ የሚፈልጉትም እኮ ይህን ነው። የራሳቸውንና ሽሚልና የአሜሪካ ታዛዥ የሆነ መሪ ቦታው እንዲቀመጥና የአሜሪካ አገልጋይ እንዲሁ ምን ማለት ነው በእጅ አዙር ከተወሰኑ አስርት ዓመታት በፊት በገሃድ በግልጽ ያደርጉት የነበረውን ቅኝ ግዛትን ብለው በተዘዋዋሪ ግን ስርዓቱን እያስቀጠሉት እንዲሁም የከፋ ኮሎኒዝም እና ኒዮኮሎኒዝም የሚለየው ምንድን ነው? ድሮ ካጠገብ ሆነህ ነበር አንተ ነገሮችን ከቅርብ እንትምትለው። የአሁኑ ኒዮኮሎኒዝም ግን ሩቅ ሆነ ነው፣ ከቤት ሆነ ነው። እንደፈለ በኢኮኖሚ ልትቀጥቀው ትችላለህ፣ ወታደር ትልካለህ እንደፈለ። እና አልተቀየረም። አሁን ሀይል ያላቸው ሀገራት እንዲያውም የሚፈራው ምንድን ነው? ወደ በቀጣይ እነዚህ ሀያል ሀገር እንደ ሩሲያ፣ ቻይና፣ አሜሪካ እና ሌሎቹ ተጨምረው ዓለምነት እንደገና ቀደም እንዳልከው ከአሁን በፊት ከተወሰኑ ዓመታት በፊት ማለት ነው እንግዲህ ከቶ 10 ዓመታት በፊት ዶ ወደ አፍሪካ ሲገቡ የአውሮፓ ሀገር መሪዎች ከውጭ ተመካክረው የተወሰኑ ስብሰባ አድርገው አፍሪካ እንዴት እንካፈል እንዴት ማን ለማን ይገባል ልክ እንደተቀራመቱ አድርገው እንደ ቅርጫት ስጋ ማለት ነው እንግዲህ ልክ እንደዛ። አሁንም እነዚህ አያል ሀገራት በቀጣይ ዓለምነት የራሳቸው ከዚህ ወደዚህ የኔ ከዚህ ወደዚህ የኔ ማለት እንደዛ የመከፋፈል ይፈጠራል የሚል ስጋት ማለት ምን ማለት ፈልጌ ነው የተረሳ አይደለም። አሁንም ያለና የሚሰራበት ሁኔታ ነው። ያው ገንዘብ ካለ ኃይል ካለ ሀብታም ነህና እንደዚህ አይነት ሁኔታ ዓለም ለመቆራረጥ የሚሞክሩት ሁኔታ አለ። ምንም እንኳን ውስጥ ለውስጥ ደግሞ ፍክክሩ ስላለ እርስ በርሳቸው ሲጋጩ ከጥቅማንስ ቢታይም፣
0: ሌላው አሜሪካና ኢራን እያደረጉት ያለው ድርድር አመዛኝነቱ በአፈሙዝ ወደ ሆርሙዝ ወይስ በድርድር ወደ ሰላም የት ነው እያመዘነ ያለው?
1: ያው ለአሜሪካ መንግስት ሁለት አማራጭ አለው። አሁን ባለንበት ሁኔታ ገብርኤል ሁለት አማራጮች አሉት። አንደኛው ያቆመው ጦርነት ወደ ጦርነቱን ማደፍና ወደ ጦርነት መግባት፣ ይሄ አንዱ አማራጭ ነው። ትግስት ያለቀ በቃ መሪዎቹ ጭራሽ በይበልጥ ደግሞ አንደኛ ክልል ሁለተኛ ክልል ሶስተኛ ይለያቸዋል። ዶናልድ ትራምፕ በኢራን ያሉትን መሪዎችን የመጀመሪያው ዙር ሁለተኛው ዙር ሶስት ማለት በይበልጥ አንደኛውና ሁለተኛው ጠለቅ ብለው ውሳኔ ላይ የሚያስተላልፉትና ተጽዕኖ የሚያሳድሩት ጭራሽ ደካሞችና ስምምነት የማይፈልጉ ናቸው የማለት ሁኔታ ማለት ስርዓቱ ጥሩ እንዳልሆነና ወደ ሰላም እንደማይሄድ ያ ማለት ምናልባት አሜሪካ አንደኛው አማራጯ ወደ ጦርነት የመግባት አንዱ ነው። ሁለተኛው ደግሞ ካሁን በፊት የጀመሩትና ወዲያውኑ ያፈረሱት ማለት ነው የሆርሙዝን ባህር ወሽመጥ ማለት ያን ቦታ በኃይል አሜሪካ ተቆጣጥራ እንዲከፈትና እንዲዘጋ የማድረጉ ሁኔታ ማለት ኢራን ሉዓላዊነቱን ወስዳ ኢራን እንደፈለገችው አዛዥ አራጊ ፈጣሪ እንዳትሆን እና ልክ አሜሪካ መጀመሪያ ካ ታስታውሳለህ እንደውም ወደ ከፍተኛ ጦርነት ይገባል ተብሎ ተፈርቶ የነበረው አሜሪካ ቦታውን እኔ እቆጣጠራለሁ ማን እንደሚገባ ማን እንደሚወጣ ያንን አሁን ይህንን አቁመው ያለውን ሁኔታ ወደዚህ ውሳኔ ተመለስ ሲሆን ምን ማለት ነው ባጭር አማርኛ ያም ወደ ጦርነት ውስጥ ተገባ ማለት። ስለዚህ ሁለት አማራጮች አላት። አንደኛው ወደ ጦርነት ጠቅልሎ ምንም ጥያቄ በሌለው ወደ ጦርነት የመግባት ሁኔታ፣ ሁለተኛው ደግሞ ኦኬ ጦርነቱን በራሳቸው ጊዜ ከጀመሩት ኢራን ምናልባት አሜሪካ በምትወስደው ውሳኔ ማለት ነው ማለት የሆኑ ባህር ወሽመጥ ማንም የማንንም የባህር የንግድ መርከብ ኢራን መጉዳት የለባትም ከተጎዳ እኔ አጸፋ እርምጃ ወስዳለሁ ብላ ካስጠነቀቀች በኋላ በእንደዚህ አይነት ሁኔታ አራጊ ፈጣሪ የመሆን ሁኔታ ሳስበው ይኸውልህ ኢራን እኮ አሁን እንዲያውም አንገታቸውን ቀና አድርገው አሜሪካን ጭራሽ ከመፍራት ወደኋላ ብለው እንደፈለጉ እንዲያውም የሚለመኑት እነሱ ናቸው እየዛቱ ያሉ እነሱ ናቸው። ተመልከት ከሁለት ወር በላይ ጦርነት እንግዲህ ካሳለፍን በኋላ ማለት ነው። እንዲያውም አንዳንድ መረጃዎች በይበልጥ ደግሞ በአሜሪካ ሲአይኤ እንደሚጠቁመው ከሆነ ኢራን እስካሁን በተወሰደባት እርምጃ 70% የሚሆነው የጦር ኃይሉ አሁንም እንዳለ እንደገና የገነባችበት ሁኔታ እንዳለ የሆርሙዝ ባህር ወሽመጥና አካባቢው ብዛት ያላቸው ዋሻዎች ብዛት ያላቸው እንዴት ነው ጠላት መርከቦችን ለመጉዳት እዛ አካባቢ የተጠመዱ የጦር መሰል 90% የሚሆነው ኃይሏ እዛ አካባቢ እንደገነባች እንዳለና መጉዳት እንደምትችልም ይሄንን ሲአይኤ ነው እንግዲህ ይፋ የሚያደርገው። ማለት ኢራን ተዳከመች ተጎዳች እንላለን እንጂ እንደገና ብትጎዳም ኃይሏን ያጠናከረችበት ሁኔታ አለ። ምን ማለት ነው? ለክፉ ጊዜም ለጦርነት የተዘጋጀችበት ሁኔታ አለ። ይህን ደግሞ አሜሪካ ግጥም አድርጋ ታውቃለች። አሁን እንዲያውም አሁን የያዝነውን ሳምንት መጨረሻ ከቻይና ጉብኝት ከተመለሱ በኋላ ትራምፕ በአጭር ውሳኔ ላይ ይደርሳሉ፣ ሳናስም ወደ ጦርነት ውስጥ ልንገባ እንችላለን የሚል ስጋትና እንደዚህ አይነት ዜናዎች ይናፈሱ ነበር። ምናልባት ዶናልድ ትራምፕ እንግዲህ ሁኔታውን ካዩ በኋላ ያው በጸባይ ወደ በዲፕሎማሲ ነገሩ ለማረጋጋትና የተኩስ አቁም ተብሎ ወደ ሰላም የማለት ሁኔታ ስናየው ፍሬ ያሳየ መስሎ አይታይም። ስለዚህ አማራጫቸው ከሌለ ወደ ጦርነት የመግባት ሁኔታ እንግዲህ አይቀሬ ነው። እንግዲህ በሁሉም ዘንድ ያን ነው ታስቦበት ያለው። በኢራን በኩል ደግሞ ያው እንዳልኩ ኃይሏን ያጠናከረችበት ሁኔታ አለ። ምንም እንኳ ኢራን በየቀኑ አሁን ባለችበት ተጨባጭ ሁኔታ ኢኮኖሚዋ በከፍተኛ ሁኔታ እየተጎሳቆለ ነው ገብርኤል፣ $500 billion ማለት ነው እንግዲህ ተመልከት። ይሄ በጣም በጣም በየቀኑ የምታጣው ማለት ነው። በእርግጥ አሜሪካም እንዲሁ አሜሪካም አሁን ይህን ጦርነት ልታቆም እና ወደ ጦርነቱ እንዴት ነው ኃይሏን ሙሉ በሙሉ ያለመግባት ሁኔታ ወድ አይደለም በቤቷ ከፍተኛ የሆነ ማለት ዶናልድ ትራምፕ እቤታቸው ራሱ ከፍተኛ የሆነ ችግር አለባቸው። እስካሁን ድረስ በተካሄደው ጦርነት ወደ 29 ቢሊዮን ዶላር አሜሪካ ወጪ አድርጋለች። በኢኮኖሚዋ በኩል ከሄድን ገብርኤል ኢኮኖሚዋን ከሄድን ወደ እዳዋ ማለት ነው አሜሪካ ኮዳለባት ቻድራስ ኮዳለባት ሀብታም ሀገር ትሆን እንጂ ወደ 39 ትሪሊዮን ዶላር ከነበረው እዳዋ የበለጠ እንግዲህ እዳዋ 39 ትሪሊዮን ዶላር ደርሷል። ተመልከት ብዙ ነው። እንደገና ይሄ የሰው የስራ አጥን በተመለከተ የኢኮኖሚ ግሽበትን በተመለከተ እሳቸው ወደ ስልጣን ሲመጡ እኮ ዶናልድ ትራምፕ ጦርነትን አቆማለሁ፣ የስራ አጥን ቁጥር ቀንሳለሁ፣ ብዙ ይሄን የኢኮኖሚ ግሽበቱን ሁሉ ቀንሳለሁ። በእሳቸው ጊዜ እሳቸው ስልጣን ከመጣቸው በፊት የነበረው 3.8% ወጭ ነበረ። ይቅርታ 3.3% ነበር። አሁን 3.8 ደርሷል። ተመልከት ጨመረ ማለት ኢኮኖሚው ጥሩ ቦታ ላይ አይደለም። የነዳጅ ምርት ዋጋ ነዳጅ ውሽያጩ ማለት ነው አሜሪካ ውስጥ 50% ወጭ ጭማሪ አድርጓል። ቀጥሎ ውድነት ውስጥ ገብቷል።
0: ይሄ እንዳለ ሆኖ ጥላሁን ሆርሙዝ ሰርጥ በመዘጋቱ ጉዳት እየደረሰባቸው ያለው ሀገራት ጦርነቱ የሚቀጥል ተሆነ አሁንም በአሜሪካ ላይ ተጽዕኖ ያሳድሩም ወይ?
1: ያው እነሱ ናቸው እነሱ አሁን ልክ ጥሩ ብለሃለኝ። አሁን ትል እቤት ካለው ችግር ውጭ ዶናልድ ትራምፕ ከውጭ ያሉትኝ ለምሳሌ ከዛው ሳንርቅ እዛው አካባቢ ያሉት ለምሳሌ ባለፈው ዶናልድ ትራምፕ እንደውም እርምጃ ለመውሰድ መጨረሻው ውሳኔ ደርሰው እያለ ማለት ነው ከሳውዲ አረቢያ በተደወለ ስልክ ማለት ነው ሳውዲ አረቢያ እና በመሪነት ሳውዲ አረቢያ እና ሌሎች አረብ ሀገራት እና ሌሎችም አይ የምትወስዱት እርምጃ እንደዚህ ካገረሸ ልንጎዳ እንችላለን፣ ያው የነዳጅ ዋጋ ንረት ምን በለው አጠቃላይ እንጎዳለን፣ ስለዚህ ባታደርጉት የሚል ጥያቄ ተጠይቀው ነው ዶናልድ ትራምፕ ያቆሙት። ያ ብቻ አይደለም፣ ሌሎች ሀገራት ለምሳሌ ወደ ጃፓን ነን፣ ጃፓን ተጠቃሚ ናት ከኢራን በሚወጣ ናፍጣ። በአንዳንድ ፋብሪካዎች እንደውም ብዛት ባለው ሁኔታ በዚህ በነዳጅ ምርት በናፍጣ የሚሰሩ ፋብሪካዎች ከስራ ከማምረት ያቆሙበት ሁኔታ አለ። ህንድ ውስጥ ከሄደን መኪና ዜጎች መኪናቸውን እንዳያሽከረክሩና በሌላ በባቡርም ሆነ በሌላ እያንዳንዱ መኪና ከማሽከርከር እንዲቆጠብ መንግስት ውሳኔ የደረሰበት ሁኔታ አለ። አፍሪካ እና ኤስያ ውስጥ ከሄድንማ መብላት ራሱ ለመብላት ምግብ አገር ቤት አቃለ በናንባለ በናፍጣ በኩራዝ
0: ወደዛ እየወረደ ነው
1: እኮ ያን ስናይ ሶስተኛውን ዓለም ከሄድን ጭራሽ ምግብ እንኳን አብሱ ለመብላት እንግዲህ የምቸገር ሁኔታ። ወደ አደጉት ሀገራት ስናይ ደግሞ መኪና ማሽከርከርን በዛ ከመሙላት ከእጥረቱ የተነሳ የተገደዱበት ምን ማለት ነው። እነዚህ ሀገራትም እባካችሁ ይህን ነገር አታደርጉት፣ ምክንያቱም እነሱ የሚያዩትኝ አሜሪካ አሸነፈች፣ ኢራን አሸነፈች፣ እነዚህ ሀገራት ፍጹም ምንም ትዝ የሚላቸው ነገር የለም። እነሱ የሚያዩት በየቀኑ የደረሱበት ሁኔታ ነው። ጨለማ ውስጥ ከገቡ የመብራት አገልግሎት ከሌለ ያን ነው የሚያዩ። ስለዚህ አሜሪካ ከምትወስደው እርምጃ እንድትቆጠብ አሜሪካናው እነዚህ ነገሮች ተደምረው ነው አይ እንግዲህ የራሴን ጥቅም ብቻ ልይ ብላ ወደ ጦርነቱ ትገባ ከሆነ እንግዲህ አይታወቅም። ያ ጦርነት ደግሞ ምን አይነት ውጤት ሊያመጣ ይችላል? ይሄ ደግሞ ራሱን የቻለ ጥያቄ ነው። እንደውም እኔ በተጋጋሚ እንደምጠቁመው ገብርኤል አሜሪካ ይህንን ጦርነት ስትጀምር ከጥቅም ጋር የተያዘ ከመሆኑ የተነሳ እስከ መጨረሻው ትሄዳለች። ይህን ያህል ገንዘብ ወጪ አድርጋ
0: አንተ ወልቀ እንደዛ ነው ምትል፣ ይህን ያክል ወጪ የምታደርገው ዝም ብሎ አሳይቶ ለመመለስ አለ የማውጣት ፍላጎት የለባትም። ዞሮ ዞሮ በመካከለኛው ምስራቅና በኢራን ላይ የሆነ ነገር እጇን አስገብታ ለበርካታ ዘመናት ማሳየት የምትፈልገው ነገር አለ ብለህ ትጠቁመናለህ ሁልቀ እንትን
1: እኮ እኮ ምክንያቱም የውል ገብርኤል አሜሪካ ምንድን ነው ሀያልነቷን ማሳየት አለባት። ኢራንን አሸነፈች ወይም ደግሞ ኢራንን የፈለገችውን ነገር አደረገች ማለት እኮ በጃዙ ቻይናንና ሩሲያን አሸነፈች ማለት እኮ ነው ገብርኤል። ያ እኮ ነው ትልቁ ሚስጥር እኮ እሱ ነው። ምክንያቱም አሁን ባለችበት ደረጃ አሁን ለእሷ ጥሩ አይደለም። ቻይናም የመናቅ ሁኔታ፣ ሩሲያም እንዲሁ፣ ከዛም አልፎ ሌሎችም እንደነ ሰሜን ኮሪያና ሌሎች ሀገራትም ሌላው የአውሮፓ ሀገራትም ጨምሮ ይህን ጦርነት በተመለከተ የኛ አይደለም ያን አይመስለን ስለ የዶናልድ ትራምፕ ተቃዋሚዎች ናቸው ግን አሜሪካ የበላይነት ብታሳይና ያን ቦታ ተቆጣጥራ ኦኬ የመካከለኛው ምስራቅ እንግዲህ አጠቃላይ ይህንን የነዳጅ ምርት አጠቃላይ በእጅ አለ ካለች ግን እነዚህ ሀገሮች ከአሜሪካ ነው ነገ የሚመጻደቁትኝ፣ ከአሜሪካ ነው ነገ የሚገዙትኝ። ስለዚህ ይህን እድል ለምን አሳልፋ ትሰጣለች? አሁን ባለችበት ሁኔታ እኮ ጦርነቱን እያሸነፈች አይደለም። ይህን ያህል ገንዘብ ወጪ አድርጋ በእንደዚህ አይነት ሁኔታ ከተፈጸመ ለራሷ ለአሜሪካ ራሱ በጣም መጥፎ ደረጃ አንደኛ ለክብሯ ለማንነቷ ገብቷል። የመዋረድ ምልክትን የመሸነፍ ምልክትም ነው። ስለዚህ ጥቅሙንም ጨምሮ ማንነትንም ከመደብ ከክብሩ ሀገር አጠቃላይ የማንነት ኃይሏን ከማሳያ ተደምለው
0: ብዙ ነገር
1: ብዙ ጉዳት በጣም ደካም። ስለዚህ የመጨረሻ መሆን ያለ

0: እስራኤል በዚህ አካባቢ ያለውን ነገር ሂዝባላን ለማጥፋት አይደለም እየተዋጋች ያለችው አቅሙን ለመቀነስ ነው። ይሄ ነገርስ እንዴት ነው? ነው
1: ለሶስተኛ ጊዜ መሆኑ ነው እንግዲህ የእስራኤልና የሊባኖስ በይበልጥ በውጭ ጉዳይ ማለት ነው እንግዲህ በአምባሳደሮች ይቅርታ በአምባሳደሮች በኩል ለሶስተኛ ጊዜ ይገናኛሉ፣ ውይይቱም ይካሄዳል። ከወዲሁ ግን እስራኤል የምትፈልገውን ነገር በግልጽ ትናንት የወጡ መግለጫዎች እንደሚጠቁሙትኝ ወደ ቀጣይ የሰላም ስምምነቱ ከመሄዳችን በፊት አስቀድመን በአንዳንድ ነገሮች ላይ መስማማት እንችላለን ሲሉ በአሜሪካ የእስራኤሉ አምባሳደር እንግዲህ የእስራኤልን አቋም ገልጸዋል። ምንድን ናቸው እነዚህ? ሲጀምር ለምሳሌ ኤምባሲዎችን በተመለከተ ማለት በሁለቱ ሀገራት ማለት ነው። በእርግጥ እንደዚህ ኤምባሲን የማስቀመጥ ሁኔታ ያው ወደ ሰላም ስምምነት በሙሉ በሙሉ ስትገባ ነው የሚሆነው፣ ግን ጎን ለጎን ማስኬድ ይቻላል። እንደገና በቱሪዝም ዘርፍም ራሱ ቱሪዝም ማለት እስራኤላውያን ወደ ቦታ የመሄድ ሊባኖሳውያንም ወደ እስራኤል በመምጣት ቱሪዝምንም ማስፋፋት ፓስፖርቶችን የማደስና የመስጠት ሁኔታ ለዜጎች፣ እንደገና ድንበርን በድንበር በኩል ራሱ ድንበርን የመወሰን ሁኔታ የእስራኤል ጦር ኃይል እስከ የት ቦታ መቆም አለበት በሊባኖስ በኩል፣ እነዚህ ነገሮች ጎን ለጎን ማድረግ ይቻላል ሲሉ በእስራኤል በኩል ያላትን አቋም እንግዲህ ለአሜሪካ ማለት ነው የተናገሩበት ሁኔታ አለ። ማለት ቀስ ብለን ወደ ቋሚው የሰላም ከመሄዳችን በፊት ይህን ማስኬድ ይቻላል። በሊባኖስ በኩል ደግሞ የሚነገረው ምንድን ነው? ሲጀምር መሆን ያለበት ይላሉ በሊባኖስ በኩል እስራኤል ጦሯን ማውጣት አለባት፣ እስራኤል የምትወስደውን እርምጃ ማቆም ይገባል። ለማስታወስ ያለ ገብርኤል በያዝነው ሳምንት ድርጊቱ ከተፈጸመ የተወሰኑ ሳምንታትን አሳልፈዋለኝ፣ ግን ትናንት ይፋ የሆነ አንድ ነገር አለ። የእስራኤል ልዩ ኮማንዶ ወደ ሊታኒ ወንዝ አልፎ 10 ኪሎ ሜትር ድረስ አልፎ ማለት ነው ለሶስት ቀናት ባካሄደው ጦርነት እንግዲህ 10 ኪሎ ሜትር ማለት ነው የሊባኖስ ደቡብ ሊባኖስ በይበልጥ ደግሞ የህዝቡላ ድርጅትና ታጣቂዎች የሚኖሩበትን አካባቢ ብዛት ያላቸው ዋሻዎችን የጦር ሰፈሮችን እና ቦታውን በጣም አድካሚና በጣም ወታደሮችን የቆሰሉበትም ሁኔታ አጋጣሚዎች ነበሩ። በሊባኖስ ወታደሮች በኩል ደግሞ ታጣቂዎች ወደ 15 የሚሆኑ የተገደሉበትና ብዛት ያላቸው የጦር መሳሪያዎችን እና የጦር እንዴት ነው እንዲያውም የሀገራችን የሰሜን ክፍል የህዝቡላ ድርጅት ለመውረር የተዘጋጀበትን ዋሻ ለዘመናት የገነባውን እሱንም በቁጥጥር ስር አድርገዋል የእስራኤል ልዩ ኮማንዶ ማለት ነው። አሁን ያን ቦታ ጠቅለው እንዲወጡ የማለት የሊባኖስ መንግስት ደግሞ ጥያቄ እያነሳ ነው። ማለት ወደዛ ከመሄዳችንበት ወደ ስምምነቱ ቅድሚያ እስራኤል የያዘችውን ቦታ ለቀ መውጣት አለባት። ይህን ደግሞ ከህዝቡላ ድርጅት የሚተላለፍ ይዞ ነው ይወደ ትልቁ ጥያቄው ነው። ምን ይባላል? እስራኤልና ሊባኖስ እየተነጋገሩ ነው፣ ፍላጎቱ አላቸው። እንዲሁም የሊባኖስ መንግስት ከእስራኤል የበለጠ ወደ ሰላም የመሄድና ሰላም እንዲፈጥ ፍላጎቱ አለው በጣም። ከመሀል ያለው የህዝቡላ ድርጅት ግን እሱን የሚጠይቀው የለም። አራጅ ፈጣሪው ደግሞ አሁን ባለንበት ሁኔታ እሱ ነው። ስለዚህ ሀይሉ ያለ ከሱ ነው። እንዲሁም የእርስ በርስ ጦርነት ሊከሰት ይችላል። ከዛም አልፎ እንዲሁም እንደኔ ጌታ ገብርኤል የሊባኖሱ ፕሬዚዳንት ጆሴፍ አውን እኔ ለህይወታቸው በጣም በጣም ፈራለሁ። ምክንያቱም የህዝቡላ ድርጅት ነገሩን ለማንኮላሸት ሲል ምናልባት እሳቸው እየዛተም ነው ወደ ስምምነቱ ከተሄደና ከእስራኤል ጋር እንዲያው በሚደረገው ነገ ከነገ በኋላ ጠቅላይ ሚኒስትሩና የጆሴፍ አውን የሊባኖሱ ፕሬዚዳንት አሜሪካ ውስጥ ተገናኝተው ቀጠሮ ተይዞላቸው ይገናኛሉ ምናምን ይባል ነገር አለ። እጃቸውን ከጨበጡ ደም የነካን የእስራኤል ከጠላታችን ጋር ተጨባበጡ ማለት ነው። መሆን የለበትም። ከአሁን በፊት ታቅዶ የነበረውን የተሰረዘበት ሁኔታ ከፍራቸው ጆሴፍ አውን እና ልል የፈለኩት ሊባኖስ ውስጥ እስካልገባ ድረስ ገብርኤል ባለ ይቅርታ ሂዝቡላ ድርጅት ውስጥ እስካልገባ ድረስ ከሊባኖስ መንግስት ከሚደረገው ነገር እኔ እንጃ ምን ያህል እንደሚወስደው። እስራኤል አቋሟ ግልጽ ነው፣ ሊባኖስም እንዲሁ። ምናልባት ወደፊት አሜሪካ ተጽዕኖ አድርጋ ልዩ ነገር ይመጣል፣ ሁላችን የምንጠብቀው ነገር ነው።
0: ኦኬ፣ ጥላሁን ለሰጠህን ሰፋ ያለ ማብራሪያ በእጅግ አድርገን እናመሰግናለን። ሻባት ሰላም፣ እንግዲህ ጥሩ ጥሩ ሰላም ሰላሙን ያምጣልን። እሺ አድማጮቻችን፣ ከዚህ ቀጥለን ደግሞ ወደ ካታብ ዲስካ ሁጽ ራም ብራንደስ እናልፋለን። ሻሎም ካታብ ሁጽ ራም ብራንደስ።
2: አለን አለን። ሻሎም ራ ወገብርኤል፣ ሻባት ሻሎም ለኸበ ለማዝኒም።
0: ሻባት ሻሎም ማሽሎምኻ?
2: ברוך השם, אני בסדר. אתה יודע, כמו שאתה רואה, אתה רואה המאזינים, לא רואים, אני בוא עם כובע חגיגי שכתוב עליו Eurovision Song Contest 2026 ויינה. וזה למה, כמו שאולי חלק מהמאזינים שעקבו במהלך השבוע, הייתי בווינה בתחילת השבוע, הייתי בחצי הגמר הראשון, לפחות בחזרות של חצי הגמר הראשון, נהניתי מאוד, פעם ראשונה שלי באירוויזיון, ומקווה מאוד שלא אחרונה. ና ጋም
0: አይ ተከብራችሁ አድማጮቻችን ከታቫዲስ ከሆዝ ራምብራንደስ በቪና ነበር ሰሞኑን የ